0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሮብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ረቤ አሌፍ በአብ ታፍሽንቴ ባብ ሲሆን እንደ አውሮፓያን ዘመን አቆጣጠር ጁላይ 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 8 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሃይም ዛኬን ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦችን ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። የጥምር መንግስቱ 25ኛው የእስራኤል ክኔሴት ከመበተኑ በፊት የተለያዩ ህጎችን ማጽደቁ እንደቀጠለ ነው። የእስራኤል ደህንነት ጥበቃ ባለስልጣናት ቱርክ በሶሪያ መሰረት እየጣለች መሄዷ አሳሳቢ መሆኑን ገለጹ። የሐማስ ድርጅት ከኢራን የገንዘብና ሌሎች እርዳታዎች እንዲሰጠው መጠየቁ ተዘገበ። አሜሪካ በኢራን ላይ መጠነ ሰፊ የአየር ጥቃት ስትፈጽም ማደሯ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የጥምሩ መንግስት 25ኛው የእስራኤል ክኔሴት ከመበተኑ በፊት የተለያዩ ህጎችን ማጽደቁን እንደቀጠለ ነው። ባለፉት ሁለት ቀናት የኦሪት ትምህርት መሰረታዊ ህግና በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ ሃይማኖተኛ የሐሬድ ማህበረሰብ ወጣቶችን በቁጥጥር ስር ማዋሉን የሚያስቀረውን ህግ ክኔሴቱ አጽድቋል። ህጉን 58 የክኔሴት አባላት ሲደግፉት 54 ተቃውመዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ድምፅ በሚሰጥበት ወቅት አልተሳተፉም ተብሏል። ምክትል የውጭ ጉዳይ ሚኒስትር ሻሬን ሃስኬል ህጉ መጽደቁን በመቃወም ከመንግስት አባልነታቸው ለቀዋል። ሻሬን እንዳሉት በጦርነት ወቅት የእስራኤልን ደህንነት የሚጎዳ መንግስትን መደገፍ አልችልም፣ በዚህ ምክንያትም ስልጣኔን ለቅቄያለሁ ብለዋል። ትላንት በክኔሴት ብዙ የተቃውሞ ጥሪዎች ሲቀርቡ ተሰምቷል። ህጎች መጽደቃቸውን በመቃወም የተለያዩ ይግባኞች ለከፍተኛው ፍርድ ቤት ቀርቧል። ይህ በእንዲህ እንዳለ ክኔሴቱ ለማጽደቅ የያዛቸው ሌሎች ህጎችም እንዳሉ ይነገራል። የመገናኛ አውታሮች ህግ፣ የመንግስት ህግ አማካሪና አቃቢ ህግን የሚለያየውን ህግና የጥቅምት 7 ቀኑን የሚያጣራ ኮሚቴ የሚያዋቅረውን ህግ ለማጽደቅ መንግስት ጥረት ያደርጋል ተብሎ ይጠበቃል። የእስራኤል ደህንነት ጥበቃ ባለስልጣናት ቱርክ በሶሪያ መሰረት እየጣለች መሄዷ አሳሳቢ መሆኑን ገለጹ። አንድ የእስራኤል ከፍተኛ ባለስልጣን ለቃል አቀባያችን ካርሜላ ምናሽ እንደገለጹት ቱርክ የሶሪያን ጦር እንዳዲስ በመገንባቱ ዙሪያ ጣልቃ ገብታለች። ወታደራዊ መሰረተ ልማቶችን እየገነባች ነው። ቱርክ በሶሪያ ፍላጎቷን እያካሄደችም ስለሆነ ሁኔታውን በቅርብ መከታተል ይገባል። የእስራኤል ደህንነት ጥበቃ አካላት የቱርክና ሶሪያን ግንኙነት ከቅርብ እየተከታተሉ ነው። በተለይ ሶሪያ የሽብር ሀገር እንዳትሆንና የእስራኤልን ሰላምና ደህንነት ስጋት ውስጥ እንዳትከት እየተከታተለ ነው ብለዋል እኒህ የእስራኤል ደህንነት ጥበቃ ባለስልጣን። እስራኤል የጦር ኃይሏን ከሶሪያ ምድር እንድታስወጣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር ኔታንያሁ ማሳሰባቸው ተገለጸ። እስራኤል በሶሪያ እንደ ሊባኖስ አይነት እርምጃ እንድትወስድ ማሳሰባን የእስራኤልና አሜሪካ ባለስልጣናትን ዋቢ በማድረግ የአሜሪካው ኤክሲዮስ የተሰኘ ዜና አውታር ዘግቧል። ትራምፕ ለኔታንያሁ ያሳሰቡት ባለፈው ሐሙስ በስልክ በተወያዩበት ወቅት ነው ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ቀረጽ እናስከፍላለን ብለው ሰኞ ዕለት ያስታወቁትን መሰረዛቸው ተገለጸ። አሜሪካ የሆርሙዝን የባህር ወሽመጥ በመቆጣጠር 20% ቀረጽ ታስከፍላለች፣ ገንዘቡም ለደህንነት መጠበቂያ ይውላል ብለው ነበር። ይሁን እንጂ የፋርስ ባህረ ሰላጤው ሀገራት በአሜሪካ የሚያደርጉትን የሟለ ንዋይ እንቅስቃሴ ለመጨመር ቃል ስለገቡ በሆርሙዝ የባህር ወሽመጥ ለማስከፈል የፈለጉትን ቀረጽ ትራምፕ መሰረዛቸውን ትላንት አስታውቀዋል። ትራምፕ በሆርሙዝ የባህር ወሽመጥ ቀረጽ መከፈሉን የሚደግፉት ቢሆንም አሜሪካ ለቻይና መርከቦች ደህንነት ማስጠበቅ የለባትም ብለዋል። የሐማስ ድርጅት ከኢራን የገንዘብና ሌሎች እርዳታዎች እንዲሰጠው መጠየቁ ተገለጸ። ቃል አቀባያችን ኤሊኦር ሌቪ ካደረሰን ዘገባ መረዳት እንደቻል ነው ሐማስ አባላት ባሊ ሐሚናይ ቀብር ለመሳተፍ በሄዱበት ወቅት ከኢራን ባለስልጣናት ጋር ተገናኝተው ቴህራን የገንዘብ ርዳታ የዲፕሎማሲ ድጋፍ እንድታደርግላቸው ብሎም ከአሜሪካ ጋር ስትጓይ ያዛን ጉዳይም እንድታያይዝ መጠየቃቸውን መረጃዎች ጠቁመዋል ተብሏል። የሐማስ ድርጅት አንድ ከፍተኛ ባለስልጣን ለኢራን ባለስልጣናት እንደገለጸው ባዛ የውጭ ኃይል እንዲቆጣጠርና ሐማስም የጦር መሳሪያ ተጥቆን ለመፍታት ፈቃደኛ ለመሆኑን ገልጾ ሐማስ ራሱን እንደገና እንዲገነባ ከኢራን የተለያዩ እርዳታዎች እንዲሰጠው ጠይቋል። ከሐማስ ድርጅት ባለስልጣናት ጋር ተገናኝተው ከተዋዩ የኢራን መሪዎች መካከል የኢራን ፓርላማ አፈ ጉባኤ ካሊባፍ እና የአብዮታዊ ዘብ አዛዥ ዋሂድ ይገኙበታል። ኢራናውያንም የሐማስን ጥያቄዎች እንደተቀበሉና በገንዘብና ዲፕሎማሲያዊ መንገድ ለማገዝ ቃል ገብተዋል ተብሏል። አሜሪካ በኢራን ላይ መጠነ ሰፊ አየር ጥቃት ስትፈጽም አደረች ተባለ። አሜሪካ በኢራን ላይ በተከታታይ ቀናት የአየር ጥቃት ከመፈጸሟ ባሻገር በኢራን የባህር ወደቦች ላይ እንደገና እገዳ ጥላለች ተብሏል። አሜሪካ የባንደራባስን ወደብ ዳግመኛ አጥቅታለች፣ የኢራንን የአየር መቃወሚያዎችም አጥቅታለች ተብሏል። ኢራን በበኩሏ በዮርዳኖስ የሚገኘውን የአሜሪካ ጦር ሰፈር ባጸፈው ጥቃት የፈጸመችበት መሆኑን አስታውቃለች። ወደ ኩዌትና ባህሬንም የኢራን ሚሳይሎች መተኮሳቸው ተገልጿል። ሴንትኮም የተሰኘው የአሜሪካ ጦር አዛዥ አድሚራል ብራድ ኩፐር እንዳሉት ኢራን ባለፈው ሳምንት ብቻ 7 የንግድ መርከቦችን አጥቅታለች። የኢራን ኃይሎች ሚሳይሎችና ድሮኖችን ወደ ፋርስ ባህረ ሰላጤው ሀገራት ተኩሰዋል። በዚህም ኢራን ተገቢነት የሌለው ድርጊት መፈጸሟና በሰላማዊ ዜጎች ላይ የሚቃጣን ተኩስ አሜሪካ በመጥፎ ሁኔታ የምትመለከተው መሆኑን ገልጸዋል። በአሜሪካና ኢራን መካከል ያለው ግጭት በመቀጠሉ የመካከለኛው ምስራቅ ሁኔታ ወደ የት እንደሚያመራ ግራ ያጋባ ጉዳይ መሆኑ ተገለጸ። ኢራን በመካከለኛው ምስራቅ ውስጥ የራሷን የጦር የበላይነት ለመፍጠር እስራኤልን ለማጥፋትና አሜሪካና አውሮፓን ለመፈታተን የኒውክሌር ተቋሞቿን በመገንባት የኒውክሌር ጦር መሳሪያ ባለቤት ለመሆን እንዲሁም የረዥም ርቀት ተወንጫፊ ባለስቲክ ሚሳይሎችን በመስራትና ድሮኖችን በማዘጋጀት የአካባቢውን ሰላምና ደህንነት ፈተና ውስጥ ከታለች በሚል በ2025ና 2026 ዓ.ም ሁለት ጊዜ ጦርነት ቢከፈትባትም ከያዘችው እኩይ ድርጊት የአቋም ለውጥ አላደረገችም ተብሏል። እስራኤልና አሜሪካ በትብብር በከፈቱባት የአንበሳው አገሳ የጦር ዘመቻ ኢራን በወታደራዊ ይዞቶቿ ላይ ሌሉና ሌሎች ተቋሞቿ ላይ በርካታ የጦር ድብደባ ቢካሄድባትም እሷም ወደ እስራኤልና የፋርስ ባህረ ሰላጤው ሀገራት ሚሳይሎችና ድሮኖችን በመተኮስ ብዙ ጉዳት ማድረሷ ይታወቃል። ወታደራዊ ዘመቻ በኢራን የሚፈለገው ለውጥ ባለማምጣቱ ችግሩን በድርድር ለመፍታት በፓኪስታንና ሌሎች አረብ ሀገራት አሸማጋይነት ጊዜያዊ የተኩስ አቁም ስምምነት ቢደረግም አካባቢውን እንደተጠበቀው ሊያረጋጋ አልቻለም። ኢራን በሆርሙዝ የባህር ወሽመጥ ሙሉ ቁጥጥር ለማድረግና በአካባቢው በሚያልፉ የንግድ መርከቦች ላይ ቀረጽ ለማስከፈል መፈለጓ አሜሪካን በማስቆጣቱ ዋሽንግተን እንደገና በኢራን ይዞታዎች ላይ የጦር ድብደባ ማድረጓን አጠናክራ ቀጥላለች። ኢራንም ብትሆን ከአሜሪካ ለሚሰነዘርባት ጥቃት ያጸፋ መልስ በፋርስ ባህረ ሰላጤው ሀገራት በሚገኙ የአሜሪካ ጥቅሞች ላይ ጥቃት መፈጸሟን አስታውቃለች። የአሜሪካና ኢራን ግጭት የመካከለኛው ምስራቅ ከድጡ ወደ ማጡ ይከተዋል እንጂ አሁን ካለበት ሁኔታ አውጥቶ ሰላማዊ ሁኔታ ውስጥ የሚከተው አይመስልም የሚሉ አካላት ብዙ ናቸው። ያምኑ አሜሪካ በኢራን ላይ በወታደራዊ ኃይል ጫና ለማሳደር ከፍተኛ ጥረት እያደረገች ነው። በአንጻሩ የአካባቢው ሀገራት ጦርነት እንዲቀጥል አይፈልጉም ተብሏል። ስፖርት። በ3ኛው ዓለም ዋንጫ የግማሽ ፍጻሜ ጨዋታ ስፔን ፈረንሳይን በማሸነፍ ለፍጻሜ ያለፈች። የሁለቱ ሀገራት ብሔራዊ ቡድኖች ጨዋታ ትላንት ከምሽቱ 10 ሰዓት ጀምሮ የተካሄደ ሲሆን ከፍተኛ ፉክክር ይታይበታል ተብሎ በዓለም በጉጉት የተጠበቀ ጨዋታ ነበር። ይሁን እንጂ ጨዋታውን ስፔን በፍጹም የበላይነት በመቆጣጠርና ፈረንሳይን 2-0 በሆነ ውጤት በማሸነፍ ለፍጻሜ ያለፈችበት ሁኔታ ታይቷል። የፈረንሳይ ተጫዋቾች የረባ የጎል ሙከራ ሳያደርጉ ከ2026 የዓለም ዋንጫ ውጭ ሆኗል ተሰናብቷል። በእንዲህ እንዳለ ዛሬ ምሽትም ሌላ የግማሽ ፍጻሜ ጨዋታ ይካሄዳል። ከምሽቱ 10 ሰዓት ጀምሮ እንግሊዝና አርጀንቲና የግማሽ ፍጻሜ ጨዋታቸውን ያካሄዳሉ። የዛሬ ምሽቱ አሸናፊ ከትላንቱ አሸናፊ ስፔን ጋር እሁድ ምሽት 10 ሰዓት ላይ ለዋንጫ ሽሚያ ይጫወታል። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት ሙቀቱ በመጠኑ ጨምሮ ለወቅቱም ተበቃ አየር ጸባይ ይኖራል ብሏል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32 በቴል አቪቭና አካባቢዋ 30 በአይፋና አካባቢዋ 29 በኤርሸባና አካባቢዋ 34 በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦችን ዘገባዎች ባጭሩ እናቀርባለን። ሐምሌ 15 ቀን 2016 ዓ.ም ተመረጠ ከደረሱን ለታይ ጋዜጦች መካከል የኢዲዮ ታህሮት ጋዜጣ አንዱ ነው። ኢዲዮ ታህሮት ጋዜጣ በፊት ገጹ የጥምሩ መንግስት ያጸደቃቸውን ሁለት ረቂቅ ህጎች በተመለከተ ዘግቧል። አንደኛው የኦሪት ትምህርት መሰረታዊ ህግ ሲሆን ሌላኛው ደግሞ በመከላከያ ሰራዊቱ አናገለግልም ያሉ የሃሬዲም ማህበረሰብ ወጣቶችን በቁጥጥር ስር የሚያውለውን ህግ ለጊዜው የሚያስቆም ረቂቅ ህግ በክኔሴት ምልዓተ ጉባኤ ትላንት መጽደቁና ህጉ ያለውን አንደምታ ሲሆን ህጉ መጽደቁን ተከትሎ ለከፍተኛው ፍርድ ቤት አቤቱታ መቅረቡን የኢዲዮ ታህሮት ጋዜጣ በዛሬ ዘገባው በሰፊው አቅርቧል። መከላከያ ሰራዊቱ ብዙ ወታደሮች የሚያስፈልጉት መሆኑ እየታወቀ የጦር ኃይሎች ታማጆር ሹምና የመንግስት ገማካሪ እየተቃወሙ የጥምር መንግስቱን ለመጠበቅ ሲባል ረቂቅ ህጉ አለፈ። ጠቅላይ ሚኒስትር ናታንያሁ ህጉ ሲጸድቅ አልነበሩም። የኦሪት መሰረታዊ ህግና የጥቅም ሰባቱን ቀን የሚያጣራ ኮሚቴ እንዲቋቋም ህግ ሲጸድቅ ሲረቅ በተመሳሳይ ሁኔታ በፓርላማው ተገኝተው ድምፅ አልሰጡም ካለ በኋላ ህጎቹ ሲጸድቁ የክኔሴት አባላት እጅ ለእጅ ሲጨባበጡ፣ ብዙ ጊዜ በጦሩ የሚያገለግሉት ተጠባባቂ ወታደሮች ግን በጦር ሜዳ ብዙ ነገር እያዩ ነው። አሁን እየታየ ያለው መቃወም ክልክል ነው የሚል መንፈስ ያለበት ነው በማለት ህጉ ጎች መጽደቃቸውና በተጨባጩ ለመከላከያ ሰራዊቱ የሚያስፈልጉ ነገሮች አለመሟላታቸውን የኢዲዮ ታህሮት ጋዜጣ በሰፊው ዘግቧል። የማሪፍ ጋዜጣም ትላንት በክኔሴት የጸደቀውና በመከላከያ ሰራዊቱ ላለማገልገል ፈቃደኛ ያልሆኑ የሃሬድ ማህበረሰብ ወጣቶችን በቁጥጥር ስር እንዳይውሉ የሚከለክላቸውን ህግ በተመለከተ ዘግቧል። ህጉ በጸደቀበት ወቅት በክኔሴት ያሳፍራል የሚሉ ጥሪዎች ተሰምተዋል። የእስራኤል ጦር ኃይሎች ታማጆር ሹም ለመከላከያ ሰራዊቱ በርካታ ተዋጊ ወታደሮች ያስፈልጋሉ፣ ህጉ መጽደቁ በጦሩ በሚያገለግሉ ወታደሮች ላይ ጉዳት ያደርሳል ብለው ቢያስጠነቅቁም ክኔሴቱ ህጉን ትላንት አጽድቆታል። ጠቅላይ ሚኒስትር ናታንያሁ ድምፅ ከመሰጠቱ በፊት ክኔሴቱን ለቀው ወጥተዋል ብሏል ጋዜጣው። ህጉ በመጽደቁ ምክንያት ምክትል የውጭ ጉዳይ ሚኒስትር ሻሬን ሃሽኬል ስልጣኔን ያለው በማለት ህጉ መጽደቁ የሃሬድም ፓርቲዎችን ማስደሰቱን፣ በሌላ በኩል ደግሞ መከላከያ ሰራዊቱ የሰው ኃይል ጎድሎት ብሔራዊ ግዳጃቸውን አልወጣም ለሚሉ አካላት የህግ ከለላ መስጠት የሚኖረውን አንድምታ የማሪብ ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። የሃሬጽ ጋዜጣም ክኔሴቱ ትላንት ያጸደቀውንና በጦሩ ለማገልገል የማይፈልጉ የሃሬድም ወጣቶችን በቁጥጥር ስር እንዳይውሉ የሚያደርገውን ህግ በተመለከተ ዘግቧል። ህጉን 58 የክኔሴት አባላት ሲደግፉት 54 ደግሞ ተቃውመዋል ብሏል። ከጥምሩ መንግስት መካከል 4 የክኔሴት አባል ህጉን መቃወማቸውንም ጋዜጣው አያይዞ ዘግቧል። ሌላው በ2016 ዓ.ም ኤሊዮር አዛሬ የተባለው ወጣት ወታደር በመከላከያ ሰራዊቱ ሲያገለግል በነበረበት ወቅት በቆሰለ አሸባሪ ላይ እርምጃ ወስዶ ጥፋተኛ ተብሎ የተጣለበትን ቅጣት ቢፈጽምም የክስ ፋይሉን ለመሰረዝ የመከላከያ ሚኒስትሩ ጽህፈት ቤት ለፕሬዚዳንት ሄርጾግ ቢያቀርብም ጽህፈት ቤታቸው የሌሎችን ማስተያየት ለመቀበል እየተጠባበቀ መሆኑን መግለጹን የኢዲዮ ታህሮት ጋዜጣ ዘግቧል። ኤሊዮር የቆሰለን ሽብርተኛ ማጥቃት አልነበረበትም ተብሎ ነው ቅጣት የተቀበለውና አሁን የተወነጀለበት ጉዳይ 10 ዓመት ስላለፈው ነው የክሱ ፋይል እንዲሰረዝለት የተጠየቀው። ጉዳዩ በወቅቱ ከፍተኛ መነጋገሪያ ሆኖ መቆየቱ ይታወቃል። አሁንም እንደገና ጉዳዩ ተመልሷል። የኢዲዮ ታህሮት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል በይሁዳና ሰማርያ ቀበሌዎች አዳዲስ የመኖሪያ ሰፈሮችን ለመገንባት በጀት መጽደቁን ነው። 34 የሚሆኑ አዳዲስ ሰፈሮችን ለመስራት 1.3 ቢሊዮን ሸቀል መመደቡንና የገንዘብ ሚኒስትር በጻለት ስሞትሪች እቅዶች እየተከናወኑ መሆኑን ጋዜጦች ተመልክተዋል። ሌላው በጋዜጦች የቀረበው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል በኢራን ጉዳይ ለሚፈጠሩ ማናቸውም ችግሮች ተገቢውን ያጸፋ መልስ ለመስጠት ዝግጁ መሆኗን ተናግረዋል። ትላንት ይህን ጉዳይ በደቡብ እስራኤል በዲሞና ከተማ የነገብ ጉባኤ ወቅት ባሰሙት ንግግር እስራኤል ለኢራን ጥቃቶች አስፈላጊውን ያጸፋ መልስ ለመስጠት ዝግጁ መሆኗን በቀጥታ ለመሪዎቿ መልእክት አስተላልፈዋል። ኔታንያሁ ለኢራን መሪዎች እንዳሉት እኛ አጥቅታችሁ ሰላም እንቀመጣለን ብላችሁ አትስቡ። ከአሁን በፊት የነበረው ሁኔታ ተመልሶ አይመጣም። ጥቃት ፈጽማችሁ ያጸፋ መልስ ከሰጠ ሌላ አይነት እርምጃ ይሆናል። ኃይሉም ከፍተኛ ነው። እኛን አጥቅቶ ባጸፋው አንድ ጥቃት ብቻ ፈጽመን የምንቀመጥባቸው ቀናት አልፈዋል። አሁን ሁኔታው ሌላ ነው በማለት የኢራን መሪዎችን በጥብቅ አስጠንቅቀዋል።
የኢትዮ ታህሮንስ ጋዜጣ የሆርሙዝ ጦርነት በሚል በኢራንና አሜሪካ መካከለ ያለውን ግጭት በተመለከተ ሰፊ ዘገባ አቅርቧል። ኢራን የሆርሙዝን የባሮሽ መጥመዝጋቷን ተከትሎ አሜሪካ በኢራን ላይ የአየር ጥቃት እየፈጸመች ነው። ግን 1000 የሚሆኑ የንግድ መርከቦች በፋርስ ባህረ ሰላጤው ሀገራት ማለፊያ አጥተው ቆመዋል። በሆርሙዝ የባሮሽ መጥ ባለፉት ቀናት ያለፉ 70% የሚሆኑት መርከቦች የኢራን አይደሉም ብሏል ጋዜጣው። ባለፈው ሰኔ ወር 575 መርከቦች የሆርሙዝን የባሮሽ መጥ አልፈዋል። ባለፈው አመት ሰኔ ወር በሆርሙዝ የባሮሽ መጥ ያለፉ መርከቦች ቁጥር 3131 ነበር። በዚህ አመት በአካባቢው ባለው ውጥረት ምክንያት 575 መርከቦች ብቻ አልፈዋል በማለት በሆርሙዝ የባሮሽ መጥ መዘጋት ያደረሰ ያለውን የመርከቦች መስተጓጎልና ኢኮኖሚ ጫና የኢትዮ ታህሮንስ ጋዜጣ በሰፊው ዘግቧል። የማሪብ ጋዜጣም በፋርስ ባህረ ሰላጤው ያለ ጦርነት በሚል ርዕስ እንደዘገበው አሜሪካ በኢራን ላይ በመትወስደው የአየር ጥቃት የኢራን ኃይል ማመንጫ መጎዳቱን ዘግቧል። በኢራን ያጸፋ መልስ ምክንያት በኩዌትና ሌሎች አንዳንድ ሀገራት የሚሳኤል ማስጠንቀቂያ ደወልም ተሰምቷል። ፕሬዝዳንት ትራምፕ በሆርሙዝ የባሮሽ መጥ በሚያልፉ መርከቦች ላይ ደህንነት ለማስከበር ቀረጽ እንጥላለን ካሉ በኋላ እንደገና መሰረዛቸውን የማሪብ ጋዜጣ አያይዞ ዘግቧል። የሀሬትስ ጋዜጣ ሆርሙዝን ጉዳይም ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ሆርሙዝን የባሮሽ መጥ ተቆጣጥራለች እያሉ መግለጫ እየሰጡ ቢሆንም በሌላ በኩል ግን ኢራን በባሮሽ መጡ ቁጥጥሯ የበዛ መሆኑን በአካባቢው ያለውን ውጥረትም አያይዞ ዘግቧል። ሌላው ኦቲዝም የተባለውና የጤና ችግር የሚያዙ ልጆች ቁጥር በእስራኤልና ዓለም ዙሪያ እየጨመረ መምጣቱን ጋዜጦች ዘግቧል። እንደ ጤና ባለሙያዎች ገለጻ ኦቲዝም በማህበራዊ ጉዳዮችና በመግባቢያ ችሎታዎች ላይ የአንጎልን መደበኛ እድገት የሚጎዳና በመጀመሪያዎቹ 3 ዓመታት ውስጥ የሚታይ የእድገት መታወክ እንደሆነ ይገለጻል። በአንጎል ነርቭ ሴሎች ውስጥ አንዳንድ ለውጦችና በመካከላቸው ያለው ግንኙነት አንዳንድ የባህሪ ችግሮችን በሚፈጥሩበት የነርቭ ስርዓት ችግር መሆኑ ነው የተገለጸው። በእስራኤልም ሆነ ዓለም ዘንድ በዚህ የጤና ችግር የሚጠቁ ልጆች ታዳጊዎች ቁጥር እየጨመረ ነው። የቅርብ ዓመታትን ሪፖርት ብናይ እንኳ በእስራኤል በ2021 ዓ.ም 32222 ነበሩ። በ2023 ዓ.ም 49519 በ2024 ዓ.ም 60195 ልጆች ኦቲዝም እንዳለባቸው ተጋልጧል። በዚህ ምክንያትም እርዳታ የሚጠየቅላቸው ልጆች ቁጥር መጨመሩን ጋዜጣው ዘግቧል። የእስራኤል ሁኔታ ከዓለም ጋር ሲነጻጸር በእስራኤል 1% ነው። ካናዳ 3.8%፣ አሜሪካ 5.3%፣ ዴንማርክ 1.3% ነው በማለት ጉዳዩ ትኩረት የሚያስፈልገው መሆኑን የኢትዮ ታህሮንስ ጋዜጣ በሰፊው ዘግቧል። ሌላው ሀሬጽ የዘገበው የትምህርት ሚኒስትር በታሪክ ትምህርት በኩል 12ኛ ክፍል የሚሰጥ አንዳንድ የትምህርት ቅዶችን ደረጃ በደረጃ የሚዘጋ መሆኑን ዘግቧል። ትምህርቱ ለ18 ዓመታት ያክል ሲሰጥ የነበረ ነው። የትምህርት ሰዎች በዘርፉ ያለው ሁኔታ ሲገልጹ በተማሪዎች በኩል ሊዘጋ የታሰበ ታሪክ ትምህርት ክፍል ተማሪዎችን ያበረታታል፣ አንዳንድ አካላትም ለመዘጋት መታሰቡን በተመለከተ ትችት እየሰነዘሩ ነው ብሏል ጋዜጣው። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ይህን ይመስላል። ቆይታችሁ አብሮን ይሁን።

0: የተከበራችሁ አድማጮቻችን አሁን ተዘገበ የምናቀርበት ሰዓት ነው። እንግዲህ አቶ ሽሎሞ ሙላ የቀድሞ ክነሴት አባልና አሁን ደግሞ በኢቲቪ ቴሌቪዥን ጣቢያ የተለያዩ ወቅታዊ ዘገባዎችን ያቀርባል። ከእሱ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሽሎሞ እንደምን አደርክ?
1: ጤና ይስጥልን አቶ ሰልጣኝ እንደምን አደርክ? በመጀመሪያ የበላይ ዘለቀን ዘፈን መክፈቻ ስታደርግልኝ ያው አያቴ ከእሱ ጋር ሆኖ ሽፍታና አርበኛ ነበር ለማስታወስ ያህል ነው። እሺ
0: ጥሩ ነው፣ ጥሩ ነገር ነው። እንግዲህ ኢትዮጵያ ዮርዳንም እኮ በኢትዮጵያ ታሪክ ውስጥ ጠላትን በመዋጋት ሰፊ አስተዋጽኦ ያደረጉ ናቸው።
1: በጣም አዎ፣ ለሀገራቸው አይበገሩም ነበሩባት ሀገር።
0: ጥሩ ነው። አቶ ሽሎሞ እንግዲህ ክኔሴቱ ሊበተን በተቃረበበት ጊዜ የተለያዩ ህጎች እየጸደቁ ነው፣ እንዴት ተመለከትካቸው?
1: ያው በእርግጥ ክኔሴት ወደ ምርጫ በሚወጡበት ጊዜ በዚህ በምርጫው ሰዓት ህጎችን መደንገግ ስምል ስለማይችሉ አንዳንድ በስራ ላይ የጀመሯቸውን ህጎች ማጽደቁ ግዴታ ነው። እኔም ክነሴት በነበርኩበት ጊዜ እንደዚህ አይነት ድርጊቶችን ሁለት ጊዜ አይቻለሁ። ሁለት ጊዜ ሶስት ጊዜ ያለ ነው የነበረ ነው፣ መደረግም አለበት። ችግሩ ምን አይነት ህጎች ናቸው ያጸደቁ ያሉት የሚለው ጥያቄ ነው። በእውነት በዚህ ሶስት ቀን ውስጥ ያስተላለፉ ያሉት ሙሉ በሙሉ የህጎችን ሀሪዲዎች የክነሴቱን ተቆጣጥሮታል ማለት እንችላለን። ይህን ካላቸው የፖለቲካ ጫና እና ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ደግሞ ከምርጫው በኋላ እነሱ አብረዊ የጥምር መንግስት እንዲያቋቁም ከፈለገ ከነሱ ጋር ስለሚፈልጋቸው ነው። እና በዚህ በተለይ ሁለት ህጎች እንዳስተላልፏቸው አሁንም ሌላ ሁለት ህጎች አሏቸው ለወደፊቱ የሚያስተላልፏቸው ሙሉ በሙሉ ፖለቲካዊ እይታ ያላቸው ህጎች እንጂ የእስራኤልን ማህበረሰብ አንድ የሚያደርግ የእስራኤል ማህበረሰብ ሙሉውን የሚደግፍ አይደለም። ሙሉ በሙሉ ሀሪዲዎች። ለምሳሌ ያህል እንደ ምሳሌ አድርገን ብንወስድ እንደሚታወሰው ከሰባት ቀን 10ኛ ወር 23 ዓ.ም ጀምሮ ወታደሮቻችን፣ ልጆቻችን፣ ወንድሞቻችን ውትድርና ላይ ነው ያሉት በመዋጋት በተለያዩ አቅጣጫዎች በተለያዩ ቦታዎች እና አሁን ብዙ የቆሰሉም አሉ፣ ከስራ ውጭ የሆኑ አሉ። ብዙ ወጣቶች ደግሞ ወይም ተጠባባቂ አገልግሎት የሚያደርጉት ደግሞ ቤተሰባቸውን፣ ሚስቶቻቸውን፣ ልጆቻቸውን እየጣሉ ብዙ ሰዓት እያገለግሉ ነው ያለው። ምክንያቱም የሰው እጥረት ስላለ ማለት የወታደር እጥረት አለብን እና ይሄ መሆን የሚገባው ሀሪዲዎች ወይም የሃይማኖት አክራሪዎች ከመጀመሪያው ጊዜ ጀምሮ ውትድርና አንሄድም ብለው አሻፍረው በማለት ባሉበት ሁኔታ የተወሰኑ እንኳ አገልግሎት እንዲሰጡ በሚጠየቁበት ጊዜ አሁን ያለ የምትተገብረው እንዴት ነው? አንተ ልጅ ወይም አንተ ስታገለግል ወይም እኔ ውትድርና ካልሄድን አንዱ ወደ ህግን ለማስከበር አንድን ሰው መያዝ ነው። ይዘው እስር ቤት ታስገባዋለህ፣ ይህን ታደርጋለህ። አሁን እየተደነገገ ያለው ህግ አሁን ያወጡት ህግ እንዴት ነው? ውትድርና ጥሪ የተደረገላቸውን ሀሪዲዎች እነሱ ተለይተው ማለት ነው እነሱን እንዳይያዙ እንዳይታሰሩ ታስረው ውትድርና እንዲተዱትለው እንዳይጠየቁ የእኛ ልጆች ግን እንደዚያ መሆን አለባቸው። ለምሳሌ አንድ ሰው መጥቶ ነገ ውትድርና ልሄድም ብል የወታደራዊ ፖሊስ መጥቶ ይይዘዋን፣ እስር ቤት ያስገባዋን፣ ይጠይቀዋን፣ ይመረምረዋን፣ ከዛም ብዙ አይነት ሳንክሽኖች ወይም ማዕቀቦች ሁሉ ይጣልበታል። አሁን እየተደረገ ያለው እንዴት ነው? ውትድርና እንዳይሄዱ ብቻ ሳይሆን ጥሪ በሚደረግላቸው ደግሞ ምንም አይነት ጉዳት እንዳይደርስባቸው፣ ይሄ በጣም አሳፋሪ ህግ ነው። ኢታማጆር ሹሙ ሜጀር ጀነራል ኢያል ዛሚር ይሄ ትክክል አይደለም፣ እኛ ውትድርና በምንወስድበት ጊዜ እምቢ የሚሉነን እስር ቤት እያስገባን እያሰርን የምናደርገው ነው እና እኔ ወታደራዊ እጥረት አለብኝ ይህን እያደረጋችሁ ያሉት ህግ ትክክል አይደለም ሲል ለጠቅላይ ሚኒስትሩ ቢናሚን ነታንያሁ ደብዳቤ ጻፈ ለመከላከያ ሚኒስትሩ። ሙሉ በሙሉ ያውቁታል፣ በተለይ የሊኩድ አባላት እንዲሁም የኦዝማ ይሁዲት በጣም የሚገርም ናቸው። ለጽኑ ታዳጊ የሚባለው ለምሳሌ ባጠለት ሞትሪችን ብትወስድ የእሱ ሴክተር የአካባቢ የሚመጡት ለምሳሌ ኪፓቸውን አድርገው ነጭ ኪፓ የሚለብሱት ወትድና የሚያገለግሉ ብዙ የሞቱ ብዙ የቆሰሉ እኔ ምን አይነት ህጎችን እየደነገጉ እንደሆነ በጣም አሳፋሪ ነው። የሚያሳየው አሪዲዎች አለራሳቸው ጥቅም የብሔራዊ ጥቅም ቢባለውን ነገር አያምኑበትም 100%። ገንዘብና እነሱ የሚፈልጉት ገንዘብ ቁጭ ብለው እነሱስ ሰራተኛ እየሰራ ገንዘብ እንዲሰጣቸው አሁን ደግሞ ውትድርና እንዳያገለግሉ ደግሞ በተለያዩ መንገዶች አገልግሉ እየተባሉ ቢጠየቁ። ስለዚህ በነገራችን ላይ በትላንትና የወጣውን ህግ ለምሳሌ ይሄ ነው አንዱ በጣም አወዛጋቢ ሆኖ ያለው። ሌላው አንድ ደግሞ የሃይማኖት ትምህርት ያገሪቱ አንዱ ገጽታዋ ነው መልኳ ነው የሚል አስተላልፈዋል። ያንኳ ብዙ አከራካሪ መስሎ አይታየኝም። ሀገሪቱ የዲሞክራሲና

0: ፓርቲ በእርግጠኝነት ሌሎችም ተጨምሩበታል ወደ ከፍተኛ ፍርድ ቤቱ አቤቱታ አቅርበዋል። ማለትም ይሄ ህግ መክሸፍ አለበት መተግበር የለበትም ብለዋል። በእርግጠኝነት ነው ማለት ሰጠው ህጉ እኩልነትን ያላንጸባረቀ ህግ ስለሆነ አሬዲዮችን ብቻ ለይቶ እነሱ ፕሪቪሌጅ የሚሰጥ ህግ ስለሆነ ይሄ ህግ ደግሞ ውትድርና እንዳያገለግሉ የሚያደርግ ስለሆነ ይሄ ህግ ይሰረዛል። ምንም ጥያቄ የለውም። ግን ማህበረሰባችን ተመልሶ እንደገና አለ መግባባት
1: የሚያመጣ
0: ይችላል ነው በጣም አሳዛኝ ነው።
1: ጥሩ እና ያለ ሌላ እንግዲህ ለወደፊት የሚሆን ሌላው ቱርክ በሶሪያ መሰረት እየጣለች ነው ይባላል። እንደውም የሶሪያን ጦር እያሰለጠነች ነው ይባላልና ለእስራኤል ምን ያክል ስጋት አለው?
0: ጥሩ አይደለም ለእስራኤል። ቱርክ እንደምታወቀው አርዶዋን የእስላም ብራዘርሁድ ወንድማማቾች እስልምና ሃይማኖት ተከታይና እሱ አገሪቱን ቱርክ የነበረችበትን የዲሞክራሲ ሂደት ሙሉ በሙሉ የቀየረና መጥፎ ፕሬዚደንት ነው። ከእስራኤል ጋርም ጥሩ ወዳጅነት ነበረን። ያ ወዳጅነት ሁሉ አቁሟን። አሁን ከኢራን በኋላ ቀንደኛ ጠላታችን አርጓት ያለ አርዶዋን ቱርክን ነው በእስራኤል ላይ ማለት ነው። እንደሚታወቀው ሐማስን ደጋፊዎች ናቸው። የሐማስን የቀሩትን ርዝራዥ መሪዎቻችን ከነሱ ነው ያስተናገዷቸው ያሉት ከሌሎች። እና ቱርክ ለእስራኤል ያላት አቋም በጣም አደገኛ ነው። በእርግጥ አንድ ጥሩነቱ እንዴት ነው? ቱርክ የናቶ አባል ነች። ናቶ ማለት የአውሮፓ ከውትድርና የአውሮፕ ውትድርና አውሮፓን ለመከላከል የተቋቋመ ወታደራዊ አለ ተቋም አለ። የዚያ አባል ናት። አሜሪካ ጋር ደግሞ ጥሩ ወዳጅነት አላት። እነዚህ አሜሪካና የናቶ እስራኤልን ለምሳሌ በወትድና ወይም የሆነ ጉዳት ለማድረስ በምትፈልግበት ጊዜ የናቶ ፍቃድ ስለሚያስፈልጋት እንጂ አንዱ ትንሽ ላያስፈራን የሚችለው ቱርክ በሙሉ ዛሬ እስራኤል ጠላት ናት ማለት ይችላለሁ። ይህ በእንዲህ እንዳለ በሱሪያን ደግሞ አሳድን በመጣል አሁን የመጣውን አሻራ የሚባለውን ፕሬዚደንት እዚህ እንዲደርስ ያደረጉት እነሱ ናቸው። ሌላው ደግሞ ቱርኮች የራሳቸው ጥቅም አላቸው። የራሳቸው ጥቅም እንዴት ነው? ሱሪያ አካባቢ ያሉት ኩርዶች እንደዚሁም ከቱርክ ያሉት ኩርዶች፣ ኩርዲስታን ደግሞ ኢራቅ ያሉት ኩርዲስታኖች፣ ኢራን ያሉት ሁለት ሶስት አራቱ ሀገር ያሉት ኩርዶች ኩርዲስታኖች በአጠቃላይ የራሳቸውን አገር ይቋቋምልን እያሉ ጥያቄ እያቀረቡ ስለሆነ ይህ ሰውዬ በአሻራ ይህን አሻራ የሚባለውን ሰውዬ ስልጣን ካስያዝንና የእሱ በጎ ስራ ከሰራንለት ለቱርኮች አገር እንዳይሰጡ እሱ ይቆጣጠርልን በማለት የራሳቸውን ጥቅም ለማስከበር ነው አሻራን እየደገፉት ያሉት። በእርግጥ ሱሪያ ከ15ና ከ18 ዓመት የጦርነት በኋላ አሁን ትንሽ ጦርነቱ ረገብ ያለ መስሎ ይታያል። ለዚህ በእርግጥ ሱሪያ ትልቅ አስተዋጽኦ አድርጋለች። ይህን አስተዋጽኦነቷ የተተገበረው ሱሪያን ለመጥቀም ሳይሆን የራሷን ጥቅም ቱርክ ውስጥ ያሉት ኩርዶች እነሱ አገር እንዳያቋቁሙ ተገንጥለው እንዳይገነጠሉባቸው የሚለውን ያለ ማረጋገጥ ነው። ስለዚህ በእርግጥ ግሎደኛ አቀራብ ማለቱ ጥሩ አይደለም፣ አስጊ ነው። ይህን በተመለከተ እስራኤል ያው አይኗን ከፍታ ማየት አለባት፣ መከታተል አለባት። ሱሪያ ደግሞ ተመልሳ ልክ የራሻና የኢራን በእነሱ ቁጥጥር እንደነበረች አሁን ደግሞ በቱርክ ቁጥጥር ላይ የምትወድቅ መስሎ ይታያል። እዚህ ላይ ብዙ የዲፕሎማሲ ስራ ያስፈልጋል። አንተ ሰጠኝ። በተለይ እስራኤል ዓለም አቀፋዊ ዲፕሎማት ስራ እየሰራች ቱርክ እጇን እንድታነሳ አካባቢው እዚያ እንዳትመጣ የሚለውን እዚህ ላይ ደግሞ እስራኤል ፊት ለፊት ልክ ከሊባኖስ ጋር ንግግር እንደምታደርገው ከአሻራ የሚባለው ፕሬዚደንት ጋር ከሱሪያው ጋር ደግሞ እስራኤል ፊት ለፊት ንግግር አድርጋ የሰላም እና የጉርብትና ኑሮን እንድኖር እስራኤል ደግሞ ራሷ ጥያቄ ማቅረብ አለባት መሞከር አለባት እንግዲህ ሲ ለማንኛውም ቁጥር ነው ለእስራኤል ተው አይደለም
1: ጥሩ እንደው የአሜሪካና ኢራን መጨረሻ

0: ብቻ ምን ይሆን እንደዚህ አልፎ አልፎ እየተተኳኮሱ እንደው የሆርሙዝን ምክንያት አድርገው ይቀጥሉ ይሆን?
1: አሳጣይ የአሜሪካና የኢራን ጦርነት አሁን እያደረጉ ያሉበት ጦርነት አይናቸው ሙሉ በሙሉ በርግጥ አሜሪካ ያላትን ኃይል በሙሉ እየተጠቀመች አይደለም። ኢራኖች ግን ሽንፈት ደርሶባቸው ሽንፈታቸውን ለመሸፈንና የደረሰባቸውን ውድቀትና ጉዳት ለመሸፈን ሲሉ እነሱ በተለይ ሆርሙዝ የሚባለው የባህር የመርከብ መስተላለፊያ ቦታ መልሰው መዝጋታቸውና ወይም ከዚያም ያለውን መርከብ በሙሉ በሚያልፍበት ጊዜ ጭነት በንዚን ጮ በሚያልፍበት ጊዜ ቀረጥ ለማስከፈል የሚደረገው ተድራጎት ጭራሽ ከጦርነት በፊት ያልነበረ ዓለም አቀፍ ባህርን የቀረጥ መክፈያ እያደረጉት ነው። ያ ብቻ ሳይሆን በአጠቃላይ ኢራኖች አሮጋንትነት እየተሰማቸው ነው። ልክ እንዳሸነፉ ነው። ግን በተግባር በምናይበት ጊዜ በእውነት አገራቸው በብዙ ተጎድታለች። መሪዎቻቸው ሁሉ እንደምታዩ ተሸኝተዋል። የሐመናይ ቀብር ለምሳሌ ትላንትና ነው የተፈጸመው እና ብዙ ቢጎዱም የኒውክሌር ቦምብ ፕሮግራማቸው ያም አከሽፏን ማለት አይቻልም። ግን ስራውን እየቀጠለ አይደለም። አሁን እንዲቆም ተደርጓል። በጦርነት ላይ እስራኤል ባደረገችው ጉዳት እንዲሁም የተለያዩ የወታደራዊ ጉዳቶች ልደርሶባቸዋል። ያም እንኳ ደርሶባቸው በእነሱ በኩል በእነሱ አስተያየት በእነሱ እይታ ልክ አሜሪካን እንዳሸነፈች ነው። በእርግጥ አሸናፊነት በተለይ ሊሰማቸው የቻለው በስተት ወይም ደግሞ ሆነ ብለው ባለፈው ትራምፕ የተፈራረሙት ፊርማ የሰላም ፊርማ ከነሱ ጋር በጣም አሳፋሪ ነው። አሜሪካን የማይመጥን እስራኤል ተቃውሞን ብታሰማም አልሰማም ብሎ ያደረገው ስምምነት ነው እና እነሱ አሁን ያን ስምምነት በሚደረግበት ጊዜ ለእነሱ ከፍተኛ ጥቅም የሚሰጣቸው ሆኖ ከተጠየቁት ጥያቄዎች እና ከቀረቡት የጦርነት አላማ ስቶ የተደረገ ፊርማ ነበረና ያ ፊርማ አሁን መጨረሻ ላይ ትራምፕን እንዲንቁት አድርጎታል። ንቀውታል። ምንም አያደርገንም ዝም ብሎ ነው የሚቃዥ በማለት ይህን ገጽታ እያሰሙን ነው ያሉት እና በጣም የሚገርም ነገር ነው።
0: አዎ ጥሩ። አቶ ሽለሞ በጣም ነው የምናመሰግን። ሰላም ቀን ይሁንልህ።
1: መልካም ቆይታ። ሰላም ነው።
0: ቻው ቻው።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን በሃይፋ ከተማ ኢትዮጵያ ህዳን ሃይማኖት መሪ ከሆኑት ራብ ኤሌዘር ፈንታውን መለሰ ጋር ቃለ ምልልስ እናካሄዳለን። እሳቸውን በስልክ መስመራችን ይገኛሉ። ጤና ይስጥልን ራብ ኤሌዘር።
1: ሰላም ጤና ይስጥልኝ አቶ ሰጠኝ። እንደውም የተከበራችሁ አድማጮች ደሞኑ
0: እኛ ደህና ነን። እንዴት አሉ? እንዴት ነዎት?
1: ማውከሰን እኛ ደህና ነን።
0: ህብረተሰባችን የሃይማኖት ጉዳይና በዚህ ዙሪያ ሐሳብ መሰነዘረው አለኝ ብለውናል። እስኪ እንዴት ነው አጠቃላይ እንግዲህ ኢትዮጵያ ህዳን በዚህ በያዱት ዙሪያ ያላችሁ እንቅስቃሴ ምን ይመስላል? እናንተስ በየከተማው ምንድነው የምታደርጉ? አሁን እንደ አንድ የከተማ ሃይማኖት መሪ ምንድን ነው የምታደርጉት?
1: እንግዲህ በሃይፋ ከተማ እኔ እንደ ራብ ተሾሜ ከገቢ የመጀመረው ራብ ነኝ። እንግዲህ ወደ 4 ዓመት ማለት ነው። እንግዲህ እኔ ስገባ ወደ ሃይፋ በጣም ብዙ ችግር ነበረ። በዚህ በሃይፋ ከተማ በሃይማኖቱ ጉዳይ በተለይ ቤተክህነት ምናምን አልነበረም። እንግዲህ እንደምታውቀው በሃይፋ ከተማ በሶስት አካባቢ ሰፈሮች ነው የኛ የኢትዮጵያ ደባን ህብረተሰብ የሚገኝ። እኔ ስገባ መጀመሪያ በሶስቱ በአካባቢም ቤተ ክህነት አልነበረን እና አሁን በሶስቱም አካባቢ ቤተ ክህነት እንዲኖር እየታገልን ነው። አንደኛው በአውካሽተን ቤተ ክህነት አለ፣ ቤተ ክህነት አሉ በሁለት አካባቢ። አሁን በቅርቡ በዚህ በኔቬ ዳቪድ እና ስፕሪንግ ፓርክ ሻራሊያ የሚባሉ አካባቢ በቅርቡ ኤሪያው ቤተ ክህነት ሰት ለህዝባችን ለመስጠት ታቅደዋል። ብክራት ሀይም አካባቢ ቤዛቶችን በቅርቡ ወደ 6 ወር 7 ወር አካባቢ ይሰጡናል ብለን እናስባለን። ከዛም እንግዲህ ብዙ ሽፑት ምናምን ይደረጋል። እንግዲህ ቤዛቶችን ጥሩ እንቅስቃሴ ያለን
0: አንደኛው እንግዲህ ቤተ ክህነት ችግር መቼም በየከተማው ሰው የሚጸልይበት ማግኘት አለበትና እስከዛሬ ያልተፈታው ለምንድን ነው ችግሩ? እንደዚህ አይነት ነገሮች
1: እንግዲህ ሀይፋ እንደ ሌሎች ከተሞች አይደሉም። እንደ ኢየሩሳሌም እንደ ሌሎች ከተሞች አይደሉም። ትንሽ በሃይማኖቱ ጉዳይ ትንሽ አስቸጋሪ ጉዳይ ነው እና ያው ደግሞ ራብ አልነበረን። ይህን ያው እንደ ጉዳይ እንደ ዋና ጉዳይ ይዞ የሚታገል ራብ አልነበረን። ስለዚህ እኔ ከገባው በኋላ እንግዲህ ብዙ ትግል ተደርጎ በዘረሽን በሚቀጥለው ዓመት ለ3 ለ4 አካባቢ ቤተ ክህነት ይኖራል ብዬ አስባለሁ። በዛ በሽን ከዚህ በተጨማሪ ብዙ እንቅስቃሴዎች እናደርጋለን። ህዝባችንም በአውካሽን ወደ ሃይማኖት በጣም እየቀረበ ነው እያየን ያለ ሃይማኖት በጣም ፍላጎት አለ። ወደ ህዝቡም ወደ ሃይማኖት መቅረብ ይፈልጋል እና ግን ራብ ቤተ ክህነት ከሌለ ዋናው ከራብ ጋር ህዝቡ የሚገናኘው ከቤት ክነስት ነው እና ቤት ክነስት ስላልነበር በጣም ብዙ ስራ መስራት አልቻለን። በአንድ በኩል ቤት ክነስት ባለው በጣም ብዙ ህዝባችን ትምህርት እንሰጣለን። ህዝቡን በጣም ወደ ሃይማኖት እየቀረበ እያለ ነው። በወፈሽን ሴቱም ወንዶችም ወጣቶችም እየቀረቡ እና ሃይማኖትን እየተማሩ ብዙም እንቅስቃሴ እናያለን። በጣም ጥሩ ነው።
0: ሌላው እንግዲህ ያው የኛ ህብረተሰብ የሃይማኖት መሪዎች በኩል በቀሳውስትና በእናንተ በራባናት በኩል የሚሄድ መሆኑ ይታወቃል። አንድ አይነት ቢሆንም ግን አንዳንዴ ደግሞ በእናንተ መካከል ትብብር የለም የሚሉ ቅሬታዎች ይሰማሉ እና እንደ የሚጠበቀውን ያክል ትብብር አለ ወይ በራባናትና ቀሳውስት መካከል?
1: ባውከሽን በኛ በሃይፋ እኔና ቄስ ፍራይም ለዊንን የሃይፋ ከተማ ምንሰራ በጣም ቅርብ ጓደኞች ነን። አብረን ምንሰራ ምንም ችግር የለን። እኔም ከሌሎችም ቄሶችም ጋር ለመስራት ወደኋላ አይደለን። አብረን ምንሰራ ምንም ችግር የለን። ዋናው ችግራችን እዚህ አሁን ዋናው ነገር መናገር ፈልገውም ነገር ይሄ እዚህ የሚስዮን ጉዳይ ነው። ይህ ሚስዮን ወይም ደግሞ የክርስትና ስብከት እንደምታውቀው የክርስትና ሃይማኖት ወደ ዓለም ከመጣ ጀምሮ ከይሁዲ ሃይማኖት ጋር ብዙ ጦርነት ነው ማለት ይቻላል። ብዙ ክርክር አለ እና 2000 ዓመት ማለት ነው እንግዲህ ይሁዲ ሃይማኖት የክርስትና ሃይማኖት ይሁዲ ሃይማኖት ለማጥፋት ብዙ ጥረት ተደርጓል። በስብከትም ከዛም በኋላ ምስ ሳይሆንም በጣም ብዙ በግፍም ብዙ ሰዎች ተጨፍጭፈዋል በዚህ ጉዳይ እና ብዙ ነገር አለ እና ያው ሁሉም አሁን ምለው ነገር በታሪክም የሚታወቅ ነገር ነው። ሁሉ ነገር የታወቀ ነገር ነው እና ባሩክ ሀሸን ህዝበ እስራኤል ያን ሁሉ ችግር መኩከራ፣ ጭቆና አልፎ ወደ እስራኤል ሀገር እንደገና ተመልሶ የራሱን የይሁዲ ሀገር አቋቁሞ ከዚህ ባሩካችን ትልቅ ደረጃ ደርሰናል እና ይሄ መሆኑ በጣም ትልቅ ተአምር ነው። ግን ህዝበ እስራኤል ሀገር መኖሩ በጣም በጣም ትልቅ ተአምር ነው። መመለሱ ያ ሁሉ ችግር ሆኖ ጭቆና ሆኖ ታልፎ ማለት ነው እና ህዝብ እስራኤል ሀገር ከመጣለን ያው እንግዲህ ክርስቲያኖች ወይም ደግሞ ማለት የሰባኪዎች ተስፋ አልቆረጡም። በጣም ብዙ ዘመቻ አለ የኢትዮጵያ በተለይ ያን ይሄ ያለ በሁሉም ቦታ ነው ማለት በአውሮፓና በአሜሪካ የሰባካ ድርጅቶች አሉ። ወደዚህ እስራኤል ሀገር መጣው ይሁዶችን ለመስጠት በጣም የራሳቸው በጣም ብዙ ድርጅቶች አሉ። በጣም ብዙ ነገር አለ እና አብዛኛው ህዝብ ይሄን አይቀበለውም። እንደምታውቀው ፈረንጆችም በዚህ በጣም ነው የሚያረቁት። ነገር ግን ዋናው የነሱ ኃይላቸው እንግዲህ ትንሽ ደካማ ህብረተሰብ ነው። ደካማ ሲባል እንግዲህ በገንዘብ ያነሰው ሊሆን ይችላል፣ ታማሚ ሊሆን ይችላል። ወይም ደግሞ የተለያየ ደካማ ሰው ከተገኘ ወደ እነሱ ወጥመድ በቀላሉ መግባት ይቻላል እና ወደኛ ህብረተሰብ ትልቅ ዘመቻ ነው ሆኖ የምናየው። በጣም ብዙ ድርጅቶች ተቋቁመዋል። በእኛ በኢትዮጵያ ይሁዳውያን በተለያየ ድርጅቶች የሰበካ ድርጅቶች ተቋቁመው እያየ ነው። አሙስቶት ሸል ሚስዮን እና በየከተማው በየሰፈሩ እንደዚህ አይነት ጉዳይ አለ። በጣም ያሳዝን ጉዳይ ነው ሆኗል ነገሩ። ህዝባችን በጣም መንቃት ያስፈልገዋል። ሃይማኖታችን የዚህ ሃይማኖት በጣም የሁሉም ሃይማኖት መጀመሪያ ነው፣ የሁሉም ሃይማኖት ምንጭ ነው። ህዝብ እስራኤል ሀገር ተመልሶ ማየት ራሱ በጣም ትልቅ ታምር ነው። ይሄ በወረታችን እና በነቢያት ተጽፎ ባናየው ኑሮ በጣም በጣም አስገራሚ ጉዳይ ነው የሚደረገው እና ይህ ሁሉ ተትቶ እንዴት ሌላ ሃይማኖት ሌላ አምላክ ይፈልጋል? እና ለህዝባችን በጣም አስነዋሪ ሆኖ ነው እያየ ነው ያለ። ለህዝባችንን በጣም ችግር ሆኖ ነው ያለ።
0: ራቤሌዘር እንግዲህ እንደምንረዳው እንደሚሉት ኢትዮጵያ ይሁዳውያን ቤተ እስራኤሎች የነበረውን ባህልና ሃይማኖት አካሄድ ጠብቀው መጓዝ አለባቸው፣ ወደ ሌላ መሄድ የለባቸውም ነው እንደተረዳሁት አይደለም? እንግዲህ እናንተ እንደዛ ነው ሀሳባችሁ የምትሉት። በሌላ በኩል ደግሞ እዚህ ሀገር እንግዲህ የሃይማኖት ነጻነት ያለበት ነው፣ የፈለገው አካል የፈለገውን የሚያምንበት ነው። መንግስትም ራሱ ይህን መኑ ብሎ የሚያስገድድ አይደለም እና እንዴት ነው ይህንን መከላከል እናንተ እንዳሰባችሁት ማስቀረት የሚቻለው? ሰው የፈለግኩትን ነው ማምን ይህኛውን ነው የሚመቸኝ ካለ በምን መልኩ ነው ልታስቀሩ የምትችሉት?
1: ጥሩ ጥያቄ ነው። ለዚህ ሁለት መልስ መመለስ ይችላለሁ። መጀመሪያ ይሄ በሽራ ኮፍሽት ወይም ደግሞ ምርጫ የሚባለው ከዚህ ከዲሞክራሲ ጀምራለን ከወረታችንም ተጽፎ ነው የምናገኘው። ወረታችን በወረት ዘዳግም ምዕራፍ 30 ቁጥር 15 ላይ እንዲህ ይላል። በዕብራይስጥ አንብቤ ተርጉማለሁ። ሬ ናታ ቴልፈን ካዮም ቤታ ካይም ቤታ ቶብ ቤታ ማቤት ቤታራ ግን ማለትም ተመልከት፣ በህፊት ላይ ሁለት ነገሮችን አስቀምጣለሁ ይላል። እንዲሁም ህይወትንና በአንድ በኩል ህይወትና መልካም ነገር፣ በሁለተኛ በኩል ደግሞ ሞትንና ክፉ ነገር እና ምንድነው ህይወትና ክፉ የሚባለው የህይወታችን ውስጥ ነገር አሽራም ክንጻፋዩም ለሀበ የታሉኔ ካላል ክብደዋሳ ብሽሞ ሚሶታ በኮኮታ በምሽኳታ በካይታ በራቢታ ማለትም አንተ በእስራኤል እግዚአብሔር አምላክ የምትከተል ከሆነ የእሱን ህግ እና በሱ መንገድ እና በሱ ህግ ፍርድ ሜትር ከሆነ በካይታ በራቢታ ህይወት ትቀበላለህ፣ ጥሩ ነገር ታገኛለህ፣ ሁሉ ነገር ትቀበላለች። እዛም በኋላ ነገር ግን ያለ ወረታችን በመቀጠል የምስሜል ባበካ ብሎት ሽማ ምን ዳክታ ሚሽተካልታ ሌሎ መኸርን ባበርታም ማለትም ልብህ ወደላ የሚሄድ ከሆነና ሌላ አምላክ ትታገለግል ከሆነ አምላክ የምተው ከሆነ ይላል ወረታችን ቢጋቲ ላኸም አየውም ኪ አቦርት ኦቬዱን ግን እኔ እነግራችኋለሁ ያለ ወረታችን ለዘላለም አቦርት አቦድ ማለት አቦድ በዚህ ዓለምን በዛኛው ዓለም ትፈራሽ ማለት ነው። እና አውሮታችን ይህን ነገር ሰጣለች ማለት አንድ ሰው እንግዲህ የፈለገውን ነገር መምራት ይችላል። ግን ለምሳሌ አንድ ሰው ለመሞት ለመታነቅ ወይም ደግሞ ለመሞት ብታየው አታድነው። ግን እኔ በሚመስለ ማዳን ይቻላል፣ ማዳን ያስፈልጋል። እና ይህ ነገር በይሁዳ ሃይማኖት የክርስትና ሃይማኖት ያው እንግዲህ እንደ ባዕዱ አምልኮ ነው የሚቆጠር። ምክንያቱም እነሱ እንግዲህ ሰው አምላክ ነው ብለው ስለሚያምኑ በዚህ ምክንያት ይሁዳ ሃይማኖት የክርስትና ሃይማኖት እንደ ባዕዱ አምልኮ ነው ፈረጆታል። አረምባ የሚባል ታላቅ ሊቃውንት ነበር፣ ሊቅ ነበረ። ዛሬ ወደ 850 ዓመት አካባቢ ነበር፣ ታላቅ ሊቅ ነው። እና እሱ እንደሚጽፈው በጣም ጥናት አድርጎ ማለት ነው የክርስትና ሃይማኖት እንደ ባዕዱ አምልኮ ነው የሚቆጠር። እና በዚህ ምክንያት ደግሞ ኦሮታችን በ ይሁዲ ሃይማኖት ለባዕድ አምልኮ መቅረብ በጣም ትልቅ ክልክል ነው።
0: የተከበሩ ራብ፣ እንደዚህ አይነት ንግግር ምናልባት የሌላውን ሃይማኖት ማቃለል አይሆንም ወይ? በክርስትና እምነትና በይሁዲ እምነት መካከል ያለውን ልዩነት ሲናገሩ ሌላ ይዘት አያመጣም ወይ? እንግዲህ በሃይማኖት በኩል ያለውን ሁኔታ በመከባበር ችግሮችን መፍታት እንጂ አንዱን በሌላው ላይ እንደዚህ መናገር በመካከል ችግር አይፈጥርም ወይ? እና ስለዚህ ምን ይላሉ? ሌላ ማብራሪያ ያለዎት ወይ?
1: ምዕራፍ ምዕራፍ 20 ቁጥር 3 እንደምትለው ሎየ ለኸይሎ ነኽርን አልፈነ ከሌ በቀር ሌላ መከይ ይወር ይሁታ ስልኻ ፍስተር ዘኾልቱና ማንኛውም ጣዖት ወይ ደግሞ ማንኛውም ምስል አታድርግ አሽር ባሻማ ይባል ማለት ከሰማይ ያለ ነገር ከሰማይና ከሰማይ በላይ ያለ ነገር ባሽር ባረክ ይተፋት ከምድርን በታች ያለ ነገር ባሽር በማይ ይተከለረ ከምድ ከሆን ቢሆን እንደዛ አይነት ነገር ካለ ማመን ክልክል ነው ሎታሽ ተስተካከለ አይነ ለነሱ አትፍገድ ብሎታው ብዴ ነው ለነሱ እነሱ ማጣገልግ ያኔ ወኺር ነው ወኺር ካና ምድርን ለክናቱ ግዛፊ አምላክ ነኝ ግዛፊ አምላክ ቀናተኛ አምላክ ነኝ ይላል በወርታችን በብዙ ቦታ እግዚአብሔር አምላክ ይናገራል ሲናገር ግን ቀናተኛ ነኝ ያለው ስለዚህ ስለ ባዕዱ አምልኮ ነው እና በይሁዲ ሃይማኖት ተፈጸመ መሰረት የክርስትና ሃይማኖት እንደ ባዕዱ አምልኮ ሲቆጠር ስለዚህ በጣም ብዙ ይሄን ለማመን በጣም ብዙ ይሁዶች ራሳቸውን ሰጠዋል ተቃጥለዋል ሴቶች ወንዶች በጣም ብዙ ታሪክ የምናየው በጣም ብዙ ነገር ተደርጓል በኢትዮጵያ ታሪክን ብታይ በጣም ብዙ እንደዚህ ነገሮች ነበሩ ሌላ ጊዜው ለምን ነገር ሆናል በጣም ብዙ ነገር ተደርጎ ነበር እና ይሁሉ ይያለ እውነተኛው አምላክ እውነተኛው ጌታ እውነተኛው ኦሪት ይያለ ሌላ መሄድ ወደላ መሄድ በጣም አስቸጋሪ ጉዳይ ነው ነገር ግን ለሁለተኛው መልስ ምንድነው በህጉ መሰረት ማንኛውም ሰው የፈለገውን አምላክ ማለት የፈለገውን አምላክ ያመልክ ይችላል ዋናው ችግሩ እንግዲህ ምንድነው እኔ ማንኛውም ሰው አረቦችም ሆኑ ሌሎችም አማራ ሌሎችም ሆኑ ወደ ህግ ሃይማኖት ያልገቡ ሰዎች የፈለጋቸው ማመን ይችላሉ ምንም ችግር የለም ዋናው ነገር ግን ያገኝ ችግራችን ምንድነው አንድ ሰው ይሁዲ ሆኖ ያን ይሁዲ ሆኖ ተወልዶ ወይም ደግሞ ወደ ይሁዲ ሃይማኖት ገብቶ ምሎ ተገዝቶ ሁሉ ነገር አድርጎ ታረገ በኋላ እኛ ይሁዲ ሃይማኖት ውሸት ነው ሁሉ ማለት በጣም ይሄ ነው ሊገባን የማይችል እኛም ለራባን ለማንኛውም ሰው ማለት ነው ለማንኛውም ሰው ከፈለገ የፈለገውን ነገር ማድረግ ይችላል ነገር ግን እዚህ ይሁዲ ሆኖ ይሁድ ጋር እየኖረ ሌላ ወደ ሌላ አምላክ መውሰድ መሄድ በጣም ትልቅ ችግር ነው። ከዚህ በተጨማሪ ደግሞ አንድ ሰው ብትሰድር የራሱን ሄደ ሄደ አለንም ነገር ግን ከሄደ በኋላ ስብከቱ ምንድን ነው? ማለት እዚህ ተያዩ ድርጅት ተቋቁሞ ወይም ደግሞ ተያዩ ነገር ጎ መስበኩና ህዝባችን ገንዘብ እነሳችሁ ወደኛ ሃይማኖት ተገባችሁ እነዚህ ገንዘብ በየወሩ ተቀበላላችሁ ወደኛ ሃይማኖት ተገባችሁ ጤንነት ትሆናላችሁ ወደኛ ሃይማኖት ተገባችሁ እንደዚህ ትሆናላችሁ በጣም ብዙ ስብከት አለ ብዙ ሰዎች እኔ እንግዲህ አሁን ሰዎች የነገሩ ነው ግን የሆነሽና ግን ምናሪ መስላን ጊዜ በጣም እንደዚህ ታያምነዋል እና በየወሩ 6000 ብር ልስትህና በእኛ ሃይማኖት ነንና ከዛም በኋላ ትድናለህ አለኝ አለ ተመልከት ማለት ነው እና እንደዚህ አይነት ነገር በጣም አስጠያፊ ጉዳይ ነው።
0: ሁለት ነገሮችን መለየት ያለበት ማለት ነው አሁን እንዳሉት ክቦድራብ በአንድ በኩል የይሁዲ ዘር ያለበት በይሁዲነቱ የቀጠለ ሁኑን ስርዓቱን የጨረሰ ሰው ወደ ክርስትና መሄድ የለበትም ነው የሚሉን። በሌላ በኩል ደግሞ ክርስትና ሆነ ሌላ እምነት ያለው ካሁን በፊት በይሁዲ ሃይማኖት ገብቶ ማውቀ ሰው የራሱን ይመን ግን ደግሞ ሰበካ ነገር ይቅር ነው የሚሉን። አሁን ቀድምም እንዳልነው ሁለት ነገሮች አሉ። አንድ ሰው የሆነ ነገር ሲከተል ቆየ ይሁዲም ሊሆን ይችላል በክርስትናም ሊቆይ ይችላል እዛ በኋላ አይ እኔ ምሻለኝ ይሄ ነው ካለ እንዴት ነው ማስቀረት የሚቻለው ማለት ነው? ምክንያቱም የሀገሪቱ ህገ መንግስትም ይሄን ካላመንክም አይናቶንም ብሎ አይከለክለውም። እናንተ በበቂ ሁኔታ ታስተምራላችሁ ወይ ህብረተሰቡን?
1: ዋናው ነገር ችግራችን የማንነት አለማወቅ ነው። ማንነትን ቢያውቅ ሰው አንድ ሰው ይሁዲ ማለት ምን ማለት ነው? የእስራኤል ህዝብ ማለት ምን ማለት ነው? እስራኤል ሀገር ማለት ምን ማለት ነው? ቢያውቅ ቢሆን የኦሪታችን ትንሽ ሚማር ከሆን ቢሆን እንኳን ወደዚህ ወጥመት በቀላሉ መግባት አይችልም ነበረ። ግን እና ዋናው ችግሩም ከኛም ከራባትም ሆነ ከሃይማኖት መሪዎች ችግር አለ ማለት ይቻላል። በንባር ግን ህዝባችን የሚፈልገውን ነገር አልሰጠንም። ትምህርት ያስፈልጋል። በእውነት አንድ ሰው እንግዲህ ነፍስ እናስጋለው ነፍስ ስጋችን ምግብ እንደሚበላው ምግብ ውሃ እንደሚጠጣው ነፍሳችን እንደዚህ ያስፈልጋል። ነፍሳችን ደግሞ ዋናው እንግዲህ ይሄ መንፈሳዊ ነገር ነው። ይህን ነገር በደንብ አድርገን ለህዝባችን ማስተማር ያስፈልጋል። በደንብ አድርገን ሃይማኖቱን ህዝቡን እንዲገባው አድርጎ ማስተማር ያስፈልጋል። እና ዋናው ነገር ይህ ነው። ህዝባችን በጣም ለህዝባችን ለይሁዲ ሃይማኖት ያነሰው ነገር የለም። ይሁዲ ሃይማኖት በጣም ሀብታም ነው። በይሁዲ ሃይማኖት በጣም ብዙ ነገር አለ። ወረታችን በጣም በጣም ጥልቅ ናት፣ በጣም ብዙ ሰፊ ናት። የፈለከውን አይነት ትምህርት ማግኘት ይችላል። በወረታችን በጣም ትልቅ ነገር ነው እና በዚህ ባለው በዚህ ጉዳይ በቅርብ ሳምንታት በዚህ ትንሽ ባጠናሁት ጉዳይ በዚህ በክርስትና ጉዳይ በጣም በጣም ችግር ከይሁዲ ሃይማኖት ጋር ማወዳደር አይቻልም ያለውን ነገር እና ሌላ ጊዜ ልናገር ሆና እና ነገር ግን ህዝባችን ወደ ኦሪት ሲገባ ኦሪት እንዲማር እንደዚህ አይነት ነገር ሲያጋጥመው በደንብ አድርጎ ቢጠይቅ መጠየቅን ያስፈልጋል። ወደ እንደፈለገው ከመግባት ሰውን ቢጠይቅ መራባንስ መጥቶ ቢጠይቅ እና በጣም አስፈላጊ ነው። ዝም ብሎ ሆዶ ነፍስን ያህል ነገር በቀላሉ ነገር ማመን ቀላል ነገር አይደለም። ይህ እንግዲህ በወርታችን ህዝበ እስራኤል ስንቱን ዓመት የተዋጋበት ነገር ነው። ቀላል ነገር አለ እና ይህን ማወቅ ቢታወቅ ለህዝባችን በጣም አስፈላጊ ነው።
0: ጥሩ ራቤሌዘር ወይም ፈንታውን መለሰ እናመሰግናለን። እንግዲህ እርስዎ የራስዎትን ሀሳብ ሰንዝረዋል፣ ህብረተሰቡ ያስፈልገዋል ያሉትን ጉዳይ ሰንዝረዋል። ሬዲዮ ጣቢያችን ያው እንግዲህ የመገናኛ አውታር ስራ ነው እኛ የምንሰራ። በዚህ ዙሪያ ሀሳብ ያላቸው ሰዎች ካሉ መሰንዘር ይቻላል፣ ጥያቄዎችን ማቅረብ ይቻላል። ከእርስዎ ጋርም ሌሎች ሰዎች ጥያቄ ካላቸው እናቀርባለን። ክቡር ራብ፣ እንግዲህ ቃለ ምልልሳችን ከማጠናቀቃችን በፊት የሚጨምሩት ሀሳብ ወይም መጨረሻ ማጠቃለያ የሚናገሩት ካለ ድሉን እንስጦት።
1: እንግዲህ አንድ ሲፖር ያለ አንድ ሰው የነበረ ልጁን አሽኮ አርጎ ሄድ ነበር ይላሉ እና ልጁን አሽኮ አርጎ እየሄደ መንገድ ላይ እያለ የሆነ ሰውዬ ያያል፣ ልጁ ማለት ነው። እዛ ያን ሰውዬ ሲያየው አንተ ሰውዬ የኔን አባት አይተኸዋል? አባትዬ በጣም ይገርም ያ አሽኮ አርጌ እየወሰድኩ እንዴት ያለ በማለት በጣም ይዳንድና ይጥለዋል። ወሮ ይጥለዋል። ይህ እንግዲህ እንደ ምሳሌ ነው። ተምሳሌቱ ምንድን ነው? ሊቃውንቶቻችን ሲናገሩ ህዝበ እስራኤል ከግብጽ ምድር ካወጡ በኋላ ከግብጽ ምድር ካወጣቸው በኋላ እዛም በኋላ ውሃ ያን ባህሩን አሻገረች በኋላ እግዚአብሔር አምላክ ከኛ ጋር ያለው ወይስ የለም ብሎ ይከራከሩ ነበረ እና እግዚአብሔር አምላክ እንደዚህ እንዴት እኔ ሁሉ ነገር አድርጌላቸው እንደዚህ ይላል በማለት አማሌቅን እንደላከባቸውና አማሌቅ እንደተዋጋቸው ተጽፏል። ከዚህ ላይ ዳይሬክት ምንድን ነው ለህዝባችን ሁሉም ህዝብ የምናየው ነገር እግዚአብሔር አምላክ ከእስራኤል ሀገር ካመጣም በኋላ በቅድስቱ ሀገር በጣም ብዙ አመት እችን ሀገር ለመርገጥ ብዙ ብዙ ታስበው ከዚያ ከገቡ በኋላ አምላካችን ከኛ ጋር ነው ሆኖ የሚዋጋልን ከኛ ጋር የሚቀልበን የሚያበላ የሚያበጣን እግዚአብሔር አምላክ ነው እና አምላክ ከኛ ጋር ሆኖ ይህ በማየት ፈንታ እንዴት ወደ ሌላ አምላክ ይኬዳል? በጣም ህዝባችን ይሄ በዚህ ነገር ሊጠነቀቅ ይገባል የሚል መልእክት ነው ያለ። ለህዝባችን በሙሉ ተጠንቀቁ፣ እንጠቀቅ። እንዲሁም ደግሞ ማንኛውም ሰው ወደዚህ ሃይማኖት የገባ ተሳስቶ የገባ እንግዲህ ወደ ይሁዲ ሃይማኖት በቀላሉ መመለስ ይችላል፣ ምንም ችግር የለም። ነገር ግን ዋናው ነገር ምን ነው ህዝባችን መጠንቀቅ ያስፈልጋል የሚል መልእክት ነው ያለኝ። እኔም በጣም አመሰግናለሁ። ተደራባ
0: ጥሩ፣ በጣም እናመሰግናለን። በሃይፋ ከተማ የኢትዮጵያውያን ሃይማኖት መሪ ራብ ኤሊዘር ፈንታውን መለሰ በጣም ነው እናመሰግን። ሰላም ጊዜ።
1: ሻሎም።
0: የተከበራችሁ አድማጮቻችን፣ እንግዲህ እኛ እንደ ሬዲዮ እንደ መገናኛ አውታር አገልጋይ ሁሉንም ማህበረሰብ ክፍል ነው የምናገለግል። ራብ ኤሊዘር ፈንታሁን የራሳቸውን ሀሳብ አንስተዋል። በህብረተሰብ ውስጥ አለ ያሉትን ችግር ተመልክተዋል። እኛም መጠየቅ አለበት ያልነውን ጥያቄ ጠይቀናል። ሌሎችም ሀሳብ ያላችሁ ይህ ነገር እቃወማለሁ፣ ደግፋለሁ የምትሉ ካላችሁ ሀሳብ ማቅረብ ትችላላችሁ፣ እናስተናግዳለን። በተረፈ ስላዳመጣችሁን እናመሰግናለን።

የተከበራችሁ አድማጮቻችን ለተሮቤ ጧት ፕሮግራማችን ከመጠናቀቁ በፊት እንግዲህ የዓለም ዋንጫ ግማሽ ፍጻሜ ጨዋታ ዛሬ ምሽትም ይቀጥላል። አርጀንቲናና እንግሊዝ ከምሽቱ 10 ሰዓት ጀምሮ ይገናኛሉ። ከፍተኛ ፉክክር ይደረግበታል ተብሎ ይጠበቃል። ይህንን መመልከት ይቻላል በካን 11ኛው ቴሌቪዥን ጣቢያ በቀጥታ ይተላለፋል። ያው እንግዲህ በጧቱ ፕሮግራማችን ላይ የተጠናቀቀ ነው። በፕሮግራማችን ለተሳተፉ በሙሉ እናመሰግናለን። ለአድማጮች እናንተ በጣም እናመሰግናለን። አስተያየታችሁን መሰንዘር ቀጥሉ። በተረፈ ለቴክኒክ ባለሙያችን ሀይም ዛኬን ከፍ ያለ ምስጋና አቀርባለሁ። ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን። በያላችሁበት መልካም ቀን፣ በደህና ዋሉ።

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ አሌፍ በአፍ ታፍሽን ፔይባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 8 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሃይም ዛኬን ሲሆን የፕሮግራሙ አጠናካሪ ሃና ስፈራውናት፣ የስቱዲዮ ተረኛ አስተናጋጆች ይሻያው ደጉ፣ ሰጠኝ ዘመነና ወርቅነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከእናንተ ጋር እናካሄደውን የአድማጮች ውይይት እንቀጥላለን። ደውሉልን በተለመደው ስልክ ቁጥር። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርብ ቀናት ውስጥ ወደ አሜሪካ ለስራ ጉብኝት የመሄድ እቅድ አላቸው ተባለ። የጥምሩ መንግስት አዳዲስ ህጎችን በማርቀቅ በክኔሴት ለማጽደቅ እየካሄደ ያለውን ጥረት ዛሬም እንደቀጠለ ነው። በሊባኖስና እስራኤል መካከል የሚካሄደው ድርድር ውጤታማ እንዲሆን አሜሪካ በእስራኤል ላይ ጫና ማሳደር ያለባት መሆኑን የሊባኖስ ምክትል ጠቅላይ ሚኒስትር ማርክ ሚትሪ አሳሰቡ። አሜሪካ በኢራን ላይ ባሳለፍነው ለሊት በፈጸመችው ጥቃት 7 ወታደሮች የተገደሉባት መሆኑን ኢራን አስታወቀች፣ የሚሉት የሰዓቱ ዋናና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርብ ቀናት ውስጥ ወደ አሜሪካ ለስራ ጉብኝት የመሄድ እቅድ አላቸው ተባለ። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው ጠቅላይ ሚኒስትር ኔታንያሁ በቅርብ ቀናት ውስጥ ወደ አሜሪካ በመሄድ በመጪው ሳምንት መጀመሪያ ቀናት አካባቢ ከፕሬዝዳንት ዶናልድ ትራምፕ ጋር በመገናኘት በተለያዩ ርዕሰ ጉዳዮች የመወያየት እቅድ አላቸው ተብሏል። ኔታንያሁና ትራምፕ ከሚወያዩባቸው ጉዳዮች መካከል የኢራን ጉዳይ፣ የእስራኤልና ሊባኖስ ድርድርና በመጪው ምርጫ በሚኖሩ ፖለቲካዊ ጉዳዮች ዙሪያ ነው ተብሏል። የጥምሩ መንግስት አዳዲስ ህጎችን በማርቀቅ በክኔሴት ለማጽደቅ እያካሄደ ያለውን ጥረት ዛሬም እንደቀጠለ ነው። መንግስት 5ኛው ክኔሴት ከመበተኑ በፊት የተለያዩ ህጎችን ማጽደቁን እንደቀጠለ ነው። ዛሬ ክኔሴቱ በምልአተ ጉባኤ እየመከረ ያለው የመንግስት ህግ አማካሪዋንና የአቃቢ ህግን ስልጣን ለመለያየት በቀረበው ህግ ዙሪያ ነው። በእስራኤል ቤቴኑ ፓርቲ የክኔሴት አባል ዩሊያ ማሊኖቭስኪ በህግና ፍትህ ዘርፍ ለውጥ እንዲሆን ብሎም የመንግስት ህግ አማካሪና አቃቢ ህግ ስልጣን እንዲለያይ የሚደግፉ ቢሆንም አሁን ለማጽደቅ ጥረት እየተደረገበት ባለው ረቂቅ ህግ ግን ውድቅ የሚደረግ ነው። የመንግስት ህግ አማካሪ ስራው አስተያየት መስጠት ብቻ ይሆናል፣ ምርመራ ማድረጉ አስፈላጊ አይደለም፣ ለሀገሪቱም አይጠቅምም ብለዋል የክኔሴት አባል ዩሊያ። ይህ በእንዲህ እንዳለ የጥምሩ መንግስት ባለፉት ቀናት የኦሪት ትምህርት መሰረታዊ ህግና በመከላከያ ሰራዊቱ ለማገልገል ፍቃደኛ ለሆኑ ሃይማኖተኛ የሐሬድ ማህበረሰብ ወጣቶችን በቁጥጥር ስር መዋሉን የሚያስቀረውን ህግ ክኔሴቱ አጽድቋል። በቀጣይም የተለያዩ ህጎችን የማጽደቅ እቅድ አለው። በያኻድ የተሰኘው ፓርቲ ሊቀመንበር ናፍታሊ ቤኔት በመጪው ክኔሴት መንግስት ከመሰረቱ የሻስና የሃዱ ታቶራን ፓርቲዎች አባል የማደርጉ መሆኑን ገለጹ። ናፍታሊ ቤኔት ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት በመጪው ምርጫ መንግስት የሚመሰረቱ ከሆነ ትልቁ ድርሻቸው የሐሬድ ማህበረሰብን ወደ ቀሪው የእስራኤል ማህበረሰብ መቀላቀል አንዱ ተግባር ሲሆን፣ ያም ሆኖ የሻስና የያሃዱት ቶራ ፓርቲዎች ከመንግስታቸው የማይጠቃለሉ መሆኑን ገልጿል። ናፍታሊ ቤኔት ለመደበኛና ተጠባባቂ ወታደሮች ባቀረቡት ጥሪ ጠንካራ ሁኑ፣ የቀሩት 100 ቀናት ናቸው፣ ከዚያ በኋላ ጉዳት አይደርስባችሁም፣ እነሱ የሚያፈርሱትን እኛ በአንድነት እንጠግነዋለን፣ ይህ የእኔ የግል ህይወቴ የግል ስራዬ ነው ብለዋል። ናፍታሊ ቤኔት የሐሬዲ ማህበረሰብን በተመለከተ ሲናገሩ ትምህርት ቤታችሁ ስለዜግነት ጽናይነት እንግሊዝኛና ሂሳብ ማስተማር ይጀምራሉ ስራ ለመሄድ ይቻላል ግን ከሀገሪቱ አንድም ሸቀል መቀበል አይቻልም ወታደራዊ አገልግሎት ካላበረከትክም ከሀገሪቱ አንድም ሸቀል መቀበል የለም ልጆችህን መንግስታዊ ካልሆነና ጸረ ጽናይ ጸረ መከላከያ ሰራዊት ከሆነ ትምህርት ቤት መላክ ከፈለክ በራስ ወጪ የግል ትምህርት ቤት መክፈት ትችላለህ ብለዋል የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት በሊባኖስና እስራኤል መካከል የሚካሄደው ድርድር ውጤታማ እንዲሆን አሜሪካ በእስራኤል ላይ ጫና ማሳደር ያለባት መሆኑን የሊባኖስ ምክትል ጠቅላይ ሚኒስትር ማርክ ሚትሪ አሳሰቡ። የሊባኖሱ ምክትል ጠቅላይ ሚኒስትር እንዳሉት አሜሪካ ሀገራቸውና እስራኤልን ካደራደረች ማነጋገር ብቻ ሳይሆን ድርድሩ ውጤታማ እንዲሆን ማድረግ አለባት ለዚህም በእስራኤል ላይ ጫና ልታሳድር ይገባል ብለዋል። የሊባኖሱ ኒዳይ አልዋታን የተሰኘው ጋዜጣ እንደዘገበው በእስራኤልና ሊባኖስ መካከል ትላንት በጣሊያን ዋና ከተማ ሮማ የነበረው ውይይት ትኩረት ያደረገው በዋሽንግተን በተካሄዱ ድርድሮች ዙሪያ ነው። የሊባኖስ ጦር በሁለት የደቡብ ሊባኖስ ከተሞች እንዲሰማራ አሜሪካውያን ሐሳብ አቅርበዋል ተብሏል። ተደራዳሪዎቹ የሊባኖስ ጦር በየትኞቹ ቦታዎች ሰማራ በሚለው ጉዳይ ዛሬ ይወስናሉ ይመክራሉ ተብሎ የሚጠበቅ መሆኑን ቃል አቀባያችን ሽሞን ሚጃን ካደረሰን ዘገባ መረዳት ችለናል። አሜሪካ በኢራን ላይ ባሳለፍነው ለሊት በፈጸመችው ጥቃት 7 ወታደሮች የተገደሉባት መሆኑን ኢራን አስታወቀች። የኢራን ጤና ጥበቃ ሚኒስትር አስቀድሞ እንዳስታወቀው ግን የአሜሪካ ጥቃት በአሜሪካው ጥቃት 2 ሴቶች ተገድለዋል 260 የሚሆኑ ሰዎች ደግሞ ቆስለዋል ብሏል። የአሜሪካ ጦር በደቡብ ምዕራብ ኢራን ጥቃቱን ማደሱን የፈረንሳይ ዜና አውታር ዘግቧል። ይበንዲ እንዳለ አሜሪካ በኢራን ላይ ለሊቱን መጠነ ሰፊ የአየር ጥቃት ስትፈጽም ማደሯ ተገልጿል። አሜሪካ በኢራን ላይ በተከታታይ ቀናት የአየር ጥቃት ከመፈጸሟ ባሻገር በኢራን የባህር ወደቦች ላይም እንደገና እገዳ ጥላለች። አሜሪካ የባንደራ ባስን ወደብና የኢራንን የአየር መቃወሚያዎችም አጥቅታለች ተብሏል። ኢራን በበኩሏ በዮርዳኖስ የሚገኘውን የአሜሪካ ጦር ሰፈር ባጸፋው ጥቃት የፈጸመችበት መሆኑን አስታውቃለች። ወደ ኩዌትና ባህሪንም የኢራን ሚሳኤሎች መወንጨፋቸው ተገልጿል። ስፖርት። የ3ኛ ዓለም ዋንጫ ሁለተኛው የግማሽ ፍጻሜ ጨዋታ ዛሬ ምሽት 10 ሰዓት ጀምሮ በእንግሊዝና አርጀንቲና መካከል ይካሄዳል። ሁለቱ ብሔራዊ ቡድኖች በዚህ መድረክ ሲገናኙ ከብዙ 10 ዓመታት በኋላ በመሆኑ ከፍተኛ ፉክክር ይታይበታል ተብሎ ይጠበቃል። ትናንት ምሽት በተካሄደው የግማሽ ፍጻሜ ጨዋታ ስፔን ፈረንሳይን በማሸነፍ ለፍጻሜ ማለፏ ይታወቃል። ጨዋታውን ስፔን በፍጹም የበላይነት በመቆጣጠር ፈረንሳይን 2-0 በሆነ ውጤት ማሸነፏ ይታወቃል። ስፔን ከዛሬ ምሽት አሸናፊው ብሔራዊ ቡድን ጋር የፊታችን እሁድ ምሽት 10 ሰዓት ጀምሮ ለዋንጫ ሽሚያ ትጫወታለች። ትላንት የተሸነፈችው ፈረንሳይና ዛሬ የምትሸነፈው ሀገር እሁድ ለደረጃ ይጫወታሉ። የገንዘብ ምንዛሬ። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ከ2 አጉሮት ሲመነዘር አንድ ዩሮ በ3 ሸቀል ከ44 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ጨምሯል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32 በቴል አቪቭና አካባቢዋ 30 በሃይፋና አካባቢዋ 29 በኤርሸባና አካባቢዋ 34 በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ነው። ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: አመሰግናለሁ። 9 ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወደ ስቱዲዮ ስልካችን መደወል ለምትፈልጉ አድማጮች፣ በውይይቱ ለምትሳተፉ የተለመደው የስቱዲዮ ስልክ ቁጥር ነው፣ ግን እናስታውቃለን 0723940555 በድጋሜ 0723940555 ነው። ደውሉ፣ ተሳተፉ።
1: ይቅርታ እንግዲህ ወደ ወቅታዊ ዘገባ ነው የምናልፈው። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። እንግዲህ ክኔሴቱ ይህን ሁለት ቀን የተለያዩ ህጎችን አጽድቋል። ዛሬም ሌላ ህግ ለማጽደቅ ውይይት ላይ ነው በአሁኑ ሰዓት። እንዴት ነው ሻየው?
2: እንግዲህ የሀገራችን ፖለቲካ በሚቀጥለው ጥቅምት 7 ቀን ላይ ብሔራዊ የክነሴት ምርጫ ሊካሄዳል። እንግዲህ ሁለት ወር ተምናምን ብዙ ጊዜ የለም። አሁን ሐምሌ ላይ ሆነን እንግዲህ ሐምሌ አጋማሽ በኋላ እንግዲህ ነሐሴ፣ መስከረም ሁለት ወር ቆይታ በኋላ እንግዲህ በሀገራችን ብሔራዊ የክነሴት የህግ መደንገጊያ ምክር ቤት ምርጫ ይካሄዳል እና ከወዲሁም የጥምር መንግስት ገዢው ፓርቲ በስልጣን ላይ ያለው እስከዛው ክነሴቱ ጭራሹን ከመበተኑ በፊት እንዲያውም በጣም አዳዲስ ህጎችን እያወጣ ነው እና በዚህ ዙሪያ ላይ በቀጣዩ በምርጫ በጣም ተጽዕኖ አሳዳሪ ለሰፊው ህዝብ ያለው ሁኔታ ለምሳሌ ትናንት ወዲያ የጸደቁ ህግጋት ለምሳሌ የሐሬዲም ሃይማኖት ተማሪዎች የቶራ ሃይማኖት ተማሪዎች መብታቸው እንዳይነካ መብታቸው እንዲጠበቅ መንግስት የሚያገኙት ጥቅማጥቅም እንደ መከላከያ ሰራዊታችን ወታደሮች ጋር እኩል የሆነ ገቢ እንበለው ከመከላከያ ሰራዊቱ የሚያገኛቸው በጀት እንበል ለአንድ ወታደር የሚሰጠው ድጋፍና እርዳታም የቶራ ሃይማኖት የሚማር ተማሪም በተመሳሳይ እንዲሰጡ
1: በፊት እንደዛ ነበረ። ሁለት አንቀጾች ነበሩ። አንደኛው የኦሪት ትምህርት እንግዲህ መሰረታዊ ህግ እንዲሆን፣ ሁለተኛው ደግሞ ይህ ነው አሁን ያልከው። ግን እሱ መሰረዙ ነው የተገለጸው። ሻያው እንዴት ነው
2: የተሻሻለ ሆኖ መብታቸው እንዲጠበቅ
1: መብታቸው ትምህርት እንዲማሩ ግን እንደ መከላከያ ሰራዊቱ ወታደሮች ይቆጠሩ የሚለው መሰረዙ ተገልጿል። እና ያም ሆነ ሁለቱ ህጎች አሁን ዛሬ ደግሞ የመንግስት ህግ አማካሪዋ እና እሳቸው ይዘውት የነበረው የአቃቢ ህግ አጣምረው እሱን መለያየት ነው የሚፈልጉና እንዲያ ከሆነ የመንግስት ህግ አማካሪዋ ምንም መብት አይኖራቸውም እየተባለ ነው። እንዴት ነው?
2: አዎ ይህን ስልጣንን ለማሳነስ ነው። አለ ምክንያት አይደለም። እስካሁን ክርክር የነበረው በካቢኔ ሚኒስትሮችና በህግ መደንገጊያ በፍርድ ቤቶች ከጠቅላይ ፍርድ ቤት፣ የአውራጃ ፍርድ ቤት፣ የወረዳ ፍርድ ቤቶች አሉ አይደለም። በእነሱ መካከል አለመግባባት ክርክር ነበረ። አሁን በመሰረቱ በእስራኤል መንግስት መሰረተ ህግ መሰረት የህግ አማካሪ አለው። አሁን የህግ አማካሪ የተሾመው ያለ ምክንያት አይደለም። መንግስት ይወስናል፣ ምናልባት ስህተት በሚፈጽምበት ጊዜ ይሄም በህግና ፍትህ አንጻር ተቀባይነት አይኖርም እያለች ትመክራለች። በተለይ በሐሬዲም ሃይማኖት ተማሪዎችን በተመለከተ እኩልነት ባለው ሁኔታ በመከላከያ ሰራዊቱ በተለይ ኦክቶበር 7 2023 ዓ ም የጭፍጨፋ የሽብር ጥቃት ወዲህ 23 ዓመት በላይ ዘለቅ ሆነ። በዚህ ላይ ህብረተሰቡ እኩልነትን ለምን የውትድርና አገልግሎት እንዲሸከም ለምን አይሆንም በሚል በዙሪያ ይህንን እኩልነት የሚለውን ሀሳብ የመንግስት ህግ አማካሪዋ ሀሳብ ስታቀር ቆይታለች። ግን የካቢኔ ሚኒስትሮቹ እሷን ጭራሹንም ለማባረር ከአገልግሎት ከፍተኛ ጥረት ሲያደርጉ ሰንብተዋል እና እንዳልከው ስልጣኗን አናሳ ለማድረግ ሲባል ነው ስልጣኑ ለማከፋፈል የተደረሰው። እንግዲህ አሁን እዚህ ለወታደር የሐሬዲም ከውትድርና አማጽያን እምቢ የሚሉት ያው ትእዛዝ እንዲህ ደብዳቤ ይደርሳቸዋል፣ አይመጡም፣ ወደ ጦር ሰፈሩ አይመጡም እና በዛን ሰዓት የወታደራዊ ፖሊስ አለ በቁጥጥር ስር በመዋል እስር ቤት ያስገቧቸው ነበረ። አሁን የወጣው አዲስ ህግ መታሰር የለባቸውም ተሰርዟል እስካሁን ሲሰራበት የነበረው ተሰርዟ አሁን የነሱ ተከላካይ እንዳይታሰሩ የሚል ህግ ወጥቷል ብቻ ደግሞ ሌላ ህግ ኮሸር ተበለከተ ደግሞ በአንድ አካል ብቻ በኦርቶዶክሳዊ ሀሬዲም የከፍተኛው ሃይማኖት ፍርድ ቤት በኩል ኮሸር መፈጸም የሚለው ሁኔታ ደግሞ ሌላው አከራካሪ ነው።
1: ጥሩ እርግነሽ እዚህ ላይ አሁን በተለይ ትላንትና የጸደቀው ይህን መከላከያ ሰራዊቱ ማገልገል የማይፈልጉ ወታደርነትን የማይፈልጉ የሀሬዲም ወጣቶችን በተመለከተ በአንድ በኩል ማዝመት ያለበት መንግስት ህግን አውጥቶ ነው። በሌላ በኩል ደግሞ ለአንዱ ማህበረሰብ ነጻ የሚለው ነገር እንዴት ነው? ምን አይነት ስሜት ያመጣል?
0: ስሜቱ በማህበረሰቡ ውስጥ መከፋፈልን እየፈጠረ ነው። ምክንያቱም ግማሹ እንግዲህ ግማሹ ዜጋ እያገለገለ ግማሹ ደግሞ ምንም የራሱ የሆነ ምክንያት ቢኖረውም ከአገልግሎት ነጻ ትሆናለህ ሲባል ያው በህዝቡ መካከል ያለውን መከፋፈል እያየን ነው። ክፍፍልን ይፈጥራል። ስሜቱ እንግዲህ ይሄ ነው። በሀገሪቱ ዜጎች መካከል ሊፈጥረው የሚችለው ስሜት በትልቁ ስናየው ግን ደግሞ የሀረዲ ማህበረሰብ ያው የሚያቀርቡት ምክንያት አለ። በመከላከያ ሰራዊት ውስጥ ለማገልገል እንደነሱ እንደራሳቸው የኦሪት ትምህርት መማር አለብን። ይሄ ያው አንድ የሁዲን ህዝብ በስደት ዓለምም ይዞት የኖረው የኦሪት ትምህርት ነው። ይሄን ከተማርንኛ ለሀገሪቱ እንዳገለገልን ማለት ነው በማለት እንደውም አሁን በህግ መልክ እየቀረቡ እየጸደቁ ያሉ ህጎች ይኸው ነው። ይሄን የሚያረጋግጥ ነው። እንደምናስታውሰው ከትናንት ወዲያ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ ያው ጸድቋል። ለመጨረሻ ጊዜ በእስራኤል የህግ መዝገብ ተመዝግቧል። የህግ መጽሐፍ ትናንት ምሽት ደግሞ የጸደቀው ወደ መከላከያ ሰራዊቱ እንዲዘምቱ እየተጠየቁ ግን የሽባ ትምህርት ቤት ተማሪዎች ከሆኑ በፖሊስ እንዳይያዙ በቁጥጥር ስር እንዳይውሉ ነጻ እንዲሆኑ የሚያደርግ ህግ በተጨማሪ ትናንትም ጸድቋል። ያው እንግዲህ ከሀረዲ ማህበረሰብ ጋር እነሱ ጥያቄ ጋር የተያያዘ ህግ ነው። ዛሬ አሁን በቅርቡ ይጸድቃል ተብሎ የሚጠበቀው ያው ቀደም ሲል ሻያው በሰፊው እንደተመለከተው የመንግስት ህግ አማካሪዋ ስልጣን ከሁለት እንዲከፈል የሚል ነው። እንግዲህ ይሄ ህግ የሚቃወሙትም የሚደግፉትም አሉ። የሚቃወሙት አካላት መንግስት የተለያዩ ሀሳቦችን ህጎችን ባቀረበ ጊዜ እንደፈለገ ማጽደቅ የሚያስችል ነው፣ እንዲመቸው ነው ይሄ ህግ እንዲጸድቅ ሀሳቡን ያቀረበው እያሉ ናቸው። ይሄ ህግ ከጸደቀ መንግስት የመንግስት ህግ አማካሪ ስልጣን አስተያየት መስጠትና ማማከር ነው የሚሆነው እንጂ ይሆናል አይሆንም የማለት የመወሰን ስልጣን ላይኖረው ነው ማለት ነው። እንግዲህ እንደ አቃቢ ህግ ሆኖ መንግስት ጋር መሄድ ሌላ አካል ይኖራል። እንደ አማካሪ ሆኖ ደግሞ የመንግስት ህግ አማካሪ ነው። ማማከርና አስተያየት መስጠት ብቻ ሆኖ ይቀጥላል። እና እንግዲህ ኃላፊነቱን ከሁለት ለመክፈል ነው ጥረት እየተደረገ ያለው አሁን ባለው ሁኔታ። በቅርቡ እንግዲህ ድምጽ ይሰጥበታል ተብሎ ይጠበቃል። ትናንት የጸደቀው ህግ እንደምናስታውሰው 58 ድምጽ የድጋፍ ድምጽ አግኝቷል፣ 54 ተቃውመዋል። ምንም ቁጥሩ ብዙም የተጋነነ ልዩነት ባይኖረውም የድጋፍና የተቃውሞ ድምጽ ግን የጥምር መንግስቱ አባላት ያው ሙሉ በሙሉ በሚባል ሁኔታ እየደገፉት ስለሆነ ስልጣን ላይ ያለው መንግስት እየደገፈው ነው ማለት ነው። ከትናንት ወዲያም በተመሳሳይ እንደዚሁ 63-52 ነበር። 63 የድጋፍ ድምጽ፣ 52 የተቃውሞ ግን ስልጣን ላይ ያለው የጥምር መንግስቱ አባላት ሙሉ በሙሉ በሚባል ከሁለት ከአራት የክነሴት አባላት ውጭ እየደገፉት ነው ያለና እንግዲህ ሳምንት የክነሴቱ የ25ኛው ብሔራዊ ክነሴት የስልጣን ዘመን የመጨረሻ ሳምንት ነው ተብሎ የሚጠበቀው። ብዙ ህጎች ለመጽደቅ ጥረት እየተደረገ ነው። ሰጠኝ
1: ጥሩ። ሌላው ደግሞ እንግዲህ በአሜሪካና ኢራን መካከል ግጭቱ እንደቀጠለ ነው። አሁንም እንኳን ዛሬ መታደሱ ተገልጿልና ይህ ሁኔታ ወደቤት ያመራ ይሆን?
0: አሜሪካና ኢራን ለአራተኛ ሌሊት መሰለኝ እንግዲህ ባሳለፍነው ሌሊት አሜሪካ በተደጋጋሚ በኢራን ላይ ያው ሌሊት ጨለም ሲል እየጠበቀች ጊዜ ጥቃት እያደረሰች ያለውና አሁን ባለው የመጠቃቃት ሂደት ትልቁ ምክንያት የሆርሙዝ የባህር ወሽመጥ ነው። ይህ እንግዲህ የኢኮኖሚ ጥያቄ ነው፣ የዓለም አቀፍ የንግድ መስመር ነው። ዓለማችን የምትንቀሳቀስ እንግዲህ በመርከብ በሚጫኑ የንግድ ጭነቶች ነው በአብዛኛው፣ በአውሮፕላንና ሌላም መንገድ ቢኖርም በዚህ የባህር ወሽመጥ ደግሞ እንደምናውቀው በዋነኛነት ነዳጅ፣ ሌሎች ሸቀጦችም ከአንዱ ክፍለ ዓለም ወደ ሌላው ክፍለ ዓለም ከሀገራት ወደ ሀገራት ይዘዋወራሉና ኢራን ከጦርነቱ በኋላ ግብር አስከፍላለሁ የኔ ነው በኔ ቁጥጥር ነው ትላለች። አሜሪካ ደግሞ ሊሆን አይገባውም ወይ ንጻ ይሆናል ወይ ደግሞ ነው ቁጣጥራለሁ። በመጨረሻዎች ሁለት ቀናት እንደምናየው አሜሪካ ያው ራሷ ተቆጣጥራ ግብር ማስከፈል እንደምትፈልግ አሳውቃለች። ይሄ ነው አሁን ትልቁ የሚያደባደባቸው ጥያቄ የሰሞኑ ጦርነትና በተለይ በኢራን ደቡባዊ ክፍል ደቡብ ምዕራብ ክፍል የአሜሪካ መከላከያ ሰራዊት በጣም ከባድ ጥቃት እያደረሰ እንደሆነ ነው የሚነገረው። ትናንት ለአምስት ሰዓታት ያክል እንደደበደበ ሰምተን ነበር። ዛሬ ደግሞ ለሰባት ሰዓታት ያክል ሌሊቱን የአሜሪካ መከላከያ ሰራዊት የአየር ኃይሉ በደቡብ ኢራን ደብድቧል። በወደብ ከተሞች፣ በተለያዩ ከተሞች፣ በደቡብ ኢራን የባህር እንቅስቃሴ ማዕከል እዝ የሆኑት ማዕከላዊ እዞች ሁሉ እንደወደሙ ነው የተነገረው። ኢራን እንዲያውም ከ200 በላይ የሚሆኑ ሰዎች እንደቆሰሉና የተወሰኑም እንደተገደሉባት ከተገደሉት መካከል ሁለቱ ሴቶች እንደሆኑ አሳውቃለች። ይህ ሁኔታ የሚቀጥል ይመስላል። እንደው ሌሊት ሌሊት በዚህ ሁኔታ አሜሪካ ጦርነቱን ማስኬድ የምትፈልግ ይመስላል። ኢራኖችም እጅ መስጠት አልፈለጉም። ምንም እየተጎዱ ቢሆንም ነገሩ እንዲያቆም የፈለጉ አይመስልም። እየቀጠለ ነው ያለው።
1: ዚህ
2: ከብዙ በጥቂቱ በእርግጥም በኢራንና በአሜሪካ መካከል ያለው ውጥረት ሁኔታ ከጊዜ ወደ ጊዜ እየተፋፋመ በጦርነት በቀጥታ በጦርነት ላይ ናቸው ማለት ያስችላል። ባለፈው ሰኔ ወር ላይ ነበረ በፓኪስታን በአሸማጋይነት የመግባቢያ ስምምነት ላይ የተኩስ አቁም የመግባቢያ ሀሳብ ላይ ደርሰው ነበረ። ግራ ቀኙ ግን የሁኔታ ስኬታ ጥሩ አልሆነም። የቀረቡት ሀሳቦች ፕሬዚዳንት ዶናልድ ትራምፕ ለዚሁ ለድርድሩ አንቀጾችን መፈጸም የሚገባቸው ርዕሰ ጉዳዮችን አስቀርበው ነበረ። ግን የኢራን አብዮታዊ የኢራን መንግስት ደግሞ እምቢ፣ ሀሳቦችን ሙሉ በሙሉ አልተቀበለም፣ ውድቅ አደረገና አሁን በቀጥታ ጦርነት እንግዲህ እያከራከረ ያለው ቅድም ወርቅነሽም እንዳልሽው የሆርሙዝ የባህር ወሽመጥ የነዳጅ የሚያስተላልፉ መርከቦች ተዘግተዋል። በዚህ ጉዳይ ደግሞ በዓለም ገበያ የነዳጅ ዘይት ዋጋ እንዲወደድ ምክንያት እንደሆነ ይነገራል። እና ይህን በተመለከተ በቀጥታ በጦርነቱ በሁለቱ በቀጥታ በውጊያ ላይ ናቸው። አሁን ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ እንግዲህ ለምክር ቤትም ፍቃድም የኮንግረስ ከፍተኛው ኮንግረስ ምክር ቤት ደግሞ ይህን ማጽደቅ አለባቸው እና በቅርብ ይህን ሀሳብ አዎ በጦርነት ላይ ነኝ መሆኑን ሰራዊቱ በፋረስ ባረሰላጤ ያለው እየተዋጋ መሆኑና የኮንግረስ ምክር ቤት ደግሞ ተቀብሎ እንዲያጸድቅ ሀሳቡን ያቀርባል ተብሎ ይጠበቃሉ። እንግዲህ የኛዎቹ ሁኔታ እስራኤል ተሳትፎ ምን ይሆናል በሚለው ለጊዜው እስራኤል ለጥቅማ ጥቅሟም ካልተነካባት ድረስ አሁን ቅጣል ቃል ገባችም። በፊቱ በትብብር ነበር የአሜሪካ እና እስራኤል በመተባበር ኢራንን ያጠቋት ነበረ። ወደ አሁን ግን ጣልቃ አልገባችም። ግን የኒውክለር የኢራንን ጀምላ ጨራሽም የኒውክለር ቦምብ መጥፋት አለበት። ካልጠፋ ደግሞ አሁንም አስጊው ለእስራኤል አስጊ እንደሆነ ነው የሚቀጥለው። እና በዚህ ዙሪያ ደግሞ አሁንም ዛቻ፣ ትናንት ለምሳሌ ጠቅላይ ሚኒስትር ቢንያሚን ናታንያሁ ለኢራን አገዛዝ ማስጠንቀቂያ አስተላልፈዋል። እንግዲህ ካሁን ቀደም አጥቅተናችኋል፣ አሁን ደግሞ ብታጠቁን ካሁን ቀደም ያልነበረ ያልታየ ከባድ የማጥቃት እርምጃ በኢራን ላይ እንወስዳለን ሲሉ በቀጥታ ለአገዛዝ ለኢራን ባለስልጣናት ማስጠንቀቂያ አስተላልፈዋል።
1: ጥሩ። ሌላው እንግዲህ የዓለም ዋንጫ የግማሽ ፍጻሜ ጨዋታ ትላንት ተካሂዷል። እንዴት ነበር? እንዴት አያችሁት? ወርቅነሽ
0: ያው እንግዲህ ትንሽ አንዳንድ የእግር ኳስ ጨዋታ እኛ ብቻ አይመስለኝም እንደተጠበቀው አይደለም። ያው ፈረንሳይ በዚህ ጨዋታ አሸንፋ ወደሚቀጥለው ዙር ታልፋለች ተብሎ ነበር፣ ግን ሳይሆን ቀርቷል። የስፔን ቡድን በእርግጥ የስፔን ቡድን በጣም ምርጥ ቡድን ነው እንደሚታወቀው። በዚህ ሁኔታ ግን እንደ ፈረንሳይን 2-0 አሸንፋል ተብሎ አልተጠበቀም ነበር። ፈረንሳይዎች ተሸንፈው ተመልሰዋል። እንግዲህ ያው ስፔን ቀጥላለችና ያልተጠበቀ ነበር ነው የሚባለው። ዞሮ ዞሮ ግን እንደምንለው ሁሌ ይሄ ለፖለቲከኞች እንደሚካሄደው እንደሚደረገው ቅድመ ግምገማ ጥናት ማለት ነው። ከምርጫ በኋላ ምን ነው ሌላ ነው፣ አስቀድሞ የሚነገረው ሌላ ነው። ግምቱም የትናንትናው ግምቱም እንደዛ ነው የሆነው።
1: ሻያ
2: እንግዲህ እዚህ መጣው ትናንት ምሽት 10 ሰዓት ላይ ነው ጨዋታ የጀመረው። ስራፍ ፍጽ
0: ጥሩ ሰዓት ነው አባያስ ብዙ አይቶታል።
2: ሰዓት ከምሽቱ ላይ ስራ ጨርሼ ወደ ቤቴ ደረስኩና 10 ሰዓት ለስ ጨዋታው ተጀመረና ምን አይነት ዛሬ ወንድ የሮብ ፍጻሜ አይደለም ትናንቱ
1: የግማሽ
2: ፍጻሜ ጨዋታ እንዴት
0: ይሄ መጨረሻው ነው ኮይ
2: አው የግማሽ ፍጻሜ ነው። አው አሁን ይሄን እስከ መጨረሻ ከመጀመሪያ ጀምሬ ተከታተልኩኝ። ሲጀመር ጨዋታው በቴሌቪዥን ግስንስን መለከተው የጸረፋት ቡድን እንደው ጥሩ እንቅስቃሴ አሳይቶ ነበር። ግን በመጀመሪያው ጨዋታ ጊዜ የጎል ስተት ፈጸመ አንዱ የፈረንሳይ ተጫዋች ጎልኪፐር በጥቃት ስፔን ጎል አስቆጠረች። ከበቀጣይነት ጨዋታው እንዲያው ተቀያየረና የስፔን ተጫዋቾች ጀግና ሆነው ነው በቁጥጥር ስር ያደረጉት ጨዋታ ሜዳውን። ጥሩ ውጤት አስመዘገቡ። ሲያበቃ ያው የስፔን 2 ጎል አስቆጠረና የፈረንሳይ ቡድን 0 ሆኖ ተሸንፎና ወደ ቤቱ ተመለሰና ከዚህ ጎን በጎን ዛሬ
1: ለቤታቸው ገና አልተመለሱ። ምክንያቱም የደረጃ ጨዋታ አላቸው። እንግዲህ ሶስተኛ ለመሆን ይጫወታሉ።
2: ደረጃው ዋንጫው የደረጃ የክብር ነው እንጂ
1: ክብር
2: ያለው ዋንጫ ገንዘብ
0: አጥቶ ነው። እንግዲህ ዋንጫውን አይበሉ ተስፋ ተቆርጧል። ዋንጫው ያለው ዋንጫ ለፈረንሳይ ሆናል ተብሎ አይጠበቅም ነው እንጂ
2: ያው ነው ነገር ይኖራል። ማምሻው ደግሞ
1: ጨዋታው እንዳላችሁት ነው። የፈረንሳይ ቡድን በጥራት በተለይ ደግሞ ተጫዋቾቹ በአውሮፓ የተለያዩ ከፍተኛ ቡድኖች ስለሚጫወቱ ፈረንሳይ ታሸንፋለች የሚለው ግምት የብዙዎች ነበር። ግን ስፔኖች በጣም በተደራጀ ሁኔታ በጣም ቡድናዊ ጨዋታቸው ከፍተኛ ስለነበረ ሁላችንም እንዳየነው ስፔኖች አላንቀሳቀሷቸውም ፈረንሳዮችን ባየነው መልኩ። እንደው የረባ ሙከራ እንኳን ሳደርጉ ነው ተሸንፈው ይሄዱና ብዙ ፈረንሳያንን እንደው ቅር ብሏቸዋል። ምክንያቱም ቢያንስ እንኳን ጥሩ ተጫውተን በተሸነፍን የሚል ስሜት ያደረባቸው ነው። እንግዲህ ለደረጃ ይጫወታሉ። ዛሬ ማታ ደግሞ በተመሳሳይ ሰዓት እንደ ትላንትናው 10 ሰዓት ላይ እንግሊዝና አርጀንቲና ሜሲ የሚፈተንበት ምሽት ነው። ይሄም በጉጉት እየተጠበቀ ነው። ከስፔን ጋር ለዋንጫ ሽሚያ የሚጫወተው ቡድን የሚለይበት ነው። ዛሬ ደግሞ ወይ እንግሊዝ ወይ አርጀንቲና እና ሁለቱ ብሔራዊ ቡድኖች ከብዙ 10 ዓመታት በኋላ ነው የሚገናኙ። እናያለን ምሽት
2: አርጀንቲና የፍጻሜ እንግዲህ ስፔን ወደ ፍጻሜ አልፏል። ዛሬ ማም እንግሊዝና አርጀንቲና ይጫወታሉ። ከሁለቱ አንዱ ጋር እንግዲህ ስፔንና ከእንግሊዝ ጋር ወይም አሊያም ከአርጀንቲና
1: ከአንዱ ጋር ይጫወታሉ። ተሸናፊዎች ትላንት የተሸነፈ ዛሬ ደግሞ የሚሸነፍ ለደረጃ ይጫወታሉ። ግን ብዙ ገንዘብ አለ። እስከ 30 ሚሊዮን ሶስተኛ የወጣው እስከ 30 ሚሊዮን ዶላር ነው የሚሸለም እና ቀላል ነገር አይደለም።
2: መሮጥ ለካ ብዙ ገንዘብ ያስገብ ይሆናል።
1: መሮጥ ብቻ አይደለም ዛሬ እኮ እግር ኳስ
0: ይሻየው መሮጥ እና ያው ስፖርት እኮ ሆነ ገንዘብ ከሆነ ቆየ
1: እና ጥሩ እንግዲህ
0: እሺ እና መሰግናለን።
2: በጫማ ሳተርጎ
1: ግምት እስኪን ግለጽና አንዳንድ አድማጮቻችን አርጀንቲና ታሸንፋለች የሚሉ አሉ። እስኪ ባጭሩ ማን ያሸንፋል እንደው ግምታችን እንግዲህ
0: ሻየው ግምት
2: አርጀንቲና።
0: ኧረ እባክህ
2: ወዳጃችን አገር እኮ ነች ታውቃላችሁ እንዴ
0: እና በሚኞት ደግሞ
2: አሜሪካ የምትገኝ አርጀንቲና
1: ስፖርታዊ ከስፖርታዊ አንጻር ነው አሁን ወዳጅ ጠላት በሚለው ሳይሆን ከስፖርታዊ አንጻር ማን የተሻለ አንዱ ማን ያሸንፋል።
2: ኧረ በእኔ እንደመለከተው የሚወድህ ጥሩ አገር ከኖረ ያነ ቢያሸንፍ በጥፍ ድርብ ቢያሸንፍ የምትወደው አገር እንዲያሸንፍ ትመኝለታለህ። እንደዛ ነው አርጀንቲና ታሸንፍ ባይ ነኝ።
1: ጥሩ እኔ እንግሊዞች አሸንፋሉ የሚል ግምት አለኝ ግምት ነው እንግዲህ ደማተው እንዳይሆን ወርቅነሽ
0: አይ ጥሩ የተጫወተ ያሸንፋል እንግዲህ አይታወቅም በብዙ ነገር ስለሚወሰን
1: አንዱ ያሸንፋል ነው እንጂ ጥሩ የተጫወተ ያሸንፋል
0: እንደ ቡድኑ አመጣጥ እንደ አየር ጸባዩ በአጠቃላይ አይታወቅም እንደው
1: ጥሩ የተጫወተ ማሸነፉ አይቀርም
2: እንደመወራረድ የሚባል ጨዋታ ነበርና አይደለ በእንግሊዝ ያሸንፋል ብሏል አሁን
0: ባሁን አንተ አርጀንቲና ብላ
2: እንግሊዝ በዛሬ ጨዋታ ካሸነፈሽ ሰጠይ ዘመነ
0: ምን ተከፍላለ ነው ገንዘብ ሊሆን
2: አሸነፍከን እኔ አርጀንቲና አልኩኝ
1: ሰለው
2: በነገ እንግዳ የምሳ ግብዣ በእኔ
1: ጥሩ ሲላል
0: ባሸናፊው አካል ጥሩ እንግዲህ እስኪና ያለን ግን እውነት እንዲሆን እኔ ዳኛ ሆናለሁ ጥሩ እንለፈደ
1: አድማጭ መስመር ላይ እንዳለ
0: ተሃና አዎ አድማጭ መስመር ላይ አለ ጤና ይስጥልን አድማጫችን ማን እንበል
3: ጤና ይስጥልኝ ወርከሽ እቴ ጠጤ ዘመነሻ ያው ተነጋግራችሁ ነው ሙዚየም ያሸነፈን እናሸንፋለን እንደግፈዋለን ወርቅነሽ ተናግረሽዋል
0: ጥሩ የተጫወተ ያሸንፋል ጥሩ አቶ ያቆብ ከፍቴ መሰሉኝ
3: አመሰግናለሁ አዎ አናስፈራው እንግዲህ ያቀረበች ሂስፋናት እናንተም ተቀበላችሁ እናመሰግናለን ሁሉም ነገር በጣም ደስ ይላል ድንቅ ሲጫወት ድንቅ ነው ደስ ይላል ያስመሰግናል ደማንዳንዱ ስለሙ ደሞ አንዱ መጫኛ አንዱ ቅራና ሲወል ደሞ በሃይማኖቱ በበኩልም ሆነ ባለነበት በጦርነቱም ሆነ በዚህም በዚህ ያው ላሳልፎ አሁን ትንሽ ጋብሎ ይገኛል የተመሰገነ ይሁን አሁን ደሞ ያን ስትዩ ደሞ ሌላ አዲስ ነገር እየመጣ ደሞ ሃይማኖትን በተመለከተ አሁን ትንሰማው አንቱን እየመጣሁ አንቱን አጣሁ ይባላል እና እስራኤል ናገር ለማግኘት ሁሉ ይናገሯል ሁሉ ይጫወቷል እንሰማለን እናዳምጣለን ነገር ግን ራስ በራሳችን ሃይማኖታችን አስከብረን አጥቅማቶቻችን ከኛ ድርሶት መጠን ከዚች ሀገር እንበላባታለን እንጠጣባታለን ግን አንዳንዶች ወንድሞቻችን አንዳንዶች ወገኖቻችን እንደምንሰማው ከሆን ማለት ነው ወደዚህ ቦታ ሄዱ በእስራኤል ሀገር እንዲህ ብለው ተምረው አልፈው አሁን ወዳልሆነ ቦታ የሚሄዱት ለምንድን ነው? ጣዖት አትመኑ፣ መስቀል አትመኑ። ይሄን ያመነ እኔ አምላክ በቀለዋለሁ አለ አምላክ አለ ሁሉንም አጥና ጠርቅ የሚለየ አምላክ አለና ጠባቂ አለና ሃይማኖት ደግሞ ተመለምናለሽ ምንም አጠፋም ውሸት ነው ግና መስበክ አንዳንድ ደካማ እየተገኘ ያን እየሰበከ ወዳልሆነ መንገድ መውሰድ ማበላሸት ጥሩ አይደለም። እንደገና ህግና ስርዓት አስተራይ የሚውልበት ህግ አለ፣ ባለመጠለት የሚውልበት ህግ አለ፣ መልሶ ደግሞ ሮሽ ሃሻና። እነዚህ ሶስት ባላቶች ተጠብቀው ያገኘናቸው በእስራኤል ሀገር እንዲያውም እነዚህ በደንብ አድርገው ነው የሚያከብሯቸው እስራኤል ሀገር ያሉ ቢሆን እኛም ደግሞ ከቀድሞውም አክብረን የመጣነ ሰዎች አሁንም ደግሞ ይህን ሃይማኖት ጠብቀን አክብረን የምንኖር ሰዎች ነን እና አሁን እዚህ ጋር እያቋረጡ የሚሉ ሰዎች ግን ያው በእውነት ወይም እኔ ወይም እናንተ ጠይቃችሁ አትመልሱ። የሚቆጣጠራችሁ አንድ አምላክ አለ፣ ሀጥና ጣድክ የሚለየ አምላክ አለ። እሱ ይፋረድ፣ እሱ ይጠብቅ እንጂ እኛ ተማጉተን የምንመልሰው ነገር አላገኘንም። ቄሶቹን ብንወቅሳቸው አዛውንቱን ትላልቁን አዛውንቱን ብንወቅስ ብንሳደብ መክሮ የሚመልስ ነገር አልተገኘም።
2: አቶ ያቆብ ከፍቴ
3: አቤት።
2: ሀሳብህ
3: እንዴት
2: ነህ? አሁን ጥሩ ሀሳብ እያነሳ ነው። አሁን እንግዲህ ይህ መገናኛ ብዙሀን ሬዲዮ እና ቴሌቪዥን ካን ሬካ ይለብ አለም የተሰኘው ሬዲዮ ጣቢያ እንግዲህ አሁን ይህን ነገር እንሰማለን። ነገደ እስራኤልን ያመስባሉ የሚከበርበት እስካሁን

0: አቶ ያቆብ
1: አትመልከቱት። እኔም በእውነት ይሄን ነገር እንዲያውም እናንተ አሁን አሁን ለምሳሌ ሌላ ሃይማኖት ተከታትሎ የሚልሷል ለምን እናንተ ይህን ስትመለከቱት ምን መስሎ ይታያችኋል? ምንም መስሎ የማይታይና ይሄ አንከተለውም አንጨመርም አናምንም አምላክም ተናግሮታል። አሁን እንደምትለው ብርሃን ሰረቀ ለጣርቃን በመስከረም ወር በዘጠኛው ወር በእኛ ሀገር አቆጣጥር ማለት ነው በዛ ነው የሚመጣ። ከዛ ሲቀጥል አስተራይ ነው፣ ከዛ ሲቀጥል ባለመጠጥ ነው። ፋሲካው አልፏል ገና ደግሞ ነው የሚመጣ። እኔ ልክና ስርዓቶች ጠብቀን አባቶቻችን ጠብቀው አክብረው ዘክረው ወግረው ለልጅ ያተላልፈው የመጡ የመጣነ ሃይማኖትንሽ ነን። ከዚህ ግን አንዳንድ የሚያንጠባርቁት ግን በእውነት በእውነት ያውም ሌላ ያልመጡ ከኛ ህብረተሰባችን ሀብራካችን የወጡ ወንድሞች ወገኖች ናቸው ይህን የሚያደርጉት። ተውበለው ከየታውለው ይባላል። እንግዲህ ማን ይመልሳቸው? አባት ቢናገራቸው አባት ቢራገርም አልሰሙም።
2: ቁንጮ ቁንጮ ላይ እንደኔ አመለካከት መሪዎቹ ቁንጮ ላይ ያሉ ናቸው በእውነት። አዲስ ገቢዎችና ነባር እስራኤል ብርሰው ጋር ተዋሃዶ ተለማምደን በሰላም በፍቅር አሁን ልጆቻችን በመከላከያ ሰራዊታችን በጦር ግንባር በሚኖርበት ጊዜ ችግሩ አቶ ያቆብ ይሄ በእውነት አንድነት ያስፈልጋል፣ ሰላም ፍቅር ያስፈልጋል። የነገደ እስራኤል ይሁዳን ሃይማኖት መከበር እንዳለበት ሁላችን እናምንበታለን። ግን ችግሩ ምን መሰል እዚህ ላይ ስም ማጥፋት መርዛማ የሆነ መጥፎ ቃል የሚጠቀሙ ሰዎች አሉ። ሃይማኖትን ለማስከበር በሚል ጥላ ስር በማድረግ አዎ መዋጋት ጥሩ ነው። ለሃይማኖት የነገደ እስራኤልን ሃይማኖት ሊከበር ይገባል። ግን የሰው ስም ባልዋለበት ስለነሱ አንድም ቄስ አንተ ሰው ትክክል አይደለህም፣ ስምህ በሰውን ምታጠፋ ሰውን የሰውን ስም ምታጠፋ አንተ ብሎ የነገረው ሰው ያለ አይመስለኝም። ያቆብ
1: ያለ ልጅ ነው።
3: አቶ ያቆብ እዚህ ላይ ስም አንጠራም ከቅርታ ጋር ለማንኛውም ግን ስም አንጠቅስም። እንደ አቶ ያቆብ ይሄ የእስራኤል በዓላት እንግዲህ የይሁዳውያን በዓላት በራባናት በወሰኑት ነው የሚሆነው። አንድ ሰው ዛሬ ተመችቶኛል ብሎ ተነስቶ ህግ አውጥቶ ውጭ ሀገርም እስራኤል ሀገርም እንግዲህ በዓልን የሚውልበት እንትን አናውቅም በይሁዲ እምነት እና ራባናት መስሪያ ቤት አለ። ከራባናት ጋር እንደው ተወያይቶ ተገናኝቶ ውሳኔ ላይ መድረስ ሲገባ ስንት ዓመት ነው በሬዲዮ እንኳ የሚል ነገር በጣም በርካታ ዓመታት አለፉ። ይህ ጉዳይ እንደ ዋና ርዕሰ ጉዳይ ሆኖ እየተወያየንበትና እንደ በውጭ መፍትሄ ቢያገኝ ጥሩ ነው። የሃይማኖት መሪዎች ቀሳውስት፣ ራባናት አሉ። እነሱ አካል ለአካል ተገናኝተው ተወያይተው እስከሚያስፈልገው አካላት የሃይማኖት መስሪያ ቤቶች የሃይማኖት መሪዎች ድረስ ተደርሶ መፍትሄ ቢያገኝ መልካም ነው እንጂ እንደው በሬዲዮ በዓላት ሲደርሱ የመሰለው ሰው ሁሉ እየወጣ እየተናገረ መፍትሄ ሊገኝ አልቻለም። ለወደፊቱ ይኖራል ብዬ አላስብም በሬዲዮ አማካኝነት እና ይሄ እንደዛ ቢሆን በውጭ መልካም ነው እንላለን። ለማንኛውም ግን ስለምሰጡት አስተያየት እናመሰግናለን። ያው ማህበራዊ ጉዳይ ስለሆነ
1: አባባለች ጥሩ ነው። ራባኖችም እኮ ቢሆን ይህን እኛ ያመጣነውን ሃይማኖት ከዚህ ይዘው ጠብቀውት ሮሻሸና በሚመጣ ጊዜ እንዲያውም ሁለት ቀን በደንብ አድርገው አክብረው
3: እኮ። ስለዚህ አሁን የተለየ በዓሉ ከሆነ እያላችሁ ነው አይደል አቶ ያቆብ?
1: የተለየ በዓል ቢመጣ ያንን ማንም አይከተለውም ማንም አይጠብቀውም ከንቱ ነው
3: እኮ። ስለዚህ በሬዲዮ ስለተነገረ መፍትሄ አላገኘም ነው ደግሞ ነው የምሎት። መፍትሄ በሚያገኝበት መንገድ ቢሄድ መልካም ነው።
1: መፍትሄ የለውም ያን ራሱ ነው የሚውልበት እ ማንም ሰው አይከተለው። ወርቅነሸቴ
2: ባልደረባ ወርቅነሸቴ፣ የህዝብ መንግስታዊ ሚዲያ ማንም ይሁን ማን በተሳሳተ ህዝብ በእስራኤል የሚያከብርበትን ቀን በዚህ ቀን ነው ብሎ ቢያን በሬዲዮ አንቀበለውም።
3: አሁን እኮ እሱን ተውና ችግሩ በሬዲዮ ስለተነገረ መፍትሄ ያገኘ ወይ ነው
1: አይደለም።
3: መፍትሄ ማግኘት ካለበት የሃይማኖት አባቶች እስከሚሄድበት የበላይ አካል ድረስ ሄደው መፍትሄ እንዲገኝ ማድረግ
1: ያነ ለወደፊቱ አለ ወርቅ ነሽ። አንድ
3: ለወደፊቱ ሳይሆን ስንት አምስት ስድስት ሰባት ዓመት ከሆነ ስንት ዓመት ነው የሚጠብቅ?
1: ከአሁኑ ጀምሮ ተይዟል ግዴለሽ።
3: እሺ ጥሩ። እንግዲህ ሌላ አድማጭ መስመር ላይ ስላለ ነው እንደው በሬዲዮ እየተነሳ ብቻ እየተረሳ ከሆነ ችግር ነው። ችግሩ አይፈታም ነው ማለት ነው።
1: አይረሳም። አሁን ደግሞ ይኸውልሽ በሀብረ ክነሴት ያሉ ደግሞ አሁን ትላንትና የኦሪት ተማሪ ሆኑ
3: እሺ አጠራ አድርገው ብዙ አድማጭ አለ። ዛሬ ወብቀን ነው እንደምታውቁ
1: አሁን አክባሪ ብሎ ግጠደቀ ይባላል። ሙላው አንቺም እኔም ሁላችንም ሃይማኖት አክባሪ፣ ኦሪት ጠባቂ፣ ህግ ጠባቂ አክባሪ ሆነን የመጣን

0: ደግሞ ፍቅል ደግሞ ይሄንም አይተውም ይሄንም አይተውም እንዲያውም ቅዳሜ ቀን መጥተው አይደለም ሀዚህ እስራኤል ሀገር አጥፍተው ሄዱት ደፋታ የሚመለከቱ ናቸው እንጂ ይሄ ተማሪ ነው አልፎ ጠላት ሲመጣ አልፎ ታሄድ እና ለዚህ አብረን ብንታገል አብረን ብንወድቅ አብረን ብንነሳ ሁላችን ብንታገል ይሄ በጣም ጥሩ ነው ለሁላችን ዳቲ ሆነ የሽባ ተማሪ ሆነ መታገል አለበት ትግልን ይዞ ልመናን ጸሎትን ይዘን መሄድ አለብን አመሰግናችኋለሁ በጣም ነው ማመሰግናችሁ
1: እሺ አቶ ያቆብ ከፍቴ እናመሰግናለን
0: አመሰግናለሁ ኩዳ
2: እሺ መልካም ቀን አው አድማጭ መስመር ላይ ነበር ሲወርድ እየታየይ ነው ተቋረጠ መስል ስልኩ አንዳንዴ ብዙ ጊዜ ሲጠብቁ አድማጮች ተስፋ ይቆርጡና ራሳቸው ስልኩን ይዘጉታል ይመስለኛል እንደገና ይጥራክ ነው ይመስለኛል አድማጭ አለ መስመር ላይ
1: አለ ተናስተልን
3: ባለው ጤና ይስጥልኝ
1: አብሮይስተን ማንን በል
3: ጀምበር መንግስቴ ከሁለገብ መልካም ስራ ቀንነት ከታማኝነት ጋር የተሰኘው ፕሮግራም ነኝ እንዴት ናችሁ
1: ሁለገብ ይሆነ
3: እንደምን ወርቅነሽ እንዴት አለ ይሻያው እንደምን አለ ሰጠ እንዴት ናችሁ ሻለቃይቸው ሁላችሁ ወይዘሮ ሀና አመሰግናለሁ
2: እሺ እናመሰግናለን ጥሩ ሀና ወይዘሪት ናት ምናልባት ሰው በትክክለኛ ስም መጥራት ነው አይደል
3: እንግዲህ ወይዘሮ ለመባል ደግሞ ያብቃት በእግዚአብሔር ጋር
1: ወይዘሪት
2: ለጊዜው ወይዘሪት ናት ጥሩ እናመሰግናለን እንግዲህ ዛሬ አድማጮች የሚሳተፉበት ዕለት ስለሆነ ረዥም ጊዜ አይኖረንም ኦሪ አቶ ጀምበር መንግስቴ አጠራ አድርገህ ሀሳብን እስኪ እንስማ
3: በእውነት እኔም የእነሱን ክፍለ ጊዜ መሻማት አልፈለግኩም ነበር ስለ ሃይማኖት ሁኔታ ብዙ ይነገራል ግን እኔ ብጨምርበት ምንድን ነው ውሃ ቢወቅጡት እምቦጭ ነው እንደሚባለው ነው ለዚህ ኃላፊነቱን መውሰድ ያለባቸው ራባናቶችና ካህናቶች ሲሆኑ ህዝቡ ከነሱ ጋር አብሮ ተደርቦ ስርዓቱን በመዘለፍ በመሳደብ ወይም ደግሞ በሌላ አይነት ክብርን በሚጎዳ ሳይሆን በህግና በመንፈሰ ጉባኤ የሚታረም ካለ መታረም እና ዛሬ እኔ መናገር የፈለኩት በተለይ ልጆችን በተመለከተ ነው ልጆች የዛሬ አበባዎች የነገ ፍሬዎች ናቸው ያለንበት አሁን የረፍት ጊዜ ስለሆነ እና በዚህ ረፍት ጊዜ ልጆች ምን ማድረግ አለባቸው ወላጆች ምን ማድረግ አለብን በሚለው ብንዋይ ጥሩ ነው እና በተለይ አሁን ያለንበት የረፍት ጊዜ ስለሆነ ልጆች ከተለያየ ቦታ ከሚሳቡበት ካልፈለጉበት ቦታ የሚሄዱበት አንደኛው ይህ አጋጣሚ ሲሆን በሁለተኛ ደረጃ ደግሞ ትምህርታቸውን በጥሩ ሁኔታ 10 ወር ማለት ነው ተምረው የሁለት ወር ረፍታቸውን ፈተናቸውን አጠናቀው ጎበዝ ተማሪ ጥሩ ውጤት አምጥቶ ሲያልፍ አንዳንድ ተማሪ ደግሞ መንገዱ ያልቀናቸው ዝቅተኛ አቨሬጅ ወይም ደግሞ ዝቅተኛ ውጤት ያወጡትም ግን ሁላቸውም ዋናው ደስ የሚል በሰላም መፈጸማቸው ነው እና ከዚህ ላይ ወላጆች በተለይ በዚህ በረፍቱ ጊዜ እኒህ ዝቅተኛ ውጤት ያመጡ ልጆችን ለምን አባ ይሄን ያህል ጊዜ ሰድጄ 10 ወር አመት ተምረህ እኔ ላንተ መከራዬን እኔ ላንቺ መከራዬን እያየሁ እንደዚህ ብሎ ሞራላቸውን መቅጨት ሳይሆን አይዞ ዘንድሮ ብትወድቅ ከርሞ ትበረት ታልፈዋለህ ዘንድሮ ብትደክሚ ከርሞ ትጠነክሪያለሽ ብለን የተለያዩ ጥሩ ምሳሌዎችን በማቅረብና እንዲሁም ደግሞ የበጋውን ረፍት እንደዚሁ ባልሆነ ባሉባልታ ቦታ እንዳያሳልፉት የተማሩትን መልሰው ከልሰው እንዲማሩ አንዳንዴም ደግሞ እኔ በመሰራበት በፕሮጀክት ሎም የተለያየ እርዳታ ይሰጣል ከትምህርት ቤቱ ጋር በመወያየት የበጋውን እረፍት ሁልጊዜ ባይሆን በሳምንት አንድ ጊዜ በሳምንት ሁለት ጊዜ እየተማሩ ያለውን አብረጃቸውን ውጤታቸውን መስከረም ሲመጣ ራሳቸውን ዝቅ አርገው ሳይሆን ራሳቸውን ከፍ አርገው እንዲሄዱ
1: ጀምበር መንግስቴ
3: ምክሬ ነው
1: ገንቢ ሐሳብ ነው አው እንግዲህ አዲስ የትምህርት ዘመን መስከረም አንድ ቀን ሁለት ወር ተቀርቷልና እንዳልከው እንደው ባንተ ምን ትመክራለህ እንደዚህ ተማሪዎቹ ይሄን የረፍት ጊዜያቸው በሰላም በጥሩ ሁኔታ እንዲያሳልፉ ምን ይደረግ ወላጆችም
3: እንግዲህ ወላጆች በእውነት ወላጆች እግዚአብሔር ይስጣቸው ከእግዚአብሔር በታች ሁሉን ወልደው አሳድገው ሀቁም ነገር ለማድረስ የማያደርጉት ጥረት የለም። አንዳንዴ ደግሞ አሁን ያለንበት ትንሽ ህጉ እና ጊዜው ልጆችን እኛ ባልናቸው መስመር አይደለም ይሄዱ ግን ግማሽ ግማሽ የሚባል አለ። የልጆች ፍላጎት ምን እንደሆነ የኛ ደግሞ ፍላጎት ምን እንደሆነ ሁለታችን ልጆችና ወላጆች ካንድ ላይ በመወያየት እንግዲህ በዚህ አጋጣሚ ደግሞ ሁለት ወላጆች አንድ ላይ እናት አባት ካሉ ኦኬ ደስ ይላል። እናት አባት ግን ደግሞ በአንዳንድ ባለመግባባት በፍች ወይም ተለያይተው ቢኖሩም ሁለታቸው በልጆች ጉዳይ በተመለከተ በመወያየት አንድ ቀን አንተ ይዛቸው አንድ ቀን ደግሞ ከኔ እንዲሁም ደግሞ ለልጆች ሲባል ስለ ፍቅር የሚባል አለ አይደል? የልጆችን ሞራል ከፍ ለማድረግ ሁለታቸው ቢሆን እንኳን አንድ ላይ በመዝናኛ ቦታ ወይም ደግሞ በተለያየ በመጫወቻ የውሃ መዋኛ ያደረጋችሁ
2: በሰፊው ምን ወይ በትርሰ ጉዳይ ነው በሌላ ፕሮግራም አንተ ያው በጧቱም ሌላም ስለምንቀበል ደግሞ በሰፊው ነው ወይይበታለን ለሌሎች አድማጮች ለማዳረስ ልክነ ሁሉም ነገር በጣም አግባብ ያለው ምክር ነው ግን ደግሞ በሰፊው ልንወያይበት ይገባል።
3: እና አመሰግናለሁ እንግዲህ ልጆች በረፍት እንደወጡ ደግሞ በረፍት በሰላም እንዲመለሱ ምኞቴም ጸሎቴም የሁላችንም ምኞቴ እና ጸሎት ነው። አመሰግናለሁ።
2: እናመሰግናለን። መልካም ቀን ይሁንልህ። ሌላ አድማጭ መስመር ላይ አለ። ሄሎ ጤና ይስጥልን አድማጫችን።
4: ጤና ይስጥልኝ።
2: ማንን በል?
4: ላቀው መኮንን።
2: አቶ ላቀው መኮንን ምን ሐሳብ አለዎት?
4: እንግዲህ ሐሳቡ እንግዲህ ለእናንተም ሆነ ለአድማጮች እግዚአብሔር ይጠብቀን እናንተን ደህና ያርግልን ሁላችንም ደህና ያርገን።
2: እናመሰግናለን።
4: እግዚአብሔር ደግሞ ጠላቶቻችን ያርቅልን። እንግዲህ ፈቱ ጊዜ እየመጣ ስለሆነ ድረስ ልጆች እንዴት ይሁን እያላችሁ እየተወያያችሁ ነው። ይህንም ማን ነው የሚባለው ሰምቼዋለሁ።
1: ጀንበር መኮንን። ጀንበር መንግስቴ።
4: አዎ ጀንበር መንግስቴ። እና ስለ ልጆች ምንድን ነው የሚያስፈልገው? የእናት አባት ድጋፋ ነው። እናት አባት እንግዲህ እረኛ ከፍት እረኛ አልጠበቀ እህል ይበላል ወይም ይሰበራል ወይም ለቢያ ሰርቀዋል። እናት አባት ደግሞ ልጆችን ከብክቦ አላሳደገ ከጅል ነገሮች ይደርሳሉ። ወደ መጠጥ ሱስም ይሄዳሉ፣ ወደ ስርቆትም፣ ወደ ሌላ ማናቸውን ነገር ይሄዳል። ዋናው ነገር እናት አባት እንደወለዱት ሁሉ ከብክቦ ማሳደግ ከብክቦ ዛፍን እንደ ለምልሞና እንዲያድግ የሚያደርገው ውሃ በማጣጣት ውሃ መጠጣቱ ደግሞ በመከብከብ ነው። ልጆችን ደግሞ እንደዛ ከብክቦ ማሳደግ ያስፈልጋል። እንግዲህ ልጆች በትምህርት ሁኔታ አነስተኛ ቢሆኑ እነዛን ልጆች ለማበረታታት አሁን እንደዚህ ያለ ነገር ስጦታ ልሰጥህ ነኝ ወይም ልሰጥሽ ነኝ ክራስ ትቀበያለሽ እንደው ጎበዝ መሆን አለብሽ ጎበዝ መሆን አለብህ ብሎ በሹልሃን ዙሪያ አስቀምጦ እንደ ጓደኛ እንደ ወንድም ማውጋት ያስፈልጋል። ልጆች ማውጋትና መጫወት ነው የሚፈልጉት። አረ ምን አባህንስ ምን ሆነሽ ነው ምን ሆነ ነው እኔ ለትምህርት ቤት እየከፈልኩ ይህን ነገር ጥሩ አልሰራሽም ይህን ጥሩ አልሰራህም ብሎ መበሳጨት ራሱ ጭንቅላቱ እየተዘጋ ሀሳቡም ሌላ ሀሳብ እየተመለከተ ወይም ሌላ ሀሳብ እየተመለከተች ነው የሚሄደው። እና ዋናው ነገር ልጆችን የሚያበለጽጋቸው ፍራስ መስጠት ስጦታ መስጠት አነስተኛም ቢሆን አንድ ነገር ተሰጠኸው ይህን ፍራስ እቀበላለሁ ስለሚል በጉጉት ይማራሉ፣ በጉጉት ትምህርታቸውን ያጠናቃሉ። እና በርፈት ጊዜ ደግሞ የሚሆነው እኔ በራሴ ልጆችን ያው ትምህርት ጨርሰው ያው ውትድርና ሲሄዱ ድረስ አብሬያቸው ነው መሄድ። እርፈት ሆነው በእርፈት በሚሄዱበት ጊዜ ወይም በረሃ ወይም አንድ ነገር ሲሄዱ አብሬያቸው ተከትዬ ነው መሄድ ነበረ። ያው ለሊት ስለምሰራ ቀን እነሱ ጋር ውል ነበር። እንደገና ያው በስራዬም ደግሞ ዮም ኬፍ የሚባል አለ። በዮም ኬፍ ወስዳቸዋለሁ፣ አዘናናቸዋለሁ። ልጆቹ እኔ ጋር ሁልጊዜ ነው የነበሩ። አሁን ግን ትልቁ ነው ራሳቸውን ችለዋል። እና አሁንም ልጆች የሚያስደግፋቸው እንትን የሚረዳቸው እናት አባት ድገፋ ነው። የእናት አባት ንግግር ነው። መማታት፣ መበሳጨት፣ ቅጣት መስጠትም ሁሉ ይሄ ጥሩ አይደለም።
1: በተገቢው መጠን በተገቢው መጠን ቅጣት ሲል እንደ ኢትዮጵያ እንደነበረው አይነት አይደለም። አፉን ዘግቶ በትር ነገር አዘጋጅቶ ተጎንብሶ አይነት የመቅጣት ነገር የለም። እውነትህን ነው እንዳልከው ላቀው በእውነት ጥሩ ሐሳብ አንተ ካየው ከሰማው ልጅ አሳዳጊነት
2: ጥሩ እንግዲህ አድማጭ መስመር ላይ ስላለ ነው ማግባባት ልጆችን ጥሩ ሐሳብ
3: ማግባባት ልጆችን ያው ማነው ወስዳቸው ማነው ሳራውት ያለው በረሃ በሚሄዱበት በወንዝ ውሃ መታጠቢያ በሚሄዱበት ጊዜ ተከታትሎ ማነው ሶታጁ ማነው ስተአህራውት ሶታጁ ወሳጆቹ ጋር ተዋይቶ ማነው ተከታይ ማነው ተጠባቂ ያላችሁ ሆኖ መርዳት ያስፈልጋል። ይሄ እንደዛ ሆነ ባለቤቶቹ ማንተን ማለት አለበት። አንድ ነገር ደግሞ
2: አድማጭ መስመር ላይ ያለን 6 ደቂቃ ነው ያለን። እንግዲህ ሁለት ሰው መቀበል እንችላለን።
3: አንድ ሁለት ደቂቃ
2: አይ ሁለት ደቂቃ እንኳን የለንም። አንድ ደቂቃ ምናልባት አጥራ አድርገው በጣም
3: እሺ። እኔ አንድ ነገር ልናገር የፈለኩት ስለ ዳቶች ውትድርና ሂዱት በሚለው መንገር ነው። ውትድርና መሄድ የለባቸውም። በህጉ መሰረት አንድ ሰው በሃይማኖት ሆኖ ጠመንጃ አንግቦ ሰው ገሎ እንደገና ወደ ሃይማኖት መመለስ አይችልም። የሚችለው ጸሎትን እግዚአብሔርን እየለመነ ጠላቶቻችን እባክህ ልቦናቸው ይስጣቸው እያሉን የሚጸሉት እንጂ ይሙትም አይልም። በሃይማኖት የሚሄድ ሰው እንዴት ወታደርነት ሂደው አገልግለው እንደገና ወደ ሃይማኖት መመለስ አይችሉም? ህግጋቱ ስለሰራቱ
2: ታዲያ እስራኤል ህዝብ እያገለገለ አይደል እንዴ ሃይማኖተኛ የሚሆነው? እንዴት ወደ ሃይማኖት ማይመለስ?
1: ትምህርት ቤቱ ነው እግዚአብሔር በታች ላቀው።
3: አይ ቢሆንም
1: ሀሳብ ተቀባይነት አለ እንዳለ ሁሉ ግን ያልከው ወደ ሃይማኖት ተወጣ አድርገው ወደ ሌላ ወርቅነሽ አስተያየት ለመስጠት ድሉን ስጭኝ። እሺ አሁን ምንድነው እነዚህ ተማሪዎቹ ያሬድም እንትሮች ትምርት ቤቱ ነው ሲማሩ ከእግዚአብሔር በታች ማን ነው የሚጠብቃቸው ብለ ታስባለህ?
3: እንግዲህ እግዚአብሔር እነሱም ሆነ ወታደሩም የሚጠብቀው እግዚአብሔርና የሃይማኖት መሪዎች ጠሎትም ይጠብቃል። በደንብ ነው የሚጠብቀው። እና እግዚአብሔር እናንተ በእኔ ጋር ልቦናችሁ ከሆነ እኔ እናንተን ጠላት እኔን የምዋጋው ነው ያለ አምላክ። እና በጦርነታችሁ አታቸንፉም። እኔ እናንተ ወደ ላይ ልቦናችሁ በመስጠታችሁ በጸሎታችሁ ሰማችኋለሁ። እናንተን ጠላት ሀገራችሁ ድንበራችሁ አላስረግጥም ያለው መንገድ አለ።
2: አቶ ላቀው ቀደም ቢያረጉት ጥሩ ነበር። ይህን ሀሳብ ግን አድማጭ አለ 6 ደቂቃ ጠብቆ መስመር ላይ በቃ ቅርታ ልንለው አንችልም። መቀበል አለብን። እንግዲህ ሌላ ጊዜ እንወያይበት። አሁን እየገባ የአቶ ላቀው ማን እንደሆኑ እያወቅኩ ነው። እንግዲህ የእርሰው ልጆች መከላከያ ሰራዊቱ አገልግለዋል እናውቃለን። ታሪኩን ሌላ ጊዜ በሰፊው እንወያይበታለን። ሃይማኖተኛ አይደላችሁ ማለት አይቻልም። በእንግዲህ እናንተ አሁን አገልግላችሁ መከላከያ ሰራዊቱና ከተቀባ ተመጡ በኋላ ከውትድርና በኋላ ሃይማኖቱን ሊከተሉ አይችሉም ያሉት ነገር ትንሽ አወዛጋቢ ሊሆን ይችላል። እንግዲህ መላው ህዝብ እስራኤል በመከላከያ ሰራዊትም እያገለገለ ነው፣ ግን ሃይማኖተኛ አይደለም ማለት አይቻልም። ሃይማኖተኛም ነው። ሌላ ጊዜ በሰፊው እንመልከተው። ወደሚቀጥለው አድማጭ እንለፋት። ተወላቀው እናመሰግናለን።
1: ተቀበልን፣
2: እናመሰግናለን። ሰላም ይሁኑ። እሺ፣ ጤና ይስጥልን አድማጫችን። ሌላ አድማጭ አለ። ያለን ጊዜ አጭር ነው። ቅርታ ጋር ጤና ይስጥልን። ማን እንበል?
5: አዘንጋው አዱኛ ነኝ። ሰላም ናችሁ?
2: እግዚአብሔር ይመስገን። አቶ
5: ኢሻያውም እንዲሁም ሰጠይም እናንተ በአጠቃላይ ሬዲዮን ፕሮግራም ታዘጋጁት
2: አጭሩ ያው
5: ስለለለ ትክክል ነው እና ሰላም ናችሁ ወይ?
2: ሰላም ነን።
5: እኔ አሁን ጥያቄ ያው ባለፍ ይህን ወር ሁለት ወር በሃይማኖቱ የተነሳ ያው ሙላችንም እየገባን ብዙ አባቶች፣ ቄሶችም፣ ዳቴዎችም ሁሉም በየክፍሉ ግለሰቡም እየገባ ሀሳብ ይሰጣል ማለት ነው በሃይማኖቱ የተነሳ እና አሁን ጥያቄ ለማቅረብ የፈለግኩኝ ለእናንተ ነው፣ ለሰጠ ልሻየው ለእናንተ መድረኩ ላላችሁት ማለት ነው። ጥያቄው ምንድን ነው? ያው በሃይማኖቱ ጉዳይ ብዙዎቻችን እንነጋገራለን፣ ግን ከዚህ ላይ አንዳንድ ሰዎች ወይም ራባኒም ቄሶችም ሆነ ግለሰቡን ገብቶ ሲናገር እናንተ ዲሞክራሲ የምትሉት ሀሳብ አለ ማለት ነው። የምትሰጡት መልስ ዲሞክራሲ ዲሞክራሲ አንድ ሰው መብት እንዳለው ግዴታ አለው አይደል? አሁን አንድ ነገር አንቺ ለመጠቀም ትገዣለሽ። ከገዛሽ በኋላ ደግሞ አክራዮቱን ተቀብለሽ መጠቀም መብትሽ ነው። ካልተበላሸ ቀበላ ወይም አክራዮት ካለሽ መሄድ መብትሽ ነው አይደል? ይሄ ዲሞክራሲ እና በሃይማኖት የተነሳ ዲሞክራሲ አንዳንድ ሃይማኖታችን በይሁዲ ተብለን መጣን እንደዚህ ብለን ወደ ሌላ ሃይማኖት ሄዱ ሃይማኖታችን ከበላሽ ጥሩ አይደለም ብለው ሲሉ ዲሞክራሲ መብት ነው የሚባል ነገር አለ። አንድ ሰው ይሁዲ ነው ብሎ ከዚህ ሀገር ከመጣ በሃይማኖቱ ነው አይደለም የመጣው አዲስ አበባና ጎንደር
2: አንቺም ሆነ ብዙ አመጣብቁ
5: ቢዱክ አሁን ከዚህ ከመጣ በኋላ ሁሉን ተጠቀለለ በኋላ ወደ ሌላ ሃይማኖት ይሄዳል። ያ ሲሄድ በመረጃ ነው ዝም ብሎ ወርቅነሽ ይዳለች ማለት አይደለም። መረጃ ማለት ምንድነው? ካንገቱ መተብ አንድ ሰው ካንገቱ ማተብ አርጎ ተጠለሙትኝ ሌላ ቦታ ሄዶ ሲጦል ታገኘውትኝ ይሄ መረጃ አይደለም መረጃ ነው። ይሄ መረጃ ከሆነ
2: ነው ነውል ነው እንደዚህ አይነት ሰው
5: ነው አይደለም አባባሌ እናንተ ይሄ መረጃ ካለ ያ ሰው በወይም ወደዛኛው ወይም ወደዚህኛው መሄድ የለበትም ወይ ነው ለእናንተ ጥያቄ።
1: እንዴ እንደዛው ፍራተ መንግስቱ አንተ አቶ አዱኛ የዲሞክራሲ የኛ ከባድ ጥያቄ ያነሳው የፍራተ መንግስቱን ምን አይነት ህግጋቱን በተቻለ መጠን ለዜጎቹ የሚከተሏቸው ለዜጎች ለተለያዩ ሃይማኖት ተከታዮች በአናነት በእስራኤል ሀገር ሶስት አይነት ሃይማኖቶች አሉ የይሁዳን የክርስትና የአረቦች ሙስሊሞች ናቸው። ስለዚህ እነሱ በየምልኮቶ በሚያምነው ረገድ በፈለገው ህዶ ምንትን ማለት ይችላል የሚል ደግሞ ነጻነት አለው የመንግስት። በሌላ በኩል ደግሞ እንዳልከው ችግር እየፈጠረ ነው የይሁዳን ሃይማኖት ህግጋት አለው ራሱን የቻለ እና የሎኮና መንገርጸው እኮ የመንግስን ስርዓት ህግ ነው እኮ ምናስረዳው።
2: አቶ አጽንጋው ቁጥር አለ ሌላ ጊዜ እንደውልና በሰፊውን እንነጋገር። ይሁዲ ነኝ ብሎ የመጣ ማንኛውም ዜጋ ይሁዲ ነኝ ካለ በይሁዲ በአመጣጥ መንገድ ከመጣ ይሁዲ ብሎ ነው መዝለቅ ያለበት።
5: ትክክል ነው።
2: ሌላው እንግዲህ ውጣ ወረዱ በግል ነው ለመነጋገር ምን እንትን ካለ እንደውልልሃለን። ለማንኛውም ሌላ ጊዜ በሰፊው ነው።
5: አንዲት ግማሽሽ ነው የኔ አባባላችን ምንድነው? ይሄ ሰው ግዴታ አሁን እሱ ጋር ሽሻየው እንዳለ ሶስት ሃይማኖት እንዳሉ እናውቃለን። ግን ከዚህ ከመጡ በኋላ ሁሉ ነገር አብረው እየተጠቀሙ እንዴት ነው በሚፍለኮሎኩት ትክክል ታልፈለጉ ትክክል ሆኖ ይሄዱ ነው የህዝቡ ጥያቄ። ይሄ ግድ ነው። ግን ሁለት ግር አለሽ አይደለም? ከሁለቱ ዛፍ መውጣት ይቻለሽ ወርቅን ሳትወጪን ካንዱ ነው መውጣት እንትችሉ።
1: ስለዚህ ነው ሰምተኛል። ከዚህ በይሁዳና ሰማርያ ቀብሮች የሚኖሩ ሰምተኛል። ከእስራኤላውያን ሰፈሮች እየገቡ ብዙ እስራኤላውያን ነበር እስራኤላውያን አዲስ ገቢዎች ከአረብ ጋር የተዋለዱ ሁሉም አሉ። ችግሩ እኮ ነው ምን እንጠጥሰው ነው።
2: ሰፊ ችግር አለ በሃይማኖት ዙሪያ በእኛ ያለውን ስናይ ለይተን ነው እንጂ ብዙ ካል ብዙ ችግር አለ። ግን ስለኛው ንዋይ ሌላ ጊዜ እንደውላለን ከይቅርታ ደስ ይላል።
5: እሺ ግን ያው መልስ ከእናንተ ለመቀበል ፈልጌ ነው። ያው ብዙዎችን ስለሰማ ነው እናንተ ሁሉን አስተናጋጅ ናችሁ። ግን
2: እናመሰግናለን።
5: በሉስ ግዜ ትኖር ብደውሉ
2: ግን እናደርጋለን ያለውን ሁኔታ ንዋይይበታለን።
5: እሺ
2: እናመሰግናለን። ሰላም ቀን ይሁንልህ። ስርጭታችን ተጠናቀቀ። ለቴክኒክ ባለሙያው ለዳኒ ሩኪ ምስጋና ይድረሰው። ሻየው ምሽት ላይ እንደገና እንገናኛለን። ከአድማጮች ጋር መልካም ቀን
1: መልካም ቀን
2: ለሃና ስፈራው ምስጋና ይድረሳል።

0: Суперцены в Маданой Мане. Пельмени с индейкой от шефа Бухари 24,90 за 850 граммов. Колбаса «Русский паризер» 5,40 за 100 граммов. Масло «Днепровское» 9,90 за 2 пачки. Кольца кальмаров 44,90 за килограмм. В соответствии с условиями мероприятия. Маданой Мане. С нами вкусно.
1: Оболонь безалкогольная. Благодаря особой технологии приготовления пиво сохраняет премиальное качество, приятный вкус и не содержит алкоголя. Оболонь.
0: Большие скидки к финалу Мундиаля в Маданой Мане. Кабанус по-чешски всего 7,90 за 100 граммов. Блинчики с мясом 29,90 за 800 граммов. Филе копченого лосося нарезка 39,90 за 350 граммов. Креветки XL очищенные 44,90 за килограмм. В соответствии с условиями мероприятия. Маданой Мане. С нами вкусно.
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
3: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
2: ከምሽቱ 7 ሰዓት እስከ 8 ሰዓት
3: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ አሌፍ በአፍ ተፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 8 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሸያው ደጉና ወርቅነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ሳምንታዊ ስፖርት ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር የሚስልኩ ይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አድማጮቻችን አሁን የሰዓቱ ዜና በኢሻያው ደጉ ይቀርባል። ኢሻያው
4: ወርቅነሽ አርስተ ዜና። የእስራኤል ጠቅላይ ፍርድ ቤት ባጋጽ ወታደራዊ ግዴታቸውን ባልተወጡት የሽባ የሃይማኖት ትምህርት ቤት ተማሪዎች ላይ የሚፈጸመው እስራት የሚያግደው አዲስ ሕግ ተግባራዊነት ሌላ ውሳኔ እስኪሰጥ ድረስ ለጊዜው አገደው። በጽዮኑ ታዮዲት ፓርቲ ያሊያና ክሊታ ሚኒስትር የሆኑት ኦፊር ሶፌር በሚቀጥለው ክነሴት ምርጫ ለስልጣን እንደማይወዳደሩ አስታወቁ። በእስራኤል ህብረተሰብ ማህበራዊ መስሪያ ቤት ለድሃ ክፍል ማህበረሰብ የምግብ እርዳታ በኩልነት እንደማይከፋፈል ተገለጸ። የአረብ ኤምሬትስ ቴሌቪዥን ጣቢያ ስካይ ኒውስ አረቢያ እንደዘገበው በመጪው አርብ በሊባኖስ በአሜሪካና በእስራኤል መካከል ወታደራዊ ስብሰባ እንደሚካሄድ አዘገበ። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ከስልጣናቸውና ከፖለቲካ ዓለም እንደሚሰናበቱ በይፋ አስታወቁ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የእስራኤል ጠቅላይ ፍርድ ቤት ባጋጽ በወታደራዊ ግዴታቸውን ባልተወጡም እምቢተኞች የሽባ ሃይማኖት ትምህርት ቤት ተማሪዎች ላይ የሚፈጸመውን እስራት የሚያግደውን አዲስ ሕግ ተግባራዊነት ሌላ ውሳኔ እስኪሰጥ ድረስ ለጊዜው አግዶታል። የፍርድ ቤቱ ውሳኔ ሲያብራራ ይህ የተደረገው ፍርድ ቤቱም የሽባ ተማሪዎችን ውትድርና በተመለከተ ለብዙ ዓመታት የሰጠውን ውሳኔ የእስራኤልና የምርመራ ሂደቶችን ማገድ የሚኖረው ትርጉሙ ሕጉን በተወሰኑ የህብረተሰብ ክፍሎች ላይ ብቻ ተግባራዊ ማድረግ የሚያስከትለው ተጽዕኖ እንዲሁም የአቤቱታ አቅራቢያዎችና ጠንካራ ሙግትና ግምት በህዝቡ መካከል ስላለበትና ብዙ ሰዎች ደግሞ የዚህ ህጉን በመቃወም

0: ለጠቅላይ ፍርድ ቤት አቤቱታ በማቅረባቸው የሚለውን ሀሳብ ውስጥ በማድረጉ ተብሏል። በጽዮኑት ሃይውዲት ፓርቲ አሊያና ክሪታ ሚኒስተር የሆኑት ኦፊር ሶፌር በሚቀጥለው ክነሴት ምርጫ ለስልጣን እንደማይወዳደሩ አስታወቁም። ሶፌር ባወጡት መግለጫ የእስራኤል ዜጎች ለሀገሪቱ ደህንነትና ለብሔራዊ ጥንካሬ ሲሉም የአንድነትና የመረዳዳት የመታገዝ ጥልቅ ውይይት እንዲካሄድ ለመንግስትና ለሰፊው ህዝብ አሳስበዋል። የፓርቲው ሊቀመንበርና የገንዘብ ሚኒስተር በጻለል ስሞትሪች በበኩላቸው ውሳኔውን በሐዘን እንደተቀበሉት ገልጸው የአብሮነት ሀገራቸውን ውሳኔ እንደሚያከብሩ አክለው ገልጸዋል። ለሃይማኖት ነጻነትና ኩልነት የሚሟገት ሄዱሽ የተሰኘ ማህበረሰብ ለተቸገሩ ድሃ ወገኖች የሚታደሉ የሚከፋፈሉ የዕለት ምግብ ካርዶች ለማከፋፈል የሚያስችሉ ኩልነት መሰረት ያደረጉት መስፈርቶችን ባለመዘጋጀቱ ምክንያት በደህንነትና ማህበረሰብ ጉዳይ ሚኒስቴር ላይ ለጠቅላይ ፍርድ ቤት በአጋጽ አቤቱታ አቅርቧል። የበጀት መባከን ስጋት በአቤቱታዎች ላይ እንደተጠቀሰው በፈረንጆች 2005 ዓ.ም ባለፈው ዓመት ለዚሁ ዓላማ ተመድቦ የነበረ በመቶ ሚሊዮኖች የሚቆጠር ሸቄል ሳይከፋፈል ቀርቶ ወደ ብሔራዊ የገንዘብ ቤት ተመልሷል። የሎድ ከተማ ወረዳ ፍርድ ቤት እድሜያቸው ከአራት እስከ 12 ዓመት በሆኑ ታዳጊ ልጆች ላይ የጾታ ወንጀል በመፈጸምና የግል ሕይወት ደህንነታቸው በመጣስ ላይ ጥፋተኛ በተባለው ኢታይ ሌቢ ላይ የ10 ዓመት እስራት ፈረደበት። የካሳ ክፍያን በተመለከተ ፍርድ ቤት ባጸደቀው የክስ ምምነት መሰረት ሌቢ ለጉዳቱ ለሰለባዎች ለሆኑ 260 ሺህ ሸቄል ገዳማ የካሳ ክፍያ ይከፍላል ተብሏል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የእስራኤል መከላከያ ሰራዊት በደቡብ አዛ በፈጸመው ጥቃት በሐማስ ምስራቃዊ ኻን ዩነስ ሰፈር ሻለቃ የሚያንቀሳቅስና በኦክቶበር 7 የእልቂት የተሳተፈ ታጣቂ መግደሉን አስታውቋል። ይህ ታጣቂ በውጊያው ላይ ወደቁትን የኮሎኔል አሳፍ ሐማሚን መጋቢ 50 አለቃ ቶመር ሃይምሰን እና የ50 አለቃ ኪሪል ቦርድስኪን አስከሬን ጠልፎ በመውሰድ ወዳዛ ይወሰደና ከዛን ጊዜ ጀምሮ ደግሞ የሐማስ ሽብር ፈጣሪዎችን በማስታጠቅ በማሰልጠን እንዲሁም በአዛ በኩል በሚገኙ እስራኤል ወታደሮችን ለማጥቃት ደግሞ ለስጋት ጥሎ እንደነበር ተገልጿል። ግን መከላከያ ሰራዊትን ደምስሶታል። የአረብ ኤሚሬትስ የቴሌቪዥን ጣቢያ ስካይ ኒውስ አረቢያ እንደዘገበው በመጪው አረብ በሊባኖስ በአሜሪካና በእስራኤል መካከል ወታደራዊ ስብሰባ ይካሄዳል። ይሁንና ስብሰባው የት እንደሚካሄድ እስካሁን ይፋ አልተደረገም። ቃል አቀባያችን ዮባል ኢንባር እንደገለጸችው ከሆነ እስራኤል በተወሰኑት የሙከራ ቀጠናዎች ውስጥ የሚገኘውን የጦር መሳሪያ የመሰብሰብ ሂደትን የመመርመር ኃላፊነት ባለበት በማንኛውም ኮሚቴ ውስጥ ፈረንሳይና የተባበሩት መንግስታት ድርጅት እንዳይሳተፉ በጥብቅ ትቃወማለች። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ከስልጣናቸው ከፖለቲካ ዓለም እንደሚሰናበቱ በይፋ አስታወቁም። በፓርላማ ባደረጉት አስገራቢ ስሜታዊ ንግግራቸው ከፖለቲካ ሕይወታቸው እንደሚሰናበቱ አስታውቋል። ሳርመር በንግግራቸው የስልጣን ዘመናቸውን የገመገሙ ሲሆን መንግስታቸው ባለፉት 2 ዓመታት ውስጥ ባወጣቸው ለውጦችም ሙከራ ገልጸው በመጨረሻ ግን ያው ማንም ይሁን ማን በመጨረሻም ከስልጣን እንደሚነሳ ተናግረዋል። አሜሪካን በኢራን ላይ የምታደርገውን ጥቃት ዛሬም እንደቀጠለች ነው። የአሜሪካ ጦር ማዕከላዊ እዝ እንደገለጸው ኢራን በሆርሙዝ የባህር ወሽመጥ ላይ በንግድና በዘይት ጫኝ መርከቦች ላይ ጥቃት ለመሰንዘር የተጠቀመችባቸው ወታደራዊ መሳሪያዎችን ለማውደም አዲስ ጥቃት ማዕበል ከፍቷል። ከዚህ ቀደም በቴህራን የሚገኘው ገዥ አካል ባወጣው መግለጫ ባለፈው ሌሊት በተፈጸመ የአሜሪካ ጥቃት 7 ወታደሮችን መገደላቸውን አስታውቆ ነበር። በተጨማሪም በዚህ ጥቃት የሁለት ሴቶችን ሕይወት የቀጠፈ ሲሆን ወደ 230 የሚጠጉ ሰዎች ደግሞ መቁሰላቸውን የዜና ምንጭ ኢራን የመንግስት ዜና ምንጮች ዘግቧል። ዘጋቢያችን ራምብራንድስ። የዓለም አቀፍ ገንዘብ ንግድ ባንኮች ባካሄዱት የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ99 አጉሮ ተለወጠ። አንድ ዩሮ በ3 ሸቄል ከ42 አጉሮ ተለውጧል። በመጨረሻም የአየር ጸባይ ትንበያ። የአየር ጸባይ ሁኔታ ነገና አርብ በአየር ጸባይ ሁኔታ ምንም አይነት ኩልህ ለውጥ አይኖርበትም። በቅዳሜ ዕለት ግን በአብዛኛው አካባቢያችን መጠነኛ የሙቀት መጠን ይጨምራል ይላሉ የአየር ጸባይ ተመራማሪዎቹ። ዜናው እስከዚህ ነው። ወርቅነሽ
1: ሻያው ለዜናው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: እንዴት የተከበራችሁ አድማጮቻችን፣ በዚህ ከዜናው ቀጥሎ እንግዲህ ወቅታዊ ዘገባዎችን እንሆ ከባልደረባዬ ወርቅነሽ እሸቴ። እንግዲህ ያለውን በዋናነት እስኪ እንዳው በዚህ የእስራኤል ፖለቲካ የጥምር መንግስት ማለትም ክነሴቱ መላተ ጉባኤ ምርጭ መቼም በሰሞን በጣም አዳዲስ ህጎችን ለማሳለፍ ከፍተኛ እንቅስቃሴ ላይ ነው የሚገኘው። ደግሞ አሁን ዛሬ ደግሞ ምንድን ነው የመንግስት ህግ አማካሪዋን የሚመለከት ህግ ደግሞ ያጸድቃል ተብሏል። እንዴት ታያለ ሁኔታ?
1: አዎ ሸያው፣ ይህ ጉዳይ ሰሞኑን እኛም በተከታታይ እየተመለከት ነው። ምክንያቱም እየተመለከት ነው ነው ምክንያቱም ክነሴቱም እንደዚሁ በሩጫ ህግ የማጽደቁን ሂደት ያው በሩጫ እየተመለከተው እንደሆነ ነው የሚነገር። በሩጫ ሲባል ያው ብዙ ህጎችን ለማጽደቅ በፍጥነት እየሰራ እንደሆነ ነው የሚነገረው። ይህን ሳምንት እንዲያው እንደሚታወቀው የበጋው ረፍት ከመውጣታቸው በፊት ግን ደግሞ በዋነኛነት 25ኛው የእስራኤል ብሔራዊ ክነሴት የሚበተንበት ሳምንትም ይሄ ነው የሚጨርስ የስራ ጊዜው የሚጨርስበት እና እንግዲህ ታስቦ የነበሩ ህጎችን ለማጽደቅ በጣም ሩጫ ላይ ነው የሚገኘው። ትናንትም ከትናንት ወዲያ ህጎች ጸድቀዋል። ዛሬ ደግሞ አሁን እንዳልከው የመንግስት የህግ አማካሪ የሚመለከት ህግ ለማጽደቅ አሁንም ድረስ ጥረት ላይ እየተደረገ እንደሆነ ዛሬ እንግዲህ ህግ ይጸድቃል ተብሎም እንደሚጠበቅ ነው የሚነገረው። ከዚህ ጋር ተያይዞ ለምሳሌ ትናንት የጸደቀውን ህግ የሀረዲ ማህበረሰብ አባላት ወጣት የሽባ ሃይማኖት ትምህርት ቤት ተማሪዎች ወደ መከላከያ ሰራዊቱ ያው አንዘምትም ካሉ በፖሊስ ቁጥጥር ስር እንዳይውሉ በወታደራዊ ፖሊስ ቁጥጥር ስር እንዳይውሉ የሚል ህግ ጸድቆ ነበር። ይህን ህግ ዛሬ ደግሞ ከፍተኛው ፍርድ ቤት ተግባራዊ መሆን እንዳይጀምር ብሎ እንዳገደው ሰማን። ታግዷል። የሀረዲ ማህበረሰብን የሚወክሉ ፓርቲዎች እየተቃወሙ ናቸው። ህጉ መታገዱን ብናውቅ ኑሮ ብዙ አንደክምም ነበር፣ እንዲጸድቅ ማናቀርበውም ነበር እያሉ ተቃውሟቸውን እየገለጹ እንደሆነ ነው የሚነገረው። ግን ተግባር ላይ ሌላ አዲስ ውሳኔ እስኪሰጥ ድረስ ተግባር ላይ መዋል የለበትም፣ ምናልባት የተለየ ምክንያት ከሌለ በስተቀር
0: እንዳይታሰሩ እነዚህ ከአሁን ቀደም ያው የመመረው የአመፅ ውትድርና አናገለግልም የሚሉ ጥሪ ተቀብለው ትእዛዝ ተቀብለው ግን አንመጣም አናገለግልም ብለው ያሉትን ያው የወታደራዊ ፖሊስ ተከታትሎ ይዞ እስር ቤት ነበር ሲያስገባቸው የነበረ እስካሁን ሲመር የመንግስት የነበረው ህግ። አሁን ግን የተቀየረ ከትናንት ወዲያ ህጉን አዲስ አጸደቀና እንዳይገቡ እስር ቤት እንዳይገቡ የሚል ነበር።
1: ፖሊስ በቁጥጥር ስር እንዳያውላቸው የሚል ነበር። ልክ ነህ። ትናንት የጸደቀው ህግ
0: ጠቅላይ ፍርድ ቤት ለምን በምን ምክንያት ነው ጠቅላይ ፍርድ ቤት ይህን ያገደው? ገና ተግባር ላይ ሳይውል
1: ተግባር ላይ እንዳይውል ነው ያገደው። ምክንያቱም ህጉ እንደምናስታውሰው ምንም በትንሽ የተወሰነ ልዩነት ቢጸድቅም 58 የድጋፍ ድምፅ አግኝቶ እንደጸደቀ ነው የሚታወቀው። 54 ተቃውመውታል። እንግዲህ 4 የክነሴት አባላት ልዩነት ነው እና በክነሴት አባላት ብቻ ሳይሆን እንግዲህ ማህበረሰቡን ህዝቡን ስናይ ይህን ህግ ማጽደቅ ማለት በህጋዊ ፈቃድ መስጠት ነው፣ በመከላከያ ሰራዊቱ እንዳያገለግሉ የሽባ ተማሪዎች በማለት መንግስትን በመቃወም ብዙ ተቃውሞ እየተነሳ እንደሆነ እንሰማለን። እንግዲህ ፍርድ ቤቱ ያው አቤቱታ ሲቀርብለት ነው የሚያግድ፣ የቀረበለትን አቤቱታ በመቀበል ነው። ዝም ብሎ እንዲሁ አያግድም። እንግዲህ 3 የስልጣን አካላት አሉ አይደል? ተቻችለው ይሰራሉ የምንላቸው ሁሌ የክነሴት ምክር ቤቱ የፓርላማው ህግ ያጸድቃል፣ ከፍተኛው ፍርድ ቤት ደግሞ ይህን ህግ ይተረጉማል። እንግዲህ አሁን ማገድ ማለት ህጉ አቤቱታ ቀርቦበታል እንዲታገድ አድርጎታል። ለተወሰኑ ምክንያት ላላቸው የተወሰኑ አካላት ካልሆነ በስተቀር ህጉ ለጊዜው ተግባራዊ እንዳይውል ለጊዜው ነው እንግዲህ በሂደት የሚሆነውን እናያለን እየተባለው። አስፈጻሚው አካላት ደግሞ እንደ ፖሊስ ለምሳሌ መንግስት አስተዳደር ለምንጠራው አካል ህግ አስፈጻሚ ነው። እንግዲህ ፖሊስ ይህን ህግ እንዳያስፈጽም ተግባራዊ እንዳያደርግ ፍርድ ቤቱ የወጣውን ህግ አግዷል። ከፍተኛው ፍርድ ቤት ባጋጽ ያለውን እንግዲህ ቀጣዩን ሂደት እናያለን። በክነሴቱ በኩል ያለው ሩጫ ይሄን ይመስላል። አንተ የምትጨምረው ነገር ካለ?
0: አሁን የአቃቢ ህግ የመንግስት ህግ አማካሪዋ ዋና የአቃቢ ህግ ነች። እንግዲህ መንግስትን ህግ አማካሪ እንደሆነ መጠን እንግዲህ ሚኒስትሮች፣ ካቢኔ ሚኒስትሮች ውሳኔዎች ያጸድቃሉ፣ ያስተላልፋሉ። ግን ውሳኔው ያው በመሰረቱ በህገ መንግስቱ መሰረት ያስችላቸዋል፣ ግን ጎጂ ይሆናል እያለች አማካሪ በምታቀርብበት ጊዜ እስካሁን ብዙ መንቀሳቀስ አልቻሉም እያሉት ያሉት እነሱ ሚኒስትሮቹ ሮሮ ሲያሰሙ ቆይተው ነበረ እና ዛሬ ደግሞ የእሷን የመንግስት አማካሪዋን ስልጣኗን ማውረድ ለመቀነስ በሚል የቀረበ ረቂቅ ህግ አሁን ዛሬ ማምሻውን ይጸድቃል ተብሎ ይጠበቃል ለመጨረሻ ጊዜ። እንዲያው ምንድን ነው ከስልጣን ማባረር ይችላል?
1: አሁን ከስልጣን እንግዲህ አሁን ስልጣን ላይ ካለው መንግስት ጋር የህግ አማካሪው አልተግባቡ ከስልጣን እንዲያውም መንግስት እኮ ከስልጣን አባረሯቸዋል ተብሎ ነበር በፍርድ ቤት በቀረበው አቤቱታ ምክንያት በሌላም ነው እንጂ እስካሁን ይቆዩ። አሁን ስልጣን ላይ ካሉት ጋማካሪ ዋጋር እንዳልከው እንግዲህ የተለየ ያልተግባቡበት ሁኔታ አለ በዚህ መንግስት ስልጣን ዘመን ሁሉ ስናይ። ግን ህጉ አጥቃላይ ነው ለወደፊቱ ሌላ አማካሪም ቢሾም ያው እንግዲህ የህጋማካሪ የመሾሙ ሂደት ስለሚቀጥል ግድ ስለሆነ ለመንግስት የህጋማካሪ ስለሚያስፈልገው አጥቃላይ ስልጣኑን በሚመለከት ነው እንጂ በተለየ ሁኔታ አሁን ስልጣን ላይ ያሉትን የህጋማካሪ ብቻ የሚመለከት ህግ አይደለም። ይሄ አጥቃላይ የሆነ ህግ ነው። እንግዲህ ህግ መንግስት ህጋማካሪ ስልጣን ከሁለት እንዲከፈል ሁለት ኃላፊዎች እንዲኖሩት የሚል ነው። ግን ደግሞ አሁን እየወጡ ያሉ መረጃዎች የስልጣን ክፍፍል ሳይሆን ሌላ ተጨማሪ ሰፋ ያሉ ነገሮችም እንደሚኖሩት ነው የሚገለጸው። ለማንኛውም ሲጸድቅና ተግባር ላይ ሲውል እናየዋለን። ግን አጠቃላይ የመንግስት አማካሪው ነው እንጂ የሚል አሁን ስልጣን ላይ ያሉትን አማካሪ በተለየ ለሳቸው ብቻ አይደለም ህጉ የሚጸድቀው። ይሄ ነው ያለው ሁኔታ። ሌላው ኢራንና አሜሪካ አሁንም ውጥረቱ በጣም እንደቀጠለ ነው። እንግዲህ አሜሪካም ሌሊቱን ምናልባት ጥቃቱን በኢራን ላይ ትቀጥላለች ተብሎ ይጠበቃል። ይሻያው እንዴት ነው ያለው ሁኔታ?
0: ጦርነቱ በሁለቱ በአሜሪካና በኢራን መካከል ያው ልውውጡ የተኩስ ልውውጡ እንደቀጠለ ነው። ተጠናክሮ በዚህ በፋርስ ባህረ ሰላጤ የሚገኘው የአሜሪካ መከላከያ ሰራዊት በዋናነት በደቡብ ኢራን የሚገኙትን ወታደራዊ ተቋማት እያጠቃ በሚገኝበት ጊዜ ደግሞ የኢራን አብዮታዊ ጦር ደግሞ ምላሹን በዚህ በሆርሙዝ ባህር የመተላለፊያ አካባቢ ደግሞ በዚህ በቅርብ በዚህ ባህር በቅርብ ርቀት የሚገኙ የአረብ ሀገራት ናቸው። እንደ ባህሪን እንደ ኩዌት እንደ ማነው የተባበሩት አረብ ኤሚሬትስ የመሳሰሉት ላይ ደግሞ እየተኮሱ ነው። ሮኬቶችን ድሮን የመሳሰሉ እንደቀጠሉ ናቸው። እና አሁን ትራምፕ ትንሽ ሀሳባቸው የዚግዛግ አይነት በቀጥታ ያለመሄድ ሁኔታ እየታየባቸው ነው። ለምን በዚህ በሆርሙስ መተላለፊያ በባህር ላይ በሚካሄደው ጦርነት ድጋፍ ያላደረጉ ሀገሮች አሉ። በዚህ በጦርነቱም ለእስራኤል ከአሜሪካ ጎን አልቆሙም በሚል አሁን የነዳጅ ዘይትን በሚተላለፉ መርከቦች ላይ ቀረጥ ጥላለሁ ብለው ነበረ። የኢኮኖሚ ጥያቄ ነበረ። ግን አሁን ደግሞ ይህን ነገር ትችዋለሁ አሉ። እንግዲህ ዋናው ነገር ኢላማ ያደረጉት እንግዲህ መተላለፊያ ኬላን አስከፍታለሁ፣ እኛም ይህን በኢኮኖሚ በነዳጅ ዘይት መተላለፊያ የሆነው በኢራን አስተዳዳሪ ንብረት ስቆጣጠርበት የገቢ ምንጯ ነው። በኢኮኖሚ ብዙ ሀገሮችን ገንዘብ ተሰበስብ ነበረ። አሁን የአሜሪካ ከተቆጣጠረች በኢራን ላይ በኢኮኖሚ ከባድ ኪሳራ አጋጥማታል። አሁን በቀጣይነት ምንድን ነው የሚሆነው? ጦርነቱ እንደቀጠለ ነው። መቼ እንደሚቆም ለጊዜው አልታወቀም። በዚህ ላይ እንግዲህ አሁን በዚህ እንደምትጨምሪው ካለ
1: ያው ካለን ጊዜ አንጻር እንዳልከው ሌሊቱንም ጥቃት ይኖራል ተብሎ ይጠበቃል፣ አይታወቅም። የአሜሪካ መከላከያ ሰራዊት በዚህ ሁኔታ የሚቀጥሉ ይመስላል። ኢራንና አሜሪካ እንደው ጦርነቱን አጠቃላይ የአካባቢ ጦርነት ሳያደርጉት እንዲሁ ሌሊት ያው በተመቸ ሰዓት እየተጠበቀ ጥቃቱ የሚቀጥል ይመስላል። የሆርሙዝ የባህር ወሽመጣውን ማወዛ አወዛጋቢ ሆኖ እንደቀጠለ ነው። እርግጠኛ ነኝ ነገ የምንመለከተው ርዕሰ ጉዳይ ነው የሚሆነው። ይህ ጉዳይ
0: ሌላኛው በቅርብ ደግሞ በዚህ በደቡብ ግዛት በአዛ ቀበሌ ያለውን ተጨባጭ ሁኔታ በተመለከተ ወርቅነሽ፣ ፕሬዚዳንት ትራምፕ ባለፉት ቅርብ ወራት የሰላም ምክር ቤት የሚል ከተለያዩ ሀገራት የተዋቀረ ምክር ቤት አቋቁመው ነበረ። ወደ አሁን ደግሞ አዳዲስ ነገር እየደረሰ
1: አዳዲስ ነገር እንዳልከው ሞሮኮ ከዚህ የሰላም ምክር ቤት ብለው ትራምፕ ካቋቋሙት አካል በይፋ መቀላቀሏ ተገልጿል። የሞሮኮ መንግስት ተወካይና የአሜሪካ መንግስት ተወካዮች በይፋ ሰነዱ ላይ ፈርመው ሞሮኮ እንደ ተቀላቀለች ተገልጿል። እንግዲህ በጋዛ ሰርጥ የትራምፕን እቅድ ተግባራዊ የሚያደርግ ሞይዝ ኢታሻሎም ወይም የሰላም ምክር ቤት ብለው ያቋቋሙት ዓለም አቀፍ አካል ነው። እንደውም ይሄ ድርጅት የተባበሩት መንግስታት ድርጅትን ሊቀይር ይችላል ሁሉ ተብሎ ተወርቶ ነበር። እንደ ትራምፕ ሐሳብ ዓለም አቀፍ ድርጅት ነው። በዩክሬንም በሌሎች ሀገራትም ሰላም የማስከበሩን ሁኔታ ይሰራል ብለው ስለነበረ ትራምፕ እንደው የኢራን ጦርነት አዘናጋው እንጂ ከኢራን ጋር የተጀመረው ጦርነት ይሄ አካል የተባበሩት መንግስታት ድርጅት ሊተካ የሚችል ትራምፕ በራሳቸው ፍላጎት ያቋቋሙት ገንዘብም እንዲያዋጣ ብለዋል። የገንዘብ ድጋፍ እንዲያደርግ ስላሉ እንደዛ ሊሆን ይችላል ተብሎ ነበር። አይታወቅም እንግዲህ ለወደፊት የሚሉት። ለማንኛውም ግን የጋዛ ሰርጥን መልሶ ለማቋቋም እና አዳዲስ ከተሞች እንግዲህ በጋዛ ይሰራሉ፣ የሐማስ ድርጅት ትጥቁን ይፈታል፣ በዚህ የሰላም ምክር ቤት ነው እንግዲህ በጋዛ ያለው አስተዳደር ተቀይሮ ስራ ይጀምራል፣ ጋዛ እንደ አዲስ ትቋቋማለች ተብሎ የሚጠበቀው ሞሮኮ በይፋ አባል መሆኗ ተገልጿል። ያው እንግዲህ የሞሮኮ አባልነት ነው አዲስ ነገሩ።
0: አሁን በጋዛ ሰርጥ ባለው ሁኔታ በኦክቶበር 7 የተነሳው ጦርነት ጀምሮ ጦርነቱ ከሁለት ዓመት በላይ ነው የተካሄደው በጋዛ ቀበሌ። አሁን የህይወት መስዋዕትነት ከፍለንበታል። አሁን እኮ በዚህ ጦርነት የፍልስጤም በብዙ ሺህ የሚቆጠሩ ፍልስጤማውያን እኮ ቤታቸው ተፈናቅለው በድንኳን ቆይታቸው ነው። አሁን ለነሱ ነው ቅድም ያልሽው ለነሱ መልሶ ለማቋቋም ቤት ይሰራላቸዋል።
1: ከተማ ነው እንግዲህ ከተማ እንደሚገነባ መሰረተ ልማቶች አዛ ነው እንግዲህ እንደምናውቀው በጦርነቱ ወድማለች እንዳልነበረ ሆናለች። መልሶ ለማቋቋም ነው እንግዲህ ያለው ጥረት። ሲቋቋም ደግሞ የአሜሪካው ፕሬዝዳንት የትራምፕን እቅድ እናስታውሳለን። በዛ እቅድ መሰረት ነው ተብሎ የሚጠበቀውና እናያለን። እንደ ማንኛውም እንግዲህ አዛ እንደ አዲስ የምትቋቋምበትን ሁኔታ በጣም ዘመናዊ ከተሞች ይገነባሉ ተብሎ ነው የሚጠበቀው። እናያለን በሂደት
0: እናየዋለን በቀጣይነት እንግዲህ ያለው
1: ጥሩ። ወደሚቀጥለው ዝግጅት ስናልፍ ሳምንታዊ የእግር ኳስ ሳምንታዊ ፕሮግራም ወደ ሳምንታዊ የስፖርት ፕሮግራማችን ነው የምናልፈው። ሳምንታዊ ፕሮግራማችን ነው በ9 ዘመን እየተዘጋጀ ነው የሚቀርበው። ዛሬ ስለ ሞንዲያል የዓለም እግር ኳስ ጨዋታ ነው ፕሮግራሙ፣ ወደ እሱ እናልፋለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው የስፖርት ፕሮግራም የዓለም ዋንጫን በተመለከተ ተለያዩ ዘገባዎችን እናቀርባለን። በተለይ ደግሞ በዚህ ዙሪያ የስፖርት ተንታኝ የሆነው ሀብታሙ ከፋለ በዓለም ዋንጫ ዙሪያ ያየውን ነገር እንዲነግረን ጋብዘናል። ሀብታሙ በስልክ መስመራችን ይገኛል። እንዴት ነህ ሀብታሙ?
1: ሰላም ስጠኝ። እንዴት አለ?
0: እኔ ደህና ነኝ። እንዴት ነው? ፈረንሳይ ተሸኘች? እርግጥ የደረጃ ጨዋታ ይቀራታል።
1: አዎ፣ ትናንት እንግዲህ በሁሉም ያው የስፖርት አፍቃሪ በተለይ እግር ኳስ ማስታወስ ከቻልክ መጀመሪያ ላይ መክፈቻው ላይ ማን ለፍጻሜ እንደሚደርስና ማን እንደሚጠበቅ ሁለቱን ሀገሮች ነግሬ ነበረ። ፈረንሳይና ስፔን አቋማቸው እስከ ትናንቱ ጨዋታ ሁለቱም ሀገራት ተጫዋቾችም አሰልጣኞችም ብቃት ባለ ሁኔታ እንግዲህ እስከ ግማሽ ፍጻሜ ደርሰው ትናንት ደግሞ ሁለቱ ተገናኝተው እንግዲህ ግምቱ የነበረው ሁለቱ ለፍጻሜ ደርሰው ያው ከሁለት አንዱ ዋንጫውን ያነሳሉ። በተለይ በእኔ በኩል እንደዛ አይነት ግምት ነው የነበረኝ። ትናንት እንግዲህ አጋጣሚ ሆኖ ሁለቱም ለግማሽ ፍጻሜ በሚያደርጉት ጨዋታ ሌሎች ቆንጆ በሆነ ብቃት 2-0 አሸንፈው እንግዲህ ፈረንሳይ ሊሰናበቱ ችለዋል።
0: አዎ፣ ብዙ ስፖርት አፍቃሪያን በተለይ ደግሞ የፈረንሳይ ብሔራዊ ቡድንን የሚደግፉ ምን ነካቸው ፈረንሳዮች? እንደዛ መሸነፋቸው ብቻ አይደለም ያሳዩት እንቅስቃሴ ሜዳ ላይ ከነዛ ኮከብ ተጫዋቾች የሚጠበቅ አልነበረም። ችግር ነበረ ወይ ብለው የሚጠይቁ አካላት ሁሉ አለ። የስፔኖች ጨዋታ ብልጫ ነው ወይስ እንደው የቡድን ስራን ስላልሰሩ ነው? እንዴት ነው? ምንድነው ምክንያቱ? ባንተ እይታ
1: ሰጠኝ። እግር ኳስ ቀላል ነው። እግር ኳስ ሁሉም ማንኛውም ሰው መጫወት ይችላል። ያው ፕሮፌሽናል ለመሆን ደግሞ እንግዲህ ታውቃለህ፣ እነዚህ ሁለቱ ሀገራት ያላቸው ኮከብ ተጫዋቾች ከማንኛውም ሀገራት የበለጡ ናቸው። ትናንት ደግሞ ጨዋታው የነበረው በሁለቱ ሀገራት ተጫዋቾች ቢሆንም ትልቁ ጨዋታ ትኩረት የነበረበት ግን ማንኛውም አሰልጣኝ ነው የበላይነቱን የሚይዘው ነው የሚለው ጥያቄ ነው የነበረ። ያንን ደግሞ ላፖርት የስፔኑ አሰልጣኝ ቆንጆ በሆነ ቴክኒክ እንግዲህ ዲዲየ ዴሻን የፈረንሳዩን አሰልጣኝ አሸንፎታል። እዚህ ላይ ነው ይሄ ነው የነበረ። ክሊያን ኤምባፔ፣ ደምቤሌ እነዚህ ተጫዋቾች ከማንኛውም የስፔን ተጫዋቾች የማያንሱ ናቸው። ትናንት ግን አልነበሩ። ይሄ ደግሞ የአሰልጣኙ ብቃት ነው። በሁለቱ አሰልጣኝ ኖክአውት እንግዲህ ያው የዲዲየ ዴሻን ተሰጥቶት ሊሰናበቱ ችለዋል።
0: በጣም ሁሉም እንግዲህ የኤምባፔም የወርቅ ጫማ የማጥለቅ ሂደት ቆሟል ማለት አይቻልም። እርግጥ አሁን የደረጃ ጨዋታው ላይ ምናልባት ግቦችን ካስገባ እና የሜሲ ጉዳይ ዛሬ ምሽት ምን እንደሚሆን ባናውቅም እድሉ አለ። አሁንም
1: አለ እድሉ ለኤምባፔ። ትናንት በነበረው ጨዋታ ምንም እንኳን ያሳያቸው ከጨዋታ ውጭ የሆነ ስነምግባሮችንም አይተናል በሱ በኩል እንግዲህ ያው በብስጭት የሚመጣ ነገር ነው ያልከው ሜዳሊያ እንግዲህ ከዚህ ጨዋታ በኋላ ላይሰጠው ይችላል የሚል ግምት የለኝም። ምክንያቱም እስካሁን ባለው ጨዋታ እሱ ነው እንግዲህ እሱና መሲ ናቸው 8 ግቦችን በማስቆጠር ያው ሰንጠረዥ ላይ ያሉት። መሲ ምናልባት ዛሬ ደግሞ እንግዲህ ከእንግሊዝ ጋር በሚያደርጉት ጨዋታ የሚያሸንፍ ከሆነ ጎል የሚያደርግ ከሆነ እንግዲህ መሲ ሊሆን ይችላል ማለት ነው የኮከብ የግባግቢ። ነገር ግን ኤምባፔ እስካሁን እስከ ትናንት በነበረው ጨዋታ ፈረንሳይን ብቻውን ማለት ይቻላል ብዙት የተጓዘ እሱ ነበረ። ትናንት ግን ያው እንግዲህ አልተሳካም፣ ምክንያቱም ዜኖች በጣም አልተቻለም ነበር።
0: ስፔን በላሊጋዋ እናውቃታለን፣ ባርሴሎናንም ሪያል ማድሪድንም አትሌቲኮ ማድሪድንም የያዘች በጣም የምትደነቅ እንግዲህ ሮናልዶም እነ ሜሲም እዛ ክለቦች የሚያሳዩት ብቃት ዓለምን የሚያስደምምበት ሁኔታን የተመለከትንበት ነው። ግን በብሔራዊ ቡድን ደረጃ ብዙ ውጤታማ እናት የምትባል አልነበረችም። እና ከ2010 ዓመተ ምህረት በኋላ ነው እንግዲህ ከ16 ዓመት በኋላ ነው ለፍጻሜ የበቃቸውና የእሷን የስፔንን ብሔራዊ ቡድን ብቃት እንዴት ተመለከትከው?
1: ትክክል ነህ ያልከው 2010 ደቡብ አፍሪካ ተስተናገደው እንግዲህ ያው ድሉን ሲባይኖ አይተናል። ብዙ ጨዋታዎችን አሁን ስዊዘርላንድ ጋር ባደረጉት ጨዋታ ሩፍትህም ከባድ ነው የነበረ ለነሱ ቀይ ተቀብሎ በስዊዘርላንድ ተጫዋች ባይወጣ ኑሮ መሲና አርጀንቲና እኔ ከቤታቸው ሆነው ጨዋታውን ሊከታተሉ ይችላል የሚል ግምት ነው የነበረኝ። ነገር ግን መሲ ባይኖር ኑሮ ያው አርጀንቲና ከዚህ የዓለም ዋንጫ ወዲሁ የምትሰናበት ሁኔታ የሚል ግምት የነበረ። ግን ስፔኖች ቁጥር አንድ ናቸው። ከአሁን በኋላ በየአመቱ የሚደለደላለ እንግዲህ አንደኛ ሁለተኛ ተብሎ የሚጠሩት ብራዚል እንደዝናስተውሰው ለረጅም አመታት እንግዲህ አንደኛ ሆኖ የሚዘርቁት ነበረ። ጀርመንም አይተናል ከዚህ ከወዲሁ ነው የተሰናበቱት። ስፔኖች የዓለም ቁጥር አንድ ነው እንግዲህ የሚቀመጡበት ሁኔታ ነው የሚታየ።
0: አዎ እንግዲህ የትላንት ነው ጨዋታ በአንድ በኩል የፈረንሳይ ብሔራዊ ቡድን ያሳየው ደካማ አቋም ብዙዎችን አሳዝኗል። በሌላ በኩል ደግሞ ስፔንን የሚደግፉ ደግሞ ደስታቸውን ሲገልጹ ቆይተዋል። ኳስ እንደዚህ ነው። ዛሬ ምሽት 10 ሰዓት ላይ እንግሊዝና አርጀንቲና ይጋጠማሉ። ይሄስ እንዴት ነው
1: ጨዋታ? እንግዲህ ዛሬ ለማስታወስ ያክል 1986 እንግዲህ ዲየጎ አርማንዶ ማራዶና ሜክሲኮ ላይ በተደረገው የሩብ ፍጻሜ ለግማሽ ፍጻሜ አይደለም ዛሬ ለግማሽ ፍጻሜ ለፍጻሜ ነው የሚያደርጉት ጨዋታ። ያኔ ደግሞ ለግማሽ ፍጻሜ ለማለፍ ሁለቱ ሀገራት ዲየጎ አርማንዶ ማራዶና በእጁ ያገባት ጊዜ እንግዲህ እንግሊዞች ላይ እስካሁን ድረስ ያው ከልባቸው የማይጠፋ ሀዘን እንትን ያለ እንግዲህ ዛሬ ደግሞ በድጋሚ ተገናኝተዋል። እነሱ ለመገመት ከጠየቀኝ እንግዲህ እንግሊዞች ትንሽ በተለይ አሁን ኖርዌይ ጋር ባደረጉት ጨዋታ ቤሊንጋም ሃሪኬን እነዚህን ተጫዋቾች መስጋት ካልቻሉ እንግሊዞች ያው ብድራቸውን ሊመልሱ ይችላሉ ብዬ ገምታል።
0: አዎ ሜሲ እንግዲህ ዛሬ የሚፈተንበት ምሽት ነው። ከአስር ሰዓት ጀምሮ ወይ ታሪክ መስራቱን ይቀጥላል። እርግጥ አሁንም ድል አለ ብዙ፣ ግን በእንግሊዞች በኩል ትንሽ መንፈሳቸው ጠንከር ያለበት ሁኔታ አለ። አርጀንቲናዎች ደግሞ እንደምታውቀው ሜሲን ይዘው እንዲሁም ከአራት ዓመት በፊት ሻምፒዮን ስለነበሩ ሙሉ እምነት እንዳላቸው ነው። እና ጥሩ ጨዋታ እናያለን የሚል ግምት አለ።
1: ጥሩ ጨዋታ እናያለን፣ ግን ፎከሱ ደግሞ አሁን ሁሉ የሚያደርገው እንግዲህ እያንዳንዱን ተጫዋች ሁለቱን ሀገራት ተጫዋቾች መገምገምና መወዳደር ብትችል እንግሊዞች ያላውቁ ናቸው። ስለዚህ አርጀንቲና ያለ መሲ ምንም እንደማይሆንለት እስካሁን ባያደረጉት ጨዋታ አይተናል። የዛሬው ጨዋታ ግን ትልቁ ፈተና ለእንግሊዞች ነው። ምክንያቱም እነሱ ናቸው የተሻሉና በጥሩ አቋም ላይ የሚገኙ። እንግዲህ መሲ በዚህ ጨዋታ ካልተገኘ አርጀንቲና ይከብዳል ብዬ ነው ገምተው።
0: ይሄ የዓለም ዋንጫ በጣም ብዙ ታምሮች የታዩበት ነው። የተካፈሉ ሀገራት 48 ናቸው። ብዙ ጊዜ ቆይቷል። ያው መጠናቀቂያው እሁድ ነው። አሁን አንዱን ለይተናል። ስፔን ያው ለፍጻሜ ደርሳለች። በግምት በአንተ ግምት የተሻለ ሆኖ ዛሬ ያልፋል ወይም ደግሞ ያሸንፋል የምትለው ማንን ነው?
1: ምን እንግዲህ እንግሊዝ ከስፔን ጋር ለፍጻሜ ይደርሳሉ ብዬ ነው የምገምተው። ይሄ ነው ግምቴ። ያው እንግዲህ የዓለም ዋንጫ መክፈቻው ላይ ታስታውሳለህ፣ ሁለቱ ሀገራት ፈረንሳይ እና ስፔኖች ጠንካሮች ናቸው፣ እስከ መጨረሻ ይጓዛሉ ብያለሁ። እንግዲህ ስፔኖች ይህንን ያው ቃሌን አላጠፉትም፣ እነሱ ደርሰዋል። ትልቁ ፈተና ዛሬ ለእንግሊዞች ነው። እስቲ እንደ ማራዶና ያው ታሪክ ይሰራል ብዬ ነው የምገምተው ይሄን ጨዋታ ካለፈ እና የተገመተበት ብዙ አቋም ልጅ ህፃን አይደለም እንግዲህ እንደተሰፈው ሶስቱ ወደ አርባዎቹ እየተጣጋ ነው። ይህንን ብቃት መሳየት ሮናልዶን ለማስታወስ አሁን ፖርቱጋልን ይዞ ይጓዛል ተብሎ ብዙ ግምት ተሰጧት ነበረ። ነገር ግን ያው ሮናልዶ አልነበረም፣ ከወዲሁ ተሰናብቷል። መሲ ግን ከሱ የበለጠ አቋም ይዞ አሁንም እንግዲህ ጥያቄ

0: ከሁለቱም አንዱ ነው ኮከብ ያለም ተብሎ ነው የሚያዘው እነሱ ያሳየበት ሁኔታ ላይ ያለው እስካሁን እንግዲህ ትልቅ ፈተና ነው ዛሬ እንጠብቀን ደግሞ ደህና ጨዋታ እናያለን ብዬ ገምታለሁ
1: ደህና ጨዋታ እናያለን ብለን ገምታለን እኔም ቢሆን ካንተ አይርቅም ግምቴ እንግሊዞች የተሻለ አቋም አላቸው የሚል ሐሳብ አለኝ ግን ደግሞ እንደ ትላንትናው ፈረንሳይ የተሻለ አቋም አለ ብለን ነው ፈረንሳይ የተሸነፈችና በሜዳ ላይ የሚሆነው እንቅስቃሴ ምን ያየው ነው የሚሆን በጣም ጥሩ ፉክክር ይታይበታል ተብሎ ይጠበቃል ግን ደግሞ ተጠንቀቀው ከተጫወቱ ደግሞ አንዳንዴ ጨዋታው የሚበላሽበት ሁኔታ የተመለከተን ነው ሌላ በዚህ ያለም ዋንጫ የተለያዩ ነገሮች የታ ይበታል እና ያስደነቀህ ነገር አለ ወይ እንግዲህ መጠናቀቂያው እየደረሰ ነው ባለፈው ከወር በላይ በሆነው የዓለም ዋንጫ እንደው ለየት ያሉ የዳኝነት ችግሮች ተነስተው አይተናል በዘመናዊ AI ሁሉ ዳኝነት ያየንበት እንደገናም ደግሞ ኳሷ ራሱ በጣም በቴክኖሎጂ የረቀቀች እንደነበረ ይሰምተናልና እንደው የተመለከትካቸው የታዘብካቸው ነገሮች ካሉ ሀብታሙ
0: ታዘብኳቸው እንግዲህ አንዱ በተለይ እንደምታስተውሶ አርጀንቲና ከግብጽ ጋር ያደረጉት ጨዋታ ግብጾች በበለጠ ሁኔታ 2-0 እየመሩ ከዛ በኋላ ዳኞች ራሱ ብዙ ትችት የተሰጠበት ጨዋታ ነበረ ግብጾች በተለይ አሰልጣኙ ዳኞችን የወቀሰበት እና እንደገና ተደጋጋፊዎች ጋር የተጋጨበት ሁኔታ ነበረ በዚህ ጨዋታ መድሉ አለ ተብሎ ትችት ተሰጥቶ ነበር ይህ አንዱ ነው ሌላው ደግሞ ለምሳሌ የአሜሪካ ብሔራዊ ቡድን ደግሞ አጥቂው ከተሰጠው በኋላ ትራምፕ ደውሎ ነው እንግዲህ ለፊፋው ፕሬዚዳንት ያው ቀዩንን እንዲሰረድለትና እንዲጫወት የተደረገበት ሁኔታ ነበረ ይሄም ትልቅ አነጋገር የነበረ በኳስ ይሄ ነገሮች በተለይ ደግሞ ትራምፕ ደግሞ እንግዲህ ዓለም ላይ ያለ ትልቅ እንትና መሪ ነው እሱ ገብቶ በኳሱ እንደዚህ አይነት ውሳኔዎችን ሲቀይር ብዙ አነጋግሯል እነዚህ ናቸው እንግዲህ ከታዘብኳቸው ሌላው ደግሞ በሀገራት በኩል ደግሞ የአፍሪካ ለመጀመሪያ ጊዜ ሞሮኮ ግብጽ ያሳዩት ብቃት ኬፕ ቨርዴ እነዚህ ሀገራት ምድቡን አልፈው ለሩብ ፍጻሜ ደርሰው የተሸኙበት ሁኔታ ነበረን ይሄ ደግሞ ደህናው ሞሮኮን ያየንበት የአፍሪካ ሀገራት ነበረ ከብዙ ከዚህ ውጭ ደግሞ ጥሩ ነገሮችን ያየነ ሶስት ሀገራት ነው ያስተናገዱት ደጋፊዎች ለየት ያለ መልኩ ነው ያው እንግዲህ ለመጨዋራት አመት ደግሞ ሞሮኮ ናት አንዱ አስተናገድ አፍሪካ ከስፔን ጋር ፖርቱጋልም አለች
1: አዎ እንግዲህ የ2030 የዓለም ዋንጫ ደግሞ እንዳልከው በሶስት ሀገሮች ነው በሁለት ሀገር የሚዘጋጅ እንዲያውም 100ኛ ዓመት የሚሞላበት ነው የፊፋ የዚህ ተጀመረበትና በላቲን አሜሪካ ሀገራት ሁሉ ኳስ ጨዋታዎች ይጀመራሉ በዛው አካባቢ ለዚህ ተብሏል ብዙ ዝግጅት የሚደረግበት ነው ይህ ዓለም ዋንጫ እንዲህ ያለ ፍጻሜን ይደርስ ነው እሁድ 10 ሰዓት ላይ እናያለን ግን አንድ በጣም ብዙ ትችት የቀረበበት የትኬት ዋጋ በጣም ኑሯል ይላሉ ብዙ አሁን ለፍጻሜው እንኳን ወንበር አጣበው ሁሉ ፊፋም ሆነ ሌሎች እየሸጡ ነው ገዝተው እየሸጡ ሁሉ ትርፍ አግኝተዋል የሚባል ነገር አለና እንደውይንን እንደማጠቃለያ ምን ትላለ
0: መክፈቻው ላይ ሰጠኝ ስለዚህ ነገር ተነጋግረና በዚህ ሞንዲያል ለየት ያለው ትልቁ ነገር ይሄ የትኬት ሽያጩ ህጋዊ ነው ተብሏል አንድ ሰው ገዝቶ ለምሳሌ $1000 ገዝቶ ከሆነ ትኬቱን ውጭ ወደ 20 እና 30 ሺህ የመሸጥ እድል ሁሉ ተሰጥቷል ሌላ ጊዜ አልነበረም እንደዚህ አይነት ነው ትልቅ ቢዝነስ ነው የተሰራ 78 ሀገራት ነው የተሳተፉት ብዙ ሀገራት አስተናጋጅ ሀገሮች ያው ትርፋማ ሆነዋል ከዛ ውጭ ደግሞ በግላዊ ደግሞ እንዳልከው ትኬቶች እየተሸጡ በተለይ ደግሞ የፍጻሜ ጨዋታ ደግሞ ማንኛውም ገብቶ ለማየት ነው የሚፈልገው ለዛ ነው እንግዲህ ዋጋ ነርቶ የታየው
1: አዎ ጥሩ እንግዲህ ብዙ ነገሮች የታዩበት ነው ጥሩ ነው እንደውም በአጠቃላይ በደህንነት ዙሪያ የከፋ ነገር አላየንም አንዳንድ ቦታ ላይ ስርቆት ሁሉ ነበረ ተብሏል በአጠቃላይ ሁኔታ ግን በሶስት ሀገራት ተስተናግዶ በአንጻራዊ መልኩ በጥሩ ሁኔታ እየሄደ ያለ ነው ዛሬ ምሽት እንግዲህ እንግሊዝና አርጀንቲና እንጠብቃለን እሁድም በተመሳሳይ 10 ሰዓት ያው እንግዲህ ስፔንና ዛሬ አሸናፊዋ ያው ለዋንጫ ሽሚያጫወታሉ 12 ሰዓት ደግሞ ደረጃ እንግዲህ ትላንት የተሸነፈችው ፈረንሳይና ዛሬ የሚሸነፈው ለደረጃ ይጫወታሉ በአጠቃላይ እነዚህም ሀገራት ሽልማት አላቸው ደስ የሚል ነገር ነው
0: አዎ ሁሌ እንደሚደረገው አራቱ ሀገራት ለግጥሚያ ለመስጠት የቀረቡት ሁለቱ አሸናፊዎች ለዋንጫ

0: ጨዋታ ከሆነ በኋላ እንነጋገርበታለን። በጣም ነው እናመሰግን። እንግዲህ መልካም ጊዜ ለሁላችን እንመኛለን። ሰላሙንልን።
1: እሺ
0: በጣም እናመሰግናለን። ቻው። የተከበራችሁ አድማጮቻችን ለዛሬ ብለን ያዘጋጀነው ሳምንታዊ የስፖርት ፕሮግራም ይህን ይመስላል። ስለተከታተላችሁ እናመሰግናለን። ሳምንታዊ የስፖርት ፕሮግራማችንም በዚህ ተጠናቀቀ። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። መልካም ጊዜ። ደህና ሰንብቱልን።
2: ያው ደግሞ ስርጭታችን እንደቀጠለ ነው። አድማጭ መስመር ላይ ያለና አሁን ደግሞ
3: አዎ፣ ዛሬ በርግጥ ጨረቃ ባል ወይም የሮሽ ሆዴሽ የመጀመሪያው በዕብራያን አቆጣጠር ማለት ነውና ይሄን በተመለከተ እንግዲህ አሁን በቴሻ ባብ የሚል ዩዳያን ከልጅ ልጅ ከጥንት ጀምሮ እስከዛውን በየአመቱ በጾም ነው የሚያከብረው። ለምን እንደሆነ እንግዲህ የሊያስተምሩን
2: ያቦር ጀመረ ዛሬ። ያው
3: አዎ ዛሬ ጀመረ ነው ባቻ። ዛሬ
2: በኋላ እንዳልኩ ጾሙ
3: ይሆናል። አዎ ቴሻ ባብ የሚሆነው አዎ በሚቀጥሉት አዎ የሚጾሙና ምን እስከዛ ድረስ ደግሞ ስርዓት የሚከበር መሆን ያለበት ከሃይማኖቱ በኩል ክቡር ቄስ ልጃለም ደሳለኝ ጠናስልን እንደምን አመሹ?
4: እግዚአብሔር ይመስገን። ደህና ይስጥልኝ። ታመሻችሁ?
3: ደህና ነን እግዚአብሔር ይመስገን። እንግዲህ እርሶ በዚሁ ሊያስተምሩን ህዝበ እስራኤል ለብዙ አመታት ያህል ቴሻ ባብ በየአመቱ ለምን እንደሚያጾም እንዲያው እስቲ ያስተምሩን።
4: እሺ እንግዲህ ታረፍ እግዚአብሔር አምላክ እስራኤል አምላክ ለኩሉ መንፈስ ለኩሉ ዘስጋ የእስራኤል አምላክ የሰባት የተቀደሰ ይሁን። እንዲያርጎዝች ከአብይ ጾመ ትልቁ ወር ዛሬ በሐሙስ ሰርቃ ነው ትዛሃለ ይሄሉ የሚለው አምስተኛው ጨረቃ ነው። እንዲያርጎ ያደረሰን አምላክ የተመሰገነ ይሁን እና ይሄ ጾም ይሄ ወር የእስራኤል ትልቅ ወር ነው። አብይ ጾም ይባላል። አብይ ጾም ማለት ያው እንግዲህ ትልቅ ማለት ነው። እንዲያርጎ ያደረሰን አምላክ የተመሰገነ ይሁን። እንግዲህ መጀመሪያ አባቶቻችን 430 ዓመት ተቀነው እስራኤል በብሔረ ግብጽ 430 ዓመት ተገዙበት የህዝባች የግብጽ ሀገር በወጡ ጊዜ አባታችን አባ ሙሴ በሲና ተራራ ወሪቱን ሊያመጡ በሄዱ ጊዜ እንግዲህ አባታችን አባሮን ካህኑን አስጨንቀው በያዙት ጊዜ የምንሰግድበት ስጠን ባሉት ጊዜ የእጃችሁን ቀለበትና የጆሯችሁን ቀለበት ወርቁን አምጡልኝና ብሎ በመቅረጫ ቀርጦ ከእሳት ላይ ጣለው። ጥጃ ወጣ። አምሳለ ለሃም ይለዋል። አምሳለ ለሃም ይለዋል ወጣ። የዛን ጊዜ አምላካችን ህዝብ የእስራኤል ሲል የነበረው ሙሴ ህዝቦች እሳቱ ተመለስ ሂድና ሄድ ተመለሱ ለአርባ ቀን አርባ ሌሊት ከዛ ያው ሲለምን ሲጸልይ በቃል የሚማረውን በቃል እያስተማረ ቶራ ባልቤ ይባላል። በቃል እያስተማረ ግልጥ የሚሆነውን ግልጥ አድርገህ ስውር የሚሆነውን ስውር አድርገህ ይዘህ ኋላ ታስተምራቸዋለህ እያለ አስተምረውን ሁሉ አርባ ቀን አርባ ሌሊት እክል ይበላ ወማይን ይሰተይ እህልም አልበላኸውም ውሃም አልጠጣኸውም ብሎ በዛች እግዚአብሔር በእግዚአብሔር መንፈስ ተምሮ ወሪቱን ይዞ ቢመጣ ዘፈን እየተዘፈነ ጭፍራ ሁኖ ከዛ ይደርሳል። በደረሰ ጊዜ ምንድን ነው ይህ ዘፈን? የድል ሰለች ነው ወይስ ድል ነስታች መታች ነው ምንድን ነው እያለ ቢቀርብ ያሉት እዛ ቦታየ ያንን ወሪቱንም ሰበረው። በኋላ ጊዜ ህዝቡንም ያው ለምን ነው ሙሴንም አሮንንም ተቆጣ፣ ለምን ነው ይህን ህዝብ ያሳፍከው አንተ ብሎ ባለው ጊዜ የዚህን ህዝብ እንዳንነት አታውቅንም፣ እኔ አይደለሁም እነሱ ናቸው እንዲህ አድርግልኝ ብለው ብሎ አሁን የዛን ጊዜ ሙሴን ምን አለው? ከዚህ ህዝብ አውጥቼ ወደ ሌላ ህዝብ ሊጾምን ይህን ህዝብ ላጠፋው ነው ያሉ። ዛሃሎ የህሎ ዛሃሎ የህሎ አንተ ሰማሪ መሀሪ ነህ አንተ አምላክ ማረን እንጂ ማራቸው ብሎ በለመነ ጊዜ እግዚአብሔር መሀሪ አምላክ ነው። ይህንን ህዝብ እንዳንድ ህዝብ በዚህ ብታጠፋው

0: ne güzel sağış mı niyeluk? Yine hızı, yara fani olsaydı önce. Önce, hızı çakır, mernatı tabi tahtı sağır, liya gıvadı ile mi olsaydı. Bilo yulu hal. Zinne hani yarafı bu hala başı, mernatı. Bilo bale güzeye, belindek aleyhün. Namırı yallahu, ümmere onu ümmere allahu. Ümmel mire onu mele mire bilo ya zanne güzeye. Musiye gün si wedenim bir met amanı bulu ve gün bautu ve bade gibi yelo izo roç oda stakattalu bu hala vel parası taço parına salat asat utu biz anlık zi arap çişim yuhan alleka bu hala gibi hırsı inna kutu otobar gön buhanu lobi akwa maço lemin yaskom kaço belo staço ne anlık zi indiar bu አለ ወቱ ዘሃሎ ይሄሎ ዝክሬ ኒውሎ ያለው ይሄ እንግዲህ ማህሪ መሆን የወሻዬ ነው ለዘላለም ብሎ ይዛን ነገር ነው ነገሩ የተጀመረ በኋላ ደግሞ በሰነቀደሱ ደግሞ በዚህ ወር ደግሞ በዛች ወር ሳረሰ አሁን የሚወራው ለተመቀደሱ ነው በተመቀደሱ የመጀመሪያው በተመቀደሱ የፈረሰው ያው ካሁንኛው ያው የፈረሰው በዚህ በተመቀደሱ ነው እና ግን ዋናው መነሻው ገና ያው ሁልጊዜ ቢሆን إسرائيل بهات يأتوا نوينجيز بينه بكل من إسرائيل قبل ما ننبرو يمال دام سويت يمال دام سويت لما قربنا له جابر لما تقلي لما لمنه يلوطوا مال تسطى من البلد إسرائيل ثم يتسطى هاون قن بهات يأتشفت يهات يأتش الناس وقجانه من رلي عالي بتقوى مدنين طوماتشو بتأيقوا تقوليها بتقوى مدنين طوماتشو بتفالي سرين بلاتشو لراساتشنو ለምን ጾሞ ለራሳችን ቢለን ነው እንዲበረን ለምን እና ይሄው ይሄን ወረ የተሰጠው እንዲያ ነው ጋጭሩ ነው ያረኩተይ እና ብላካችን ይቅር ይበለን አሁን ደግሞ ሰው እግዚአብሔር ከዚች ማርናው ተተመጣፈሰው አገራ ግብቶነ ብዙ ነገር ያው በዚህ በአሳቡም በዛ ምን ሰማለን እና ይቅርታውን ያውርድልን እግዚአብሔር ለመንግስቱ ሆነ ለካህናቱ ለህዝቡ አንድነቱን ይስጥ
1: አሁን ተሻባብ ጾም የሐዘን ቀን ብሔራዊ ለእስራኤል ህዝብ ለይሁዳን ብሔራዊ የሐዘን ቀን ነው ይላል ማን ባል ለምንድን ነው እንዴት ነው ከቤተ መቅደስ ከመጀመሪያው ቤተ መቅደስ ከሁለተኛው ቤተ መቅደስ ውድመት መፍረስ እንደገናም በስደት ተነበሩ ዲያል ላይ የልቂት የደረሰባቸው በመሆኑ ነው ይሉናል እንዴት ይላሉ እዚህ ሁኔታ
0: እሱ ነው በርግጥ እንግዲህ መጀመሪያው መቼም በኃጢአታችን ነው ሁልጊዜም ቢሆን ዞሮ ቀን ሁልጊዜም ቢሆን መጀመሪያም በተሳሳቱት የወጥጃዎት ጻውት በአመለኩ ጊዜ እግዚአብሔር ተቆጣ አሁንም ደግሞ 5500 ዓመት በወሬ ተገዝቶ ከዛ በኋላ ያው ወኛን ያን የመሰለ እግዚአብሔር ጥራህ ያሚያሳይ የተመቅደስ ያንን እኔ የፈለኳችሁ እናንተ ነው ይህ ቤተመቅደስ ምን ወደ ሊያፈርሰው ነው አፈርሰው ይያሉ እነሱ በእነሱ እርኩቻ እነሱ በእነሱ ሲናፍ ሄና የሚባል የተጣሉ ቤተመቅደሱ ከመፍረስ ያደረስተይ ነው ጥል ነው እና ይሄ የሐዘን ጊዜ ነው እውነት ነው ያውን ይወር ትልቅ ከባድ ወር ነው የሐዘን ጊዜ እንግዲህ ወደ አምላክ አንገቱን ደፍቶ ማረነ የሚባል ጊዜ ነው ለምን ማለት ያን የመሰለ ቤተ መቅደስ ያፈረሰው ለምንድን ነው አፈርሰው ነበር ሰውን እንትን አርጎበት ነው ቤተ መቅደስ ይኖር ነበር እኔ የፈለኩና አንተ ነው የፈለኩኝ ምን ያደርግልኛል ምን ያደርግልኛል እና የፈለኩና አንተ ነው እስራኤል ሁሉ የዘበኩሪው እስራኤል ቆል የብሎ ያለው እንግዲህ እናንተ ነው የፈለኩኝ ምን ያደርግልኝ ብሎ ያፈረሰው በጣም ያሳዝነው በዚህ ነው ሀዘን እና ጥካዴ የሚሆነው ወንተበታ ሙ ያለፈው
2: እንደው ቄስ ልጃለም ይሄ የህዝብ እስራኤል ላለመስማማት አለመግባባቱ ዓለም ሁሉንም የእስራኤል ልጅ ይሁዳውያን እኩል ነው ማየው በተለያየ ዓለማችን ክፍል ስናይ ያንቺ የሙት ቢባል ይሁዳውያን ጥላቻ የጽዮናውያን ጥላቻ አለ እንደው ሌላው ዓለም ይሄን ያህል ይሄን ህዝብ እየጠላው እዚሁ ግን ደሞ እርስ በርሳችን እስራኤል ምድር ላይ እስራኤል ሀገር ላይ ኢየሩሳሌም እዚህ ቅድስ ምድር ተቀምጣን ደሞ መስማማት የለም አሁንም ጥላቻ አለ በመካከላችንና حزب اسرائيل لم يندنو كالفو ما يمر يعني بيت مقدس فرس بطلاتشو مكنيات اهون دغمو يسرال تبلو تسفا يتدرج غن طلاتشو الله انديو بزي طلاتشا مكاكل بيت مقدس ميسرابت كيزي قرب ليون يشلال
0: እሱ እንግዲህ እግዚአብሔር የወሰናት ቀናለች እንግዲህ ያው በመጨረሻው ዘመን እንግዲህ ያው በመጻፉ ተጥፎ እናገኛለን ያን ያላት እግዚአብሔር ያላት ቀን በደረሰች ጊዜ እኛንም በተናቸዋለሁ ሰበስባቸዋለሁ አለ በተነነተ ሰበስብነተ ሰብስበን ደግሞ ከዚህ በእውነት አሁን የሚያስፈልገን ለኛ እኛ በእኛ በሚገባ መፋቀር በሚገባ መዋደድ በሚገባ መመካከር በሚገባ አንተ ተሳንተችስ መባባል በርግጥ ባለነበት ቦታ በዚህም ሆነ እቺም እስራኤል ተባባሪ ነው ተባበረ ግራዶን ባንድ ወገን ስታዩ ደግሞ በጣም የሚያስከፋ ነገርና በዚህ በያሾቱን በዚህም ሰማው ደግሞ አለ ይሄን ደግሞ እግዚአብሔር አምላክ ያቆረው እና በእውነት በትክክል እቺ ነገር ካህኑም አንድ ሆኖ ህዝቡም አንድ ሆኖ መንግስቱም ከመንግስቱ ጋር ካህኑም ከካህኑ ጋር ህዝቡም ከህዝቡ ጋር አንድ ሆኖ ባንድ ሆነ እንደሆነ አንተም እንድትፋቀሩ በእናት ከማን እንድትፋቀሩ ምስሌ ከመን ያላምላክ እናንተ በእናት ብትፋቀሩ ከፍቅር ይተገኛለሁ ነው ያለ አላጠፋራውስ ገዳ ወትበል በትስት ወትደውን በሰላም አልወግ ያደነግከም ማለት ፍቅር የሆናችሁ እንደሆነ የምሰጣችሁን በደስታ ተወልሳላችሁ ሰላምን ቅልፍተኛላችሁ የሚያስደነግ ጠላት የሚልባቸው ጠላቶቻችን ምን እንደምዋጋቸው ነው ያለው እግዚአብሔር ለእስራኤል ተዋጊ እግዚአብሔር ነው ጉልበታችን ኃይላችንም እግዚአብሔር ነው እሱ ትልቁ ንጉስ እስራኤል ቅዱስ እሱ ነው ጉልበታችን እና በእውነት በሚገባ መዋደድና መፋቀር መመካከር አለብን አሁንም በእውነት የምሰማው ነገር አለ ይሄንንም ደግሞ ያህር ሰላም ያርግልን አምላክ
1: አሁን አዚው ጋር በተያዘ ቄስ ልጃለም ደሳለኝ በአብይ ጾም የሐዘን ቀን ስለሆነ በደንቡ በስርዓተ ሃይማኖቱም በየአመቱ ሲጾም ምን ይደረጋል? ምን ይፈቀዳል? በዚህ ሁኔታ ላይ
0: በዚህ ያው መጾም መጸለይ እንግዲህ አንገስን ዝቅ አርጎ ኢየሩሳሌም ግዛችሁ መጾም ማረነ ማለት መጸለይ መለመን በዚህ ያው እንደ ሰሞኑ በጣም መደሰት የለም አንደሰትም ምንድነው ቤተ መቅደስ ስለፈረሰ የሐዘን ጊዜ ስለሆነ እንግዲህ ነጠላ ጫማ ለብሶ እንግዲህ ደስ ያለሽ ሁሉን ስለብሶ ልቅ ብሎ መለመን መጸለይ ማረነ የተመቅደስ ተሰርቶ ለአንተ ለአምላካችን ለመገዛት አብቃነ ለአንተ መስዋዕት ለማቅረብ አብቃነ እያሉ መለመን አስፈላጊ ነው እና ደግሞ ዋናው ፍቅሩን ስጠነ እያሉ ደግሞ ፍቅሩን ይስጥ እግዚአብሔር በእውነት
2: ፍቅሩን ይስጥ እንደው ያለን ጊዜም እያለቀ ስለሆነ ስርጭታችን ጊዜ ያው በእኛ ማህበረሰብ ውስጥም በሃይማኖት ምክንያት ችግር ይፈጠራል አለመግባባት አለ በዚህ ምክንያትም ፊታችን እሁድ ተቃውሞ ሰልፍ ይካሄዳል እንደው ስለዚህ የሚሰጡት አስተያየት ካለውት
0: እነን ቢሆን በእውነት ካህኑም አንድ ሆኖ ህዝቡም አንድ ሆኖ ኮሚቴ መርጦ ተመርጦ ወደ መንግስቱ ቀርቦ ይሄ ነገር ተበላሽብና ይሄን ነገር እንዲሰራ ይሁንልን ብሎ በጽሁፍ አቀርቦ ቢሉተይ አገሪቱ ለማስከፋት ሽብጣ ወጥቶ በእርግጥ ሽብጣ ቢወጣም ቢባልም የሆኑ የተወሰኑ ሰዎች ነው የሚወጡ ብዙ ሰው አይወጣም ግን ለመሆኑ ግን ዋናው ትልቁ ቁም ነገሩ ምንድር ነው ይህንን ችግሩን ጽፎ ይዞ ወደ መንግስት ወደ ምስራዳዳቱ ታቀርቦ ኮሚቴ ተመርጦ ከካህናቱም ሆነ ከህዝቡ እንግዲህ ተመርጦ ያን አቅርቦ እንግዲህ መጮህ መንግስት እና እግዚአብሔር አንድ ይህን ነገር ያስተካክለዋል ያንም ያንም አቀቦ መጠየቅ ይችላል ፍርድ ቤት አለ ሁሉ አለ በእውነት እና ሽቤጣ መውጣቱ ለእኛ ምን ይጠቅመን ነገር የለም ዋናው ግና ኮሚቴን መርጦ ከካህናቱም ሆነ ከህዝቡም ሆነ ተመርጦ እንግዲህ ይህንን ችግሩን ጽፎ በጽሁፍ በደንብ አድርጎ አዘጋጅቶ ወደ መንግስት ማቅረብ አስፈላጊ ነው ይህ መንግስት ይሰራል ይህን መፍታት ምንም አይቸግረው ፈተዋል እና ሽግጦ አይደለም የፈታው ዋናው ነገር ነገሩን ቁብ ነገሩን ወደ መንግስት አቅርቦ ይሄ የሆነ ብን ማለት አስፈላጊ ነው እና ሽግጦው በእውነት ብዙም አሁን ሰው ተሰጥቶታል ይቻለ መውጣትም እና ስለዚህ ዋናው ነገር በቁብ አድርገን ብናቀርበው በጣም ደስ ይላል።
1: በሙሉ በዚህ ጉዳይ ላይ የሃይማኖት ጥያቄ ስለሆነ ቄስ ልጃለም ደሳለኝ አሁን የጀመረ ትግል አይደለም። ብዙ አመታት ያስቆጠረ ነውና ካሉት በእስራኤል በመላ ሀገሪቱ ከ50 በላይ የሚሆኑ ቀሳውስት ካህናት እንዳሉ ይታወቃልና በዚህ ላይ በግንባር ቀደምትነት ስለ ሃይማኖት ተቆርቋሪዎች ናችሁ እናንተ የሃይማኖት መሪዎቻችንና በዚህ ላይ እንዴት ነው አልመከራችሁ ተማክራችኋል ወይ?
0: አዎ እንግዲህ ችግሩ ምንድነው? ይሄ አሳው የካህኑ ህዝቡም ወደ ካህኑ መመጮ ያለበት እንጂ አንድ ተነስቶ ካህኑን መዘለፍ አንድ ተነስቶ እንዲያማለት ይህ አስፈላጊ አይደለም። ዋናው ነገር ግን ምንድን ነው? ከምን ተነስተን መጣን? መጀመሪያ መነሻህን ወቅ መጨረሻህን ወቅ። እንዴት ስለነ የመጣነ? ካህኑ እንዴት አድርጎ ነው ይዞን የመጣነ? እንዴት አድርገን ነው ህጉን ይዘን የመጣነ? እንዴት ስለነ ህግ የደረስነ? ይህን ማወቅ አለ። ይህን ሳያውቅ ገና የሙርድን ቁርንጥ ሳያብስ የተነሳ ካህኑን መዘለፍ አሁን እንዲህ ከሬ የተናገረው እኮ እውነት ነው። እውነቱ ነው። ካህኑን መዘለፍ ትልቁን መዘለፍ ይህ ጥሩ አይደለም። ይህ አይደለም ቁም ነገሩ። ይህ አይደለም አክፍር አባከ ወምከ ከመ ይኩለ ከጥብቀተ ወምዙሃም አይነት ረክ እናት አባትን አክፍር በምድርም እርብህ ረዝማል በሰማይም ጥልቅ ታገኛለህ። አክብር ቢጽከ ከመ ልብስከ አክብር አረጋዊ ከመሲበቱ ትልቁን አክብር አረጋዊን አክብር ቢጽህን አክብር ነው ያለ እንጂ ተሰዳደብ ተዛለፍን ብሏል።
1: ክብር የለም ክብር የለም በጣም ያሳዝናል።
0: ይሄ ጥሩ አይደለም። ይሄ እኮ ጥሩ አይደለም በእውነት ተሰዳደብ ነው ያለ ተከባበር ነው።
1: አሁን ይሄን ስንል በአሁኑ ሰዓት ከርሶ ጋር ስንነጋገር የሚያደርጉትን ሽቪጣ ለማደካከም ብለው ሌላ ትርጉም አሊሰጡት ይችላል። አይደለም መታገላቸው ስለ ሃይማኖት ጥሩ ነው። ግን የሰው ልጅን ክብር የሰውን መጥፎ ንግግር በስድብ በመትር በማለት ያልሆነውን ሰራ ይናደረገ እየተባለ የትግሉ ጎጂ ነው የሚሆነው።
0: ዋናው ነገር ትግሉን አትታገሉ አንልም። አዋል ይቀናቸው። ግን ዋናው ነገር ግን ምንድን ነው? ክብር ይኑር ክብር አነደ
1: የለም
0: ይካቦዳ ለምን ክብር ለቀቀ? ለምን ለቀቀ? ክብር ለቀቀ ተስራ ለምንድን ነው?
1: ለመሆኑ አንሳጠፋ ሰው ስጋ ለባሽ ነን ሁላችን ሰው ነን። አንሳጠፋ እንታቀርበው ሰው ዴት ተሳስተሃል እዚህ ላይ ብሎ እንዲያው የሚመክር ሰው ያለ አይመስለኝም። ያለ እኔ እንዳትነካይ ብሎ ሁሉ ፈርቶ የተቀመጠ ነው ይመስለኝ። እኔ እንዳይሰድበኝ ብሎ ተቀምጧል በየቤቱ።
0: አይፈራ መምከር። ለምን ነው ይህን የምታደርግ? አንተ ክልክል ነው። አንተ ምንድን ነህ? ነውር ነው። ትልቁን አዘልፍ፣ ካህኑን አዘልፍ። ነውር ነው፣ ክልክል ነው አይባልንም? ይህ በቃ ተናገረው። እውነቱን ነው እኮ ተኝተዋል እኮ እኒህ ካህናቶች እኮ ብቻ ያንን ሄደው የንሰራት ቀንና አመታት ይትሏቸው ነው ከዛ ነው እንጂ ይህንማ እኮ ትተውታል እኮ ይህን ነው።
1: ሽማግሌ ሰው ሲጣላ ሽማግሌ ሁኖ አስታርቆ ዋሽቶ ሰዎችን ያግባባል። የሩ የለም።
2: እናመሰግናለን ቄስ ልጃለም ደሳለኝ። ሰዓታችን ተጠናቀቀ። እንወያይበታለን። እንግዲህ የጸሎት ወቅት ነው ብለውናል።
0: እናመሰግናለን። እንግዲህ ጾሙ ጀምሯል። ዛሬ ጀምሮ እንግዲህ ነገም ጾም ነው። እንግዲህ ሰሞኑን ያው ተሻጋቢ ወደ ነጋሙስ ደግነ ጧሙስ ወብለሮ 8-9 ተሻጋቢ ይሆናል። የጾም ያርግልን። ጾሙን ቀላል አድርጎ በሰላም ያስፈጸመን እናንተን አምላክ ይባርካችሁ።
1: አሜን።
0: ቅዱሳችሁ ይቀድሰና ያርቁመን። ለመንደፍ ያብቃና ሎሬዳም ያስተዳራ።
2: እሺ ሰላም ይሁኑ መልካም ምሽት ይሁንልዎት ለቴክኒክ ባለሙያው ለናቲ ብላንኬት ምስጋና ይድረሰው ሻያው ደጉ ነገጧ 6 ሰዓት ላይ እንደገና ደምሽ ጋር
1: ነው ወርቅ መሸቴ ቢያስተናግድናችሁ በነገጧት እንግዲህ በሰላም ያገናኘን ሰላም የሰፈነ ለሊት ነውላችሁ
2: እናመሰግናለን ሰላም መልካም ሰላም ይሁኑ
0: ሰላም
2: ሰላም